0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ጊሜል በታሙዝ ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 18 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 11 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኔን ደሃን ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። የጋዜጦች አምድን እናቀርባለን። ከአድማጮች ጋር ስልኩ ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በአይቾው ባየ ተዘጋጅቶ ይቀርባል። አይቾው
2: ወርቅነሽ እናመሰግናለን። አርስተ ዜና አሜሪካና ኢራን በደረሱበት የተኩስ አቁም ስምምነት ላይ ፊርማቸውን አስቀመጡ። በነጩ ቤተ መንግስት የውል ስምምነቱም ይፋ ሆኗል። ይህ ስምምነት ለእስራኤል ጥሩ እንዳልሆን እየተነገረ ይገኛል። የኢራን የፓርላማ አፈ ጉባኤም ኢራን አቸንፋለች ሲሉ ተናገሩ። የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። አሜሪካና ኢራን በደረሱበት የተኩስ አቁም ስምምነት መሰረት በትናንትና ሌሊት ሁሉም በዲጂታል ፊርማቸውን አስቀምጠዋል። በዲጂታል ፊርማ ባስቀምጡበትም ቅድመ ስምምነት ምክንያት መፈራረማቸው ጸድቋል። ትራምፕም ፓሪስ ከፕሬዚዳንት ማክሮን ጋር ከቤተ መንግስታቸው እራት እየበሉ እያለ ስምምነቱ ላይ ፊርማቸውን አስቀምጠዋል። የኢራኑ ፕሬዚዳንትም ፓዛሽካይን በበኩላቸው በቴህራን በተመሳሳይ መልኩ ፊርማ አስቀምጠዋል። የውል ፊርማውም በእንግሊዝኛና በፓርስ ቋንቋ ተተርጉሞ ለአደራዳሪ ሀገራት ተልኳል። ፕሬዚደንት ትራምፕ ሲናገሩም ኡራኒየሙን ምንም ያህል አሳሳቢ አይደለም፣ ምክንያቱም አሁን ካለበት ቦታ ማውጣት አይቻልም ሲሉም ተናግሯል። ኢራኖች በስምምነቱ መሰረት ከሄዱ ከ60 ቀናት በላይም የተኩስ አቁም ስምምነቱን ልናራዝመው እንችል ይሆናል ሲሉም ተናግረዋል። በነጩ ቤተ መንግስትም የውል ስምምነቱ ይፋ ሆኗል። ስምምነቱም ይፋ ከሆኑትም ከበፊሉ ኢራን የኒውክሌር ባለቤት አትሆንም፣ 440 ኪሎ ግራም ንጥረ ነገሩም በስምምነት በሙሉ ይወጣል ሲሉ ተናግረዋል። ኢራን የኒውክሌር ባለቤት የምትሆንበትን ምክንያትም በስምምነቱ መሰረት ኢራን ከቀጠለች ልንነጋገርበት እንችላለን፣ ወደፊት ጉዳዩን በሰፊው እንመለከታለን ብለዋል። ጦርነቱም በሁሉ ዘርፍ ይቆማል፣ ከሊባኖስ ጋር ያለውንም ጨምሮ ሲሉ መደነገሩ ተገልጿል። በእስራኤል በኩል ስምምነቱ ጥሩ እንዳደለ እየተነገረ ይገኛል። ኢራን ላይ የነበረው የዛቻ ጦርነት መነሳቱና የሊባኖስ ጉዳይ ከስምምነቱ አብሮ መግባቱ ለእስራኤል ጥሩ አይደለም ሲሉ አንዳንድ ከፍተኛ ባለስልጣናት እየተናገሩ ይገኛሉ። ይህ ደግሞ ከሊባኖስንና እስራኤልንም ጭምርት የሁለቱን ሀገራት ፍላጎት የሚጎዳ እንጂ የሚጠቅም አይደለም ሲሉ ተገልጿል። የሁለታችንም ጠላት የሆነው ሂዝቡላ ነው። ሂዝቡላም የኢራን መልእክተኛ ነው። በሊባኖስ ለሊባኖስም ሆነ ለእስራኤል ሕዝብ ጠንቅ ነው ሲሉም ተናግሯል። እንደ ስምምነቱ ጠለቅ ብሎ የሚያውቁ አንድ የደህንነት ሰው እንዳሉትም እስራኤል ብቻዋን ከኢራን ጋር ጦርነት ለመክፈት መዘጋጀት አለባት፣ አስፈላጊውን መሳሪያ እንዲኖራትም ያስፈልጋል ሲሉ ቃል አቀባያችን ግሊ ኮሄን ዜናውን አድርሳናለች። የኢራን የፓርላማ አፈ ጉባኤ እንዳሉት ኢራን አሸነፈች ሲሉ በትዊተር ገጻቸው መጻፋቸው ተገለጸ። ካሊቡፍ በስምምነቱ ከተፈራረሙ በኋላ በጻፉት በድረገጻቸው ጽፈው ባሰራጩተኝ ኢራን አሸንፋለች፣ እናሸነፋችንም ዛሬ ይፋ ሆኗል ብለዋል። የደረሰብን የጦር ኃይል ቀላል አልነበረም። አሜሪካና ሰይጣኗ እስራኤል የደረሱብን ጦርነትን በመቋቋም እነሆ ዛሬ በአሸናፊነት በድል ተወጥተናል ሲሉ ጽፈዋል። ወደ ጦርነቱ ከመውጣታቸው በፊት እነኚህ ቀንደኛ ጠላቶቻችን እናሳካለን ብለው ያሰቡትን ዓላማ አንዱም እንኳ ግቡን ሳይመቱ ተሸንፈው ተመልሰዋል ብሏል። ቀደም ሲልም እስራኤል በሊባኖስ ያላትን የጦር ኃይል ከላስ ወጣች ስምምነቱን እንደተጣሰ አድርገን እንቆጥራለን ብሏል። ይህ ደግሞ ኢራን አስፈላጊውን እርምጃ እንደምትወስድ ወደ ኋላ አትልም ሲሉ ጨምረው መጻፋቸው ተገልጿል። እስራኤል ሃየር አይል በትናንትና ሌሊት ሰው አልባ ድሮኖችን ከሂዝቡላ የተወነጨፉን መጥቶ መጣሉን አስታወቀ። ሂዝቡላ ትናንት ሌሊት ወደ ሰሜኑ የሀገራችን ክፍል ሰው አልባ አውሮፕላን ድሮኖችን ማስወንጨፉ ተገልጿል። በተጨማሪም በደቡብ ሊባኖስ ውስጥ ከሚገኙ የመከላከያ ሰራዊት ላይም ሮኬቶችን ማስወንጨፉ ተገልጿል። መከላከያም ወደ እስራኤል ተነጣጥረው የነበሩ ማስወንጨፊያ ሚሳኤሎችን መጥቶ ማምከኑን ገልጿል። ትናንት ሂዝቡላ ባደረሰው ጥቃትም 5 ወታደሮቻችን ቆስሏል። አንዱ በጸና ሲቆስል ሌሎቹ ቀላል ቁስል መቁሰላቸው ተገልጿል። የደጀንዝ መመሪያም እንዳለው ነው። አዲስ መመሪያ አልወጣም። እስከ ፊታችን ቅዳሜ ማታ ድረስ መመሪያው እንዳለ ይቀጥላል ሲሉ ደጀንዝ አስታውቋል። በናታንያ ከተማ በአንድ ፎቅ ላይ የደረሰ የእሳት ቃጠሎ ተነሳ ተባለ። በናታንያ በ8 ፎቅ ርዝመት ባለው በአንድ ህንጻ ላይ የእሳት ቃጠሎ ተነስቶ 25 ሰዎች በአደጋው ታፍነው የነበሩ መውጣታቸው ተገልጿል። 3 በእሳት ተይዘው የነበሩ ቀላል ጉዳት ደርሶባቸዋል። በተመሳሳይ መልኩም 10 የሚሆኑ ቀላልና ከባድ ቁስል ደርሶባቸዋል። ላንያዶ ሆስፒታል ናታናስ በሚገኘው ተወስዶ ህክምናቸው የተከታተሉ ይገኛል። የእሳትና የአደጋ መከላከያ መስሪያ ቤት የእሳቱ መንስኤ ምን እንደሆን እየመረመርኩ ነው ብሏል። ሞንዲያል 2026 ጨዋታዎች እንደቀጠሉ ነው። በትናንትናው ዕለትም በነበሩት ጨዋታዎች ፓናማ ከጋና ጋር በተደረገው ጨዋታ ጋና 1-0 ፓናማን አሸንፋለች። እንግሊዝ 4-2 በሆነ ውጤት ክሮአቲያን አሸንፋለች። ፖርቱጋልና ሪፐብሊካ ዲሞክራቲክ ኮንጎ 1-1 በሆነ አቻ ውጤት ተለያይቷል። ጨዋታው በካን 11 ቴሌቪዥን ጣቢያ ቅርታ እየተካሄደ ይገኛል። በአሁኑ ሰዓት ደግሞ ኡዝበኪስታን ከኮሎምቢያ ጋር 1-0 እየመራች ጨዋታው ይቀጥላል። ኮሎምቢያ 1 ኡዝበኪስታን 0 በሆነ ውጤት ይቀጥላል። በመጨረሻም የሙቀቱ መጠን የአየሩ ጸባይ ሙቀቱ መጠን እንዳለ ወቅቱን የሚመለከት ነው ይላሉ። የሙቀቱ መጠን በዲግሪ ሴንቲግሬድ በዛሬው ዕለት ኢየሩሳሌምና አካባቢዋ 28 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 28፣ ሃይፋና አካባቢዋ 28፣ ተመሳሳይ መልኩ በኤርሸባና አካባቢዋ 32፣ ኢላት እስከ እኩለ ቀን ድረስ 39 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ የጠዋቱ ዜና እስካሁኑ ነበር።
1: አመሰግናለሁ አይቸው። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው።
1: አረዳናደርኩ ይበይ
0: ሰላምታ ይቀደም አይደል? አይ በዚህ በስፖርቱ ትንሽ ተበሳጭተ ስለነበረ ነው ተረጋጋብየ ነው። እንዴት አደረ?
1: እግዚአብሔር ይመስገን እንደምናደርሽ።
0: እግዚአብሔር ይመስገን ሰላም ነኝ። ይሄ የዓለም ዋንጫ ጨዋታው እኮ ሰውን ሁሉ ስታየው ጧጧት በቃ ሌላ ሰው ነው።
1: በጣም
0: ማዶን ወይ ደግሞ የሆነ ነገር ያደረ ነው ይመስል ሀይኑን ጨፍኖ ጨፍኖ በግድ በዛ ላይ ደግሞ ይበሳጫል ሰው።
1: ይሁን ይናታይኝም
0: እንዴት ነው ተበሳጨህ እንዴ? በኮንጎና
1: ፖርቱጋል
0: መጀመሪያ አካባቢ ያናድር ነበር ጨዋታው።
1: በጣም እጅግ በጣም አጋጣሚ ደግሞ ደውለሽልኝ ነበር።
0: ደውዬልህ ነበር ልካው የመጀመሪያው ጎል እንደገባ።
1: ምክንያቱም ስድስት ደቂቃ ውስጥ በስድስት ጨዋታ በጀም በስድስት ደቂቃ ውስጥ ቆመውን የሰጧቸው
0: የፈሩ ይመስሉ ነበር። አዎ
1: አዎ። እና ያደረጉት እንትን በጣም አናደረኝ። በዛ ሰዓት ነው የደወልሽልኝ። በኋላ ግን ልክ እረፍት ሊወጡ በተጨማሪ ሰዓት ላይ እያለ ሲያርገቡ በቃ አንድ ለአንድ በሆነ ውጤት ተለያይተዋል። በእርግጥ ሮናልዶን በትልቅ ተጠብቆ ነበር። በተለይ ደግሞ ከአንድ ቀን በፊት ሊዮ ሜሲ 3 ጎልን በአንድ በማስቆጠር በ20 ዓመት ውስጥ ማለት ይቻላል እንግዲህ ወደ 16ኛ ጎሉን አስቆጥሯል። እና ያ ትልቅ ጫና ያሳደረበት መስሎ ይታያል። እንግዲህ ሁለቱም በኮንግ ፉክክር እንዳለ የሚታወቅ ነው።
0: ተጠብቆ ነበር። ተስፋ አስቆረጡን እያሉ ነው የሊዮናርዶ ደጋፊዎች። ሮናልዶ
1: የእሱ ደጋፊዎች እንደዛ እያሉ ነው። ዞሮ ዞሮ በእውነት የመጨረሻው ጊዜ ስለሆነ መቼም አንዳንዴ እኔ አርጀንቲና ዋንጫ ብታነሳ ደስ ይለኛል። ሮናልዶም በዚህ
0: አርጀንቲና እንደገና ሁለተኛ።
1: አዎ እኔ አሁን ዘረኛ እየሆንኩ መጥቻለሁ፣ ይቅርታ ግልኝና በዚህ ስፖርት ዙሪያ ምክንያቱም እስራኤል ሀገራችን የሚደግፍ እንደግፈዋለን፣ ማይደግፈን ደግሞ
0: አርጀንቲና ፕሬዚዳንቱ
1: አይተሻል። በነጻነቱ ቀን ጊዜ እንደዛ እየዘፈነ በድምፁ እንደዚህ አይነት
0: የስለኩሰዋል የእስራኤል ነጻነት ቀን።
1: እንዴት የማንደግፍበት ምክንያት ምንድን
0: ነው? ፕሬዚዳንቱ በእርግጥ ለእስራኤል ያላቸው አመለካከትና ድጋፍ ለየት ያለም ነው። ግዩር እያረጉ የይሁዲን እምነትም እየተቀበሉ ነው ያሉት። አዎ ልክ ነህ፣ የሚገርም ነው። ግን ሙሉ አርጀንቲና ህዝቡ እንዴት ነው? ይሄ ሌላ ጉዳይ ነው። ዞሮ ዞሮ አርጀንቲና ባለፈው እንግዲህ ኳታር ላይ ሳኑ ዋንጫውን የበላችው አሁን ደግሞ
1: ሮናልዶ ቢወስድም አይደለም ሮናልዶ ቢወስድም የመጨረሻውም ስለሆነ ያው እስካሁን ድረስ ሁሉን ዋንጫዎች አሉትን የዚህ ዋንጫ ግን የለውም። ስለዚህ በጣም በሚገርም ሁኔታ ደግሞ እስካሁን ድረስ ወደ ስንት ልጆች አሉትኝ አልተዳረም ከባለቤቱ ጋር በጓደኝነት ነው ያሉት። ያ እንግዲህ የዓለም ዋንጫ ካቸነፈ በአንድ ወር ውስጥ እንደሚዳርና ዋንጫውንም ያው ሰርጎ ተይዞት እንደሚሄድ ቃል የገባ
0: ያርግለት። ዞሮ ዞሮ እንግዲህ ሚስትም ልጅም አለው ነው እንግዲህ ይፋው የሆነ ሰርግ ነው ያላደረጉት።
1: ሚስት ጓደኛው ነው የሚባል ምክንያቱም አላገባትም አልተጋቡም።
0: እንግዲህ አንዳንድ ጊዜ ልክ ነው፣ የታዋቂ ሰዎች ላይ ህይወታቸው ላይ ብዙ ነገር አለ። አዎ ጥሩ። ለማንኛውም ስፖርቱን አስቀድም ነው የስፖርቱ ጉዳይ አሁንም ስፖርት ስለሆነ ነው። አዎ የሚገርመው ሁኔታ እንግዲህ የእስራኤል የቁርጥ ቀን ወዳጅ ይባሉ የነበሩት ዶናልድ ትራምፕ ከኢራን ጋር ስለሚደረገው ስምምነት በሚያሰሙት ንግግር አንዳንድ ጊዜ ያልተጠበቀ ንግግር እያሰሙ ነው። እንዴት ነው?
1: በጣም በጣም በሚገርም ሁኔታ ነው። ሰሞኑን እንኳ እያወሳን የተነጋገርንበት ሁኔታም አለ። በተለይ በአሁኑ ሰዓት ከኢራን ጋር በተደረሰው የተኩስ አቁም ስምምነት በርቀት ወይም በዲጂታል ፊርማቸውን አስቀምጠዋል። ቅድመ ስምምነቱ ሁሉ ይህ ማለት እንግዲህ ጸድቋል ማለት ነው። የሚናገሩት ነገር ግን እንዴት ነው? በጣም የሚያሳዝን ነው። እስራኤል ሮኬት በተወነጨፈ ሰዓት መሬት ላይ በወደቀ ቁጥር ምንድነው ምድረ በዳን ያለት ላይ በወደቀ ቁጥር
0: ጋዜጦች ላይ አዋንተ ስለቸኮል ጋዜጦችን ትንሽ ያዘገየ ነው እንጂ እናየዋለን። አዎ ያለ ሰው የሚበረው አውሮፕላኖች ድሮን በረሃ ላይ በተተኩሶ በወደቀ ቁጥር እስራኤል በቤሩት ህንፃዎችን ማፍረስ የለባትም።
1: አንድ ሁለተኛ ደግሞ የተናገሩት ምንድን ነው ይሄ ረጅም ተምዘግዛጊ ሚሳኤል ሌሎች ባላስቲክ ሚሳኤል ሌሎች ሀገራት የዚህ ባለቤት ከሆኑ ኢራንስ የማትሆንበት ምክንያት
0: ከኢራን ጋር የሚስማሙ ሳይሆን የኢራን ጠበቃ ነገርም ይመስላሉ።
1: ጠበቃ ሁኑ የገቡት እንዴ ትራምፕ ናቸው እንደዚህ የሚናገሩት ግን
0: እንግዲህ ያው ጋዜጦች ላይም የቀረበው መረጃ በዜናም
1: ላይ ጋዜጦች ላይም በእኛ በዜናም ዜናም አለ።
0: እንግዲህ ሳቸው ምናልባት ትራምፕ አንዳንዴ ከጎናቸው ያለውን ሰው ያዩ የሚናገሩ እንደዛ ሰው ሆነ አሁን ሳይ ጋዜጦች ላይ ያለውን ነገር በዚህም ዲትራምፕ አሁን ከአውሮፓ መሪዎች ጋር ስላሉና እንደው ምናልባት በኢራን ላይ ጥሩ ነገር እንዲናገሩ ተጽኖ ስለፈጠሩባቸው ይሁን እንደዚህ ያሉት ናታንያ ተገባቸው ሲሆን ደግሞ የሚናገሩት ነገር ሌላ ነው። እና ምንድን ነው
1: ይሄ ራስ በጣም በእውነት አናቃቸውም ነበር ማለትም ትራምፕ
0: እንግዲህ አስቸጋሪ ነው ስምምነቱ ለማንኛውም በደግሞ አንድ ቀን አስቀድመው ከተባለው ቀን በዲጂታል እንደ ተፈራረሙ ታይተዋል ዜናው ላይ
1: እዚህ ላይ
0: የቸኮሉ ይመስላሉ ለምን
1: አሁን እኔ እንደሚመስለኝ እሳቸው አሁን የፈለጉትን ይዝ ላይ ቀደም ሲል እንደተናገር ነው ካምፕ ሲናገሩ ነበርት ምንድነው የ ኒውክሌር ቦምብ ባለቤታቸውንም ኢራን ያሉ ሲናገሩ ቆይተዋል እንደገና አሁን ደግሞ በስምምነት ሊሆን እንደሚችልም የሚናገሩበት ሁኔታም አለ እንዴ እኔ ሰው የታዳ ይሁን ሁሉ ቀን ጦርነቱን ሲ አብረውን መጣን ሲሉ ነበርት ለምንድሩ ነገሩ ግን ዞሮ ዞሮ እንደተታሰበው በተለይ ይሄ ሆርሙዝ የተሰኘው የባህር ወደብ መተላለፊያው ላይ በወሽመጡ በአለም ላይ ባደረሰው የኢኮኖሚ ተጽዕኖ ምክንያት በዛ የትም ፍጩ ደቂቱን አምጩ የሚባል አባባል አለ በአማርኛችን እና ምንም ይሁን ምንም ይሁን በየትም በየትም ይሁን ስምምነት ላይ ደርሰው ይሄን ነገር ያም መተላለፊያ ወሽመጥ እንዲከፈት ብቻ በቃ በዛ ላይ ብቻ ትኩረት የሰጡ መስሎ ይታያል ሌሎች ነገሮችንም ወደ ጎን የተዋቸው መስሎ ይታያል እንዴ በዚህ ጦርነት ላይ እኮ ከስንት ቢሊያርድ ዶላር በላይ ነው ወጪ ያደረገች አሜሪካ ለዚህ ጉዞ በዛ ላይም የደረሰባት ጥፋት ወደ 3 እና 4 የሚሆኑ ተዋጊ አውሮፕላኖቿ ነዳጅ የሚቀዱ ተከስክሰውባታል ወታደሮቿ ሞተዋል እንዴት ነው ለኢራን ህዝብ የገቡት ቃል ሲታል
0: ለኢራን ህዝብም ቃል ገብተው ነበር እንዳልከው በጦርነቱ ሳሁን አሜሪካ የአሜሪካ የበላይነት ታይቷል ማለት ይቻላል ወይ አሜሪካ ሸነፈሽ ማለት ይቻላል ወይ አሁን እንግዲህ ያን ይታለቀ ሀገር መሪ ያን ያህል ርቀት ተጉዘው ይሄን ያህል ትልቅ ጦርነት ያካሄዱ መሪ አሁን የሚናገሩት ነገር ደግሞ እንዴት ነበሩ ለምን ጦርነት እንዲካሄድ አወጁ ለምን ገቡ የሚያስብል ነው ምክንያቱም ስለ ኢራን ይገባታል ኢራን እንዲናት ሲሉ ጦርነት ያካሄዱባት ሀገር አይመስሉም
1: ለምን እንዴ እነተኛ አሁን እነተኛው ምንድነው እነተኛው ማንነታቸው አሁን ተገለጸልን በል እንዴ
0: እንግዲህ አይታወቅም ለምን እንደዚህ እንዳሉ ደግሞ በነገራችን ላይ ስምምነቱ ኮፒው ያው እንግዲህ ስምምነቱ ረቂቁ ወደ እስራኤል እንደተላከ ተመርቶ ተመለከተዋል
1: ሊባኖስ ከዚህ ጋር ምን አገባል
0: ሊባኖስ በስምምነቱ እንግዲህ እንደምትካተት ነው የተኩስ አቁም ስምምነቱ ሊባኖስን ጨምሮ እንደሆነ ነው የሚታየው
1: እዚህ ላይ እስራኤል
0: ተቀበለዋለች ወይ ነው እስራኤል ደግሞ እንግዲህ ራሷን የመከላከል መብቷን ትራምፕ እኮ ትናንት ምሽት እስራኤል ራሷን የመከላከል መብቷን መጠቀም አለበት ትችላለች ደግፋለሁ እንደውም ብለዋል በሊባኖስ ላይ እርምጃ ተወሰጀ አላልኩም ግን እያሰበችበት እያመዛዘነች ይሁን እንጂ በሂዝቦላ ድርጅት ላይ እርምጃ መውሰድ ትችላለች ራሷን መከላከል መብቷን መጠቀም ትችላለች እንደውም ደግፋለሁ ብለው ነበር ሌሊቱን ደግሞ የተናገሩት ነገር ሌላ ሆኖ አገኘነው
1: የትኛውን እንውሰድ
0: እኮ በኋላ ደግሞ ምን ይላሉ አይታወቅም
1: በጣም የሚገርመው ዞሮ ዞሮ እሳቸውም አሉ ማላሉም እስራኤል ራሷን የመከላከል የማጥቃት መብት አላት ማንም ሀገር ስለፈዝማት
0: እስራኤል ማንም ቢያግዳት ይሄን ነገር ተቀበላል ብሎ ማሰብም ይከብዳል እስኪና ያለን
1: ይሄ እንግዲህ አሁን ኢራን በበኩላቸውም ቀደም ሲል ምንም በዜናም ተመልክቻለሁ የኢራኑ የፓርላማው አፈ ጉባኤ የተናገሩት የጻፈታ በትዊተር ገጻቸው ያስቀመጡትኝ አለ አቸንፈናል ነው ያሉትኝ በድል ነው የተወጣ ነው ያን ያህል ውርጅብኝ እየተደበደብን በሁለት እግራችን ቆመን ተቋቁመን ይሄው እዚህ ደረጃ ደረስን
0: ዛሬ በሶፋው መጨረሻ
1: እና እኛ ብቻ ሳይሆንም ሊባኖስን ማደነናል ሂዝቡላን ማደነናል ነው ያሉትኝ በዚህ ውስጥ ድርድር ተካቷልኝ እስራኤል አንድ ነገር አደርጋለሁ ካለች ወይም ደውም ጦሯን ከደቡብ ሊባኖስ ካላስወጣች እርምጃ እንወስዳለን ብለዋል
0: እንግዲህ አሁን ባለው ሁኔታ ከአሜሪካ ጋር በሚያካሄዱት ድርድር ይሄን ቢሉም ግን ደግሞ በኢራን ላይ ጉዳት አልደረሰም በሂዝቦላ ድርጅት ላይ ጉዳት አልደረሰም ማለት አይቻልም ብዙ ጉዳቶች ደርሰዋል ሂዝቦላ ድርጅት እንግዲህ ሂዝቦላው መሪ ሐሰን ናስራላ ስማቸው ሲጠራ ምን ነበር በመካከለኛው ምስራቅ
1: ፍራቻ ነበር ድንጋጤ ነበር
0: ይሄን ያደረገ

0: ሊራዘም ይችላል። ምናልባት ደግሞ ኢራን ስምምነቱን መታፈርስበት አቅጣጫ ካለ ጦርነቱም ሊታደስ ይችላል። እንደዛ ነው ከፈረንሳዩ ፕሬዝዳንት ጋር የተነጋገሩት ትናንት ምሽት።
1: አዎ ኢራን ሲናገሩ ኢራን በትክክለኛ መንገድ ካለችም ጦርነቱን ማድሰን እንቀፈን ቀጠቀጣታለን እኮ ብለዋል።
0: አዎ
1: ታዲያኛውን ትራምፕ እንመንኛ
0: ትራምፕ የተለያየ የሆነ አስቸግሯል
1: በጣም።
0: አዎ ለማንኛውም እንግዲህ አንተ ስለምትቸኩል አስቀደም ነው ጊዜ ካለን በኋላ ተመለሰን እንመለከተዋለን። በኳሱ ላይ አዲስ ነገር አለ መሰለኝ።
1: ኳሱ ላይ
0: አሁን በሚጫወቱ ቡድኖች
1: አንድ ለአንድ 60ኛው ደቂቃ ላይ ደርሰዋል። ያው ኦብዞኪስታን አንድ በማስከባት ከኮሎምባያና
0: ባቻው ጥይት ነው አሁን ያሉት።
1: ባቻው ጥይት ነው ያሉት። ጨዋታው ይከተላል እንግዲህ። እኔ ያው ዛሬ እዚህ ማንቸጋኒ ቆይቼም ሆል ተጣባቂ ወታደር መውጣት አለብኝ።
0: አንተ ያው እንግዲህ ስለምትሄድ ዩኒፎርም ለብሰን የመጣው
1: ዩኒፎርም ለብሼ የመጣውኝ ያው ልክ ነው።
0: ስለምትሄድ ለዛ ነው ያስቀደም ነው።
1: ለዛ ነው ያስቀደም ነው። መልካም ቀን መልካም ስራ።
0: አመሰግናለሁ ዋይቸው። እንግዲህ መልካም እድል በዛም በዚህም ያገለግልክ ነው።
1: አመሰግናለሁ።
0: መልካም ቀን አመሰግናለሁ። እሺ ወደ ሙዚቃ ረፍት እናድርግ። ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች ዛሬ ተማቸው ላንባባን ያቀርባቸው ነው። አና አና አርሰ ጉዳዮችን መለከታለን። አራቱ መለታዊ ጋዜጦች ደርሰውናል። ሐሪስ እስራኤላዩም ማሪብና ሂዲዮ ታሮኖት ሐሪስን ስንመለከት በመጀመሪያ ገጹ ላይ በኢራንና በአሜሪካ መካከል የተደረሰበትን የተኩስ ሁለቱ ሀገራት የደረሱበትን የተኩስ አቁም ስምምነት በሚመለከት ሰፊ ዘገባ አቀርባል። ይህ ስምምነት እንግዲህ ሁለቱ ሀገራት ስምምነት ላይ ከደረሱ ቆይቷል 2-3 ቀናት። እንግዲህ ነገ አርብ በስዊዘርላንድ ተገናኝተው በአካል ሁለቱ

ሀገራት ተወካዮች እንደሚፈራረሙ ነው ሰሞኑን ሲነገር የሰነበተው። ትናንት ምሽት እንግዲህ ሁለቱም ሀገራት በያሉበት ሆነው በዲጂታል በርቀት እንደተፈራረሙና ይፈራረማሉ የተባለውንም የጊዜ ገደብ በአንድ ቀን እንዳስቀደሙ ዛሬ እንግዲህ እንደሚሆን ተገልጿል። ተገናኝተው የሚፈራረሙበት ቀን ለምን አስቀደሙት በአንድ ቀን ጥያቄው እየተነሳ ነው። ሰፊ የሆነ ማብራሪያ የለም፣ ለምክንያቱ የለም። ትራምፕ ስምምነቱን በተመለከተ እንግዲህ ባሰሙት ንግግር ትራምፕ በፈረንሳይ በተካሄደው G7 ወይም G7 የተባሉ የበለጸጉ ያደጉ ሀገራት ጉባኤ ላይ ተሳትፈዋል። በፈረንሳይ ነው የተካሄደው። ከጉባኤው በኋላ ከጉባኤ ጎን ለጎንም ለጋዜጠኞች መግለጫ ሰጥተዋል። ከተለያዩ መሪዎች ጋር ተወያይተዋል። ትናንት ምሽት ደግሞ ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጋር እንደተገናኙና ምሽት ላይ አብረው ራት እንደበሉ ያው በራት ስነ ስርዓት ላይም ንግግር እንዳደረጉ ተገልጿል። ትራምፕ ምንድን ነው ያሉት? ለኢራን የባላስቲክ ሚሳኤል ያስፈልጋታል። እንግዲህ በስምምነቱ አንዱ የባላስቲክ ሚሳኤሏ ኢራን ባላስቲክ ሚሳኤል ምርቷ ላይ ገደብ እንዲጣልና በርቀቱ በምታስወነጭፈው ርቀትም እንዲገደብ እንግዲህ የኢራን የባላስቲክ ሚሳኤል አይተናል። እስራኤል ድረስ የደረሰ ብቻ ሳይሆን ባለፈውም ህንድ ውቅያኖስ አካባቢ ከብሪታንያ የጦር ካምፕ ድረስ እንደደረሰና ለአውሮፓ ሀገራት ሁሉ ይደርሳል የሚል ግምት እንግዲህ አለ። ለኢራን እንደዚህ አይነት የባላስቲክ ሚሳኤል አላት ይባላል። ለማንኛውም በዚህ ዙሪያ የኢራን የባላስቲክ ሚሳኤል ምርቷ በርቀትም በቁጥርም የተገደበ እንዲሆን የሚል ነበር። ትራምፕ ግን ትናንት ባሰሙት ንግግር ለሌሎች ሀገራት የባላስቲክ ሚሳኤል አለ፣ ስለዚህ ለኢራንም የማይኖርበት ምክንያት የለም፣ ይኖራታል ማለታቸው ተገልጿል። እንግዲህ በዚህ ጉባኤ ጎን ለጎን ያው ስምምነቱን አስመልክተው ባሰሙት ንግግር ከዚህ ጋር ተያይዞ እንግዲህ ጋዜጣው ባቀረበው ርዕሰ ጉዳይ ትናንትም የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ከሂዝቦላ ድርጅት ጋር በሚያካሄደው ውጊያ 5 የእስራኤል ወታደሮች ቆስለዋል። የሂዝቦላ ድርጅት ቦምብ አጥምዶ በሚልካቸው ራህፋን ተብሎ በሚጠሩ ቀላል አውሮፕላኖች ከመከላከያ ሰራዊቱ በሚገኝበት አካባቢ ፈንድተው 2 ቦታ ላይ ነው። 2 ጊዜ በአንዱ ፍንዳታ 4 ወታደሮች ቆስለዋል። በሁለተኛው ደግሞ ሌላ 1 ወታደር ቆስለዋል። ከ5ቱ መካከል አንዱ በከባድ ሁኔታ ተጎድቷል። ትናንትም በሊባኖስ የእስራኤል መከላከያ ሰራዊት 5 የእስራኤል መከላከያ ሰራዊት አባላት ቆስለዋል ይላል። ይህን ርዕስ አቅርቦታል ሀሬዝ ለአንባቢያን። ሌላው በክነሴት አባል ታሊ ጉትሊብ ጋር እንግዲህ ክነሴት አባል ሰሞኑን ሲያወዛግብ የሰነበት ርዕሰ ጉዳይ ነው። ለህግ ያለመቆም መብታቸው ያው እንዲከበር እሳቸው የጉትሊብ ትናንት ክነሴቱ ባካሄደው ምልዓተ ጉባኤ አጸደቀ የሚል ዘገባ አቅርቧል። ይህንም ለአንባቢያን አቅርቦታል፣ ተመልክቷል። ከፍተኛው ፍርድ ቤት ባጋጽ ዛሬ ከአንድ ሳምንት በፊት ይሆናል በግምት ቀጣይ መባኪራ መዲና ወይም የመንግስት መስሪያ ቤቶች ተቆጣጣሪ መስሪያ ቤት ኃላፊ ሆነው የሚመረጡ 2 ተወዳዳሪዎች ቀርበው አንዱን ጠቅላይ ሚኒስትሩ ነበር እሳቸው ተወካይ ናቸው ያቀረቧቸው። እንግዲህ የህግ ጠበቃ ናቸው፣ የእሳቸውም አቃቢ ህግ እንደሆኑ ይነገራል። የህግ ጠበቃ ሚካኤል ራቤሎ እሳቸው ተመርጠዋል። ምርጫው ሲሰጥ የጥምር መንግስቱ አባላት የምርጫውን ሂደት ቀርጸውታል። ያው በፎቶግራፍ አንስተው ቀርጸዋል። ይሄ ሚስጥራዊ ነው መሆን ያለበት የድምፅ አሰጣጡ ሂደት። በተለይ ሁለተኛው ዙር ድምፅ አሰጣጥ ሲሰጥ ሲካሄድ በመጀመሪያው ዝቅተኛ ድምፅ አግኝተው የነበሩት በሁለተኛው ግን የጠቅላይ ሚኒስትሩ ተወካይ ተመረጡ አብዛኛ ድምፅ አግኝተው። ይህም የምርጫው ሂደት ያው ይቀረጻል ስለተባለ እንግዲህ ለጥምር መንግስቱ ታማኝነታቸውን ለማሳየት አባላቱ ቀርጸውታል። ይሄ ደግሞ ሚስጥራዊነቱን ያፈረሰ ነው የሚል ከባድ ቅራኔና ውዝግብ ፈጥሮ ነበር። እንግዲህ ዛሬ ከፍተኛው ፍርድ ቤት በዚህ ጉዳይ ይወያያል ተብሏል። ውይይቱም የከፍተኛው ፍርድ ቤት ችሎት በቀጥታ ስርጭት እንደሚተላለፍ ተገልጿል። ከፍተኛው ፍርድ ቤት እንግዲህ ዛሬ በሚያካሄደው ችሎት የህግ ጠበቃ ሚካኤል ራቬሎ ለቀጣዩ የመንግስት ተቆጣጣሪዎች መስሪያ ቤት ኃላፊ ሆነው መመረጣቸውን የሚመለከት ነው። እንግዲህ በዚህ ጉዳይ ቀረበው አቤቱታ ወይም ቅሬታ ላይ ዛሬ ችሎት ያካሂዳል ይላል። ሌላው በፍልስጤማዊት ከተማ ይላል
ሄብሮን በሄብሮን በሄብሮን እንግዲህ ውስጥ ለውስጥ እርስ በርስ ከፍተኛ የሆነ አለመግባባትና እስከ ደም መፋሰስ ድረስ የሚያደርስ ከባድ የሆነ ችግር አለ። በዚህ ምክንያት የእስራኤል መከላከያ ሰራዊት የሄብሮን ከተማ ዙሪያዋን ያው ከለላ አድርጓል፣ ዘግቷል። ተሽከርካሪዎች እንዳይወጡ እንዳይገቡ፣ የተለያዩ የስራ እንቅስቃሴዎችም እንዳይካሄዱ ተጽዕኖ ፈጥሯል። የዙሪያው እንግዲህ መንገዶች መዘጋጋታቸውና ሳምንታትን አስቆጥሯል። ይች የፍልስጤማዊት ከተማ በመከላከያ ሰራዊቱ መውጫ መግቢያዋ ከተዘጋ የሚል ርዕሰ ጉዳይ አቅርቧል። ይህም ያው ምክንያቱ እንግዲህ ከተማዋ ውስጥ ትንሽ ገጠር ከተማ ናት የሚለው ባለው ውስጥ የእርስ በርስ አለመግባባትና ከፍተኛ የሆነ ደም መፋሰስ ስላለ ነው ይላል። ሌላው በሰንበት በሚካሄደው በጠቅላይ ሚኒስትሩ መኖሪያ ቤት አካባቢ በሚካሄደው በሰንበት ቅዳሜ ሰንበት የሚካሄድ የህዝብ ተቃውሞ ሰልፍ ላይ ፖሊስ ገደብ እንደማይጥል አሳወቀ። ነገር ግን የሚከለክላቸው የተለያዩ እንቅስቃሴዎች አሉ፣ ገደብ ግን አይጥልም የሚል ርዕሰ ጉዳይ አቅርቧል ሀሬጽ በዛሬ ዘገባው። ሌላው እንግዲህ በአሜሪካ እየተካሄደ ያለውን የዓለም ዋንጫ ጨዋታ በሚመለከት ሁሉም ጋዜጦች የተመለከቱት ነው። እንግዲህ ትናንት በተካሄደው ጨዋታ የአርጀንቲናው እንግዲህ የዓለማችን ኮከብ ተጫዋች መሲ ሊዮ ለሀገሩ ብሔራዊ ቡድን ተጫውቶ 3 ግቦችን አስገብቷል። እንግዲህ እንደተጠበቀው በ39 ዓመቱን ሊያከብር አንድ ሳምንት ይቀረዋል። ከአንድ ሳምንት በኋላ 39 ዓመቱን ያከብራል ሜሲ። አሁንም ድረስ ኮከብ ነው የዓለማችን ኮከብ። አርጀንቲናን በዚህ ሁኔታ ከፍ አደረጋት የሚል ስለ ሜሲ ብዙ ነገሮች ተጽፈዋል ጋዜጦች ላይ። አሁንም የዓለማችን ኮከብ ነው። ፈረንሳይም እንደዚሁ። የፈረንሳዩ ደግሞ ኤምፔቤ እሱ ወጣት ተጫዋች ነው አሁንም። እሱም እንደዚሁ ለፈረንሳይ በርካታ ጎሎችን በማስገባት አለማችን አሁንም እነዚህን ኮከቦች ትፈልጋቸዋለች፣ ያስፈልጓታል በሚል ርዕሰ ጉዳይ ሀሬጽ አቅርቧል ዘገባ። በአንጻሩ ሌሎች ጋዜጦች ላይ እናየዋለን። ትናንት በተካሄደው የፖርቹጋል ብሔራዊ ቡድን ከኮንጎ ሪፐብሊክ ጋር ባካሄደው ጨዋታ ደግሞ የፖርቹጋላዊው ሮናልዶ እንደተጠበቀው አይደለም። እንግዲህ ሁለቱም ሀገራት ባካሄዱት ጨዋታ 1-1 አቻ በሆነ ውጤት ቴኮ ነው የተለያዩት። ከሮናልዶ ብዙ ይጠበቅ ነበር፣ ነገር ግን ያው ደጋፊዎቹን ተስፋ አስቆርጧል የሚል ርዕስ አቅርበዋል ጋዜጦች። ሁሉም በርካቶቹ አስነብበዋል ይህን ርዕሰ ጉዳይ። ወደ ማሪብ ስናልፍ ማሪቭ በኢራንና በአሜሪካ መካከል እየተካሄደ ያለው የተኩስ አቁም ስምምነት ከመፈራረሙ በፊት ትናንት በሊባኖስ 5 ወታደሮች ቆሰሉ ይላል። እንግዲህ ስምምነቱ ሊባኖስንም ያካትታል ተብሎ ነው የሚጠበቀው። ይሄን ርዕሰ ጉዳይ አቅርቧል ማሪቭ። ያው 5 ወታደሮች እንደቆሰሉ፣ አንዱ በከፍተኛ ሁኔታ ከባድ ሁኔታ እንደተጎዳ እና 4ቶች ደግሞ በመካከለኛና በቀላል ሁኔታ ቆሰሉ ይላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ከኢራን ጋር የተደረሰውን ስምምነት በተመለከተ እንደዚሁ ሀሬጽ ላይ እንዳየ ነው። ትራምፕ ትናንት ባሰሙት ንግግር ኢራንም የባላስቲክ ሚሳኤል ትፈልጋለች፣ ያስፈልጋታል ብለዋል። ሌሎች ሀገራት አላቸው፣ ኢራንስ ለምን ማለታቸው ታውቋል። አሜሪካ ከኢራን ጋር እንግዲህ እያካሄደች ያለውን የስምምነት ረቂቅ ሰነድ ለኮፒውን ለእስራኤል አስተላልፋለች ይላል። ያው በእስራኤል በኩልም እየተመለከቱት ነው። ከፊርማ በፊት ወደ እስራኤል ለእስራኤል ማስተላልፋለች ይላል ረቂቁን። ትራምፕ በኢራን የባላስቲክ ሚሳኤል ጉዳይ አሁን ባለው ሁኔታ አይወያዩበትም በስምምነቱ ይላል። እንግዲህ ስለ ስምምነቱ ብዙ በጣም በርካታ ቅሬታዎች እየተነሱ ዶናልድ ትራምፕም ያልተጠበቀ ንግግር እያሰሙ ነው የሚገኙት። ጋዜጦች በአብዛኛው የተመለከቱት ይህንን ርዕሰ ጉዳይ ነው። ትራምፕ እንዳሉት እንግዲህ ጠቅላይ ሚኒስትር ቢንያሚን ናታንያሁ በሊባኖስ ጉዳይ ነገሮችን ሊያመዛዝን ሊያስብበት ይገባል ብለዋል። ሊያስብበት ይገባል ጠቅላይ ሚኒስትር ቢንያሚን ናታንያሁ ማለታቸው ተገልጿል ማሪብ ላይ። በእስራኤል በኩል ከፍተኛ ስጋት አለ። የእስራኤል መከላከያ ሰራዊት ከሊባኖስ ካልወጣ ምናልባት አሜሪካ ወደ እስራኤል የምትልከውን የጦር መሳሪያ ልታዘገየው ትችላለች። እንግዲህ ያው እስራኤል ከአሜሪካ የጦር መሳሪያዎችን ትገዛለች። ስለዚህ ያው ይሄም አንዱ ችግር ነው። የእስራኤል መከላከያ ሰራዊት ከሊባኖስ ካልወጣ
አሜሪካ ይህን የጦር መሳሪያ ለእስራኤል መላኳን ልታዘገይ ትችላለች የሚል ከፍተኛ ስጋት እንዳለ በእስራኤል በኩል። ሌላው ትናንት የሐረዲ ማህበረሰብ አባላት ትናንትም እንግዲህ ወደ መከላከያ ሰራዊቷን ዘምተን በማለት የተቃወሙ የሃይማኖት ተማሪዎችን የሐረዲ ማህበረሰብ ወጣቶች በቁጥጥር ስር ይውላሉ በመከላከያ ሰራዊቱ ፖሊስ አማካኝነት የነሱን በቁጥጥር ስር መዋል በመቃወም በሽዎች የሚቆጠሩ የሐረዲ ማህበረሰብ አባላት ትናንትም ከፍተኛ የተቃውሞ ሰልፍ አካሄዱ። መንገዶችን በተለያዩ አካባቢዎች ዘጉ። በተለይ በመካከለኛው እስራኤልና ሻሮን ተብሎ በሚጠራው አካባቢ በጣም ከፍተኛ ችግር ነበር መንገዶችን በመዝጋት የሚል ዘገባ አቅርቧል። ማሪፍ ፖሊስ ደግሞ ሰልፈኞችን ለመበተን የተጋነነ ኃይልና የሰልፍ መበተኛ ዘዴ ተጠቀመ የሚል ቅሬታም እየተነሳ ነው። ይሄ ጉዳይም ላምባቢያን ቀርቧል። ሌላው የዓለም ዋንጫ ጨዋታን በሚመለከት እንግዲህ አርጀንቲና ከአልጄሪያ ጋር ባካሄዱ ጨዋታ ትናንት መሲ ሊዮ የአርጀንቲናው ሜሲ የዓለም ኮከብ ነው እንግዲህ የአርጀንቲና ተወላጅ ቢሆንም ለሀገሩ ብሔራዊ ቡድን 3 ጎሎችን አስገብቷል። ከአልጄሪያ ቡድን ጋር 3-0 በሆነ ውጤት ተለያይቷልና መሲ አሁንም ስለ መሲ ዓለማችን በጣም እያወራ ነው። አሁንም ኮከብ ነው እየተባለ ነው በ39 ዓመቱ። በዚህ ሁኔታ በአንጻሩ ሮናልዶ ክርስቲያኖ ሮናልዶ የፖርቱጋላዊው ደግሞ ትናንት ፖርቱጋልን ወክሎ ያው ለሀገሩ ብሔራዊ ቡድን ተጫውቷል። ግን ጨዋታው ተስፋ የሚያስቆርጥ ነበር። ብዙ ተጠብቆ ነበር ለኮንጎ ሪፐብሊክ ኮንጎ ጋር አፍሪካዊት ኮንጎ 1-1 በሆነ አቻ ውጤት ነው የተለያዩትና ይሄም ከሮናልዶ የተጠበቀውን ያህል አላገኘንም እያለ አድናቂዎቹ ተስፋ ቆርጠናል እያሉ እንደሆነ ማሪባስ ያስነብባል በዛሬ እትሙ። ሌላው ሰሞኑ ደግሞ በእስራኤል አወዛጋቢ ሆኖ ያለው ጉዳይ ገርበር ይባላል። ህጻናት የሚመገቡት የተፈጨ ፍራፍሬ ነው። በሱ ላይ ችግር ተገኘ። በኢየሩሳሌም ከተማ 4 ህጻናት ይሄን የተፈጨ ፍራፍሬ የተመገቡ ህጻናት በደማቸው ውስጥ የአእምሮ በሽተኞችን የሚያረጋጋ መድኃኒት አይነት ንጥረ ነገር ተገኘ። ህጻናቱም ጉዳት ደርሶባቸዋል። በሆስፒታል ለተከታታይ ህክምና እየተደረገላቸው ብዙ ጊዜ ወስዷል። ብዙም ለውጥ የለም በጤናቸው ላይ ጉዳት ደርሷል። ይህ አወዛጋቢ ጉዳይ ሁሉም ጋዜጦች ተመልክተውታል። አሳሳቢ እንደሆነና ፖሊስና የጤና ጥበቃ ሚኒስትር ምርመራ እያካሄዱበት እንደሆነ በኢየሩሳሌም ከተማ በሚገኝ ዞልበጋዶል በተማ ባለ የምግብና ሸቀጣሸቀጥ መሸጫ ሱቅ ነው የተገዛው። እንግዲህ 4 ህጻናት ላይ በደማቸው ውስጥ ይህ ንጥረ ነገር እንደተገኘ ለአእምሮ ህሙማን የሚሰጥ የሚያረጋጋ እንቅልፍ የሚያስተኛ መድኃኒት አይነት ንጥረ ነገር በደማቸው ተገኘ ነው የሚለው። እንግዲህ ይህን የተመገቡ ህጻናት ሁኔታው በምርመራ ላይ መሆኑን ሌሎች ጋዜጦችም አቅርበውታል። ወደ ኢዲዮት አሮነት ነው የምናልፈው። ኢዲዮት አሮነትንም ይህን ርዕሰ ጉዳይ አቅርበውታል። ስምምነቱ ይላል ኢዲዮት አሮነት፣ ስምምነቱ ለኢራን መልካም ነው ለእስራኤል ግን መጥፎ ነው ይላል። እንግዲህ ዶናልድ ትራምፕም በስምምነቱ ዙሪያ ያሰሙት ያለው ንግግር ያልተጠበቀ እንደሆነ ኢራን የጋዝ ነዳጅ ማውጣት ሂደቷን እንደምትቀጥል በኢራን መልሶ ለማቋቋም ገንዘብ እንደሚመደብ የታገደባት ገንዘብ እንደሚለቀቅ ተገልጿል። ለኢራን ስምምነቱ ጥሩ እንደሆነና ለእስራኤል ግን ጥሩ እንዳልሆነ ነው የሚገልጸው። ኢዲዮት አሮነትም 5 ወታደሮች መቁሰላቸውን በሊባኖስ እንደዚሁ እሱም አቅርቦታል። እንግዲህ በአጠቃላይ በስምምነቱ ዙሪያ ጋዜጦች ያቀረቡት ዘገባ ተመሳሳይ ነው። የዓለም ዋንጫ ጨዋታን በሚመለከትም ሜሲንና ሮናልዶን በማነጻጸር ሜሲን ገናናነት የሮናልዶ ደግሞ እንደተጠበቀው አለመሆኑን እንደዚሁ ኢዲዮት አሮነትም ተመልክቶታል። እስራኤል አዮምን ስንመለከት እስራኤል አዮም ትራምፕ ለኢራንም የተወሰነ ጥቂት ሚሳኤል ባላስቲክ ሚሳኤል ያስፈልጋታል ይላሉ ይላል። እንግዲህ በኢራንና በአሜሪካ መካከል የተደረሰው ስምምነት 14 አንቀጾችን የያዘ ነው። ከ14ቱ አንቀጾች ደግሞ ዋና ዋና ተብለው የተጠቀሱት ምንድነው? የኢራን የአሜሪካ መከላከያ ሰራዊት እንግዲህ በኢራን ዙሪያም ሆነ ሂዝቦላን ወይም ሊባኖስን ጨምሮ ተኩስ እንዲቆም በአጠቃላይ ተኩሱ በአስቸኳይ እንዲቆም ይሄ ከ14ቱ አንቀጾች መካከል አንዱ ነው። የተኩስ አቁም ስምምነት እንዲካሄድ ሊባኖስንም ጨምሮ እንግዲህ በሊባኖስም
እስራኤል ታደርጎ ታደረው እንቅስቃሴ እንድታቆም ማለት ነው። ኢራን የኒኩለር ጦር መሳሪያ መግዛትም መስራትም እንዳትችል ይሄ ሌላው ሁለተኛ ዋና ተብሎ የሚጠቀስ ነው። ኢራንን መልሶ ለማቋቋም ቢያንስ 300 ቢሊዮን ዶላር እንደሚመደብና እንደሚያስፈልግ ይሄን ያው ማቅረብ እንደሚያስፈልግ የሚሉት እንግዲህ ሶስቱ እንደዋናውና ተጠቅሰዋል። ግን 14 ናቸው አንቀጾቹ። አውሮፓውያን ይላሉ እንግዲህ አውሮፓውያን ስምምነቱን ስላልተሳተፍንበት ሲጀመር ረቂቁንም እኛ እንግዲህ ጋራ ትብብር አናደርግም ብለዋል። ለመደገፍም ለመቃወምም ይላል እስራኤል አዩ ማቀረበው ርዕሰ ጉዳይ በኢራንና በአሜሪካ መካከለ ያለውን ስምምነት መጀመሪያው ጀምሮ ስላልተሳተፍንበት ለመቃወምም ለመደገፍም ያው እንደማይፈልጉ ትብብር እንደማይፈልጉ ገልጸዋል ይላል። እንግዲህ እዚህ ላይ ነው ዶናልድ ትራምፕ እስራኤል አዩም ላይ የአለሰው የሚበሩ አውሮፕላኖች በረሃ ላይ በወደቁ ቁጥር እስራኤል በሊባኖስ ዋና ከተማ በቤሩት ህንጻዎችን ማውደም ማፍረስ የለባትም ብለዋል። እንግዲህ ነው እስራኤል አዩም ያቀረበው ዘገባ። የዓለም የእግር ኳስ ጨዋታ ወይም የዓለም ዋንጫ ጨዋታን በሚመለከትም እንደዚሁ በተለይ በክርስቲያኖ ሮናልዶ እና በሊዮ መሲ በመሲ መካከል ያለውን ልዩነት አቅርቦታል እስራኤል አዩምም። መሲ 38 ዓመቱ ነው እድሜው 38 ዓመት ከ357 ቀናት ይላል። እንግዲህ 39 ዓመቱን ሊያከብር አንድ ሳምንት ሲቀረው 3 ጎሎችን በማስገባት አሁንም የአርጀንቲናን ቡድን ከፍ ያደረገ ተጫዋች ነው በማለት ስለ ሜሲ ያው እስራኤል አዩም በአድናቆት ጽፏል። ስለ መሲም ሮናልዶ ደግሞ እንግዲህ ትናንት የፖርቹጋሉ ኮከብ የዓለም ኮከብ ፖርቹጋልን ፖርቹጋላዊ ነው ብሔራዊ ቡድን ጋር አብሮ ተጫውቶ ግን እንደተጠበቀው አይደለም ሌሎች ጋዜጦች እንዳቀረቡት ነው እንግዲህ ይሄን ይላል። ሌላው ክነሴት ከመበተኑ በፊት ህጎችን ማጽደቅ ግዴታ ህጎችን ማጽደቅ አለበት ተብሎ የቀረበ በተለይ ሁለት ርዕሰ ጉዳዮች ማየት አለበት ይላል። እነሱ ምንድናቸው? በመከላከያ ሰራዊት ውስጥ በመደበኛነት የሚያገለግሉ ወታደሮች የሚያገለግሉበትን ጊዜ ማራዘምና በተጠባባቂ ወታደሮች በሚሉም ወይም በተጠባባቂ የሚያገለግሉ ወታደሮችም የሚያገለግሉበት ጊዜ እንዲራዘም የሚል ነው። ሁለቱ ጉዳይ የመከላከያ ሰራዊቱ ያለበትን ከፍተኛ የሰው ኃይል ችግር ሊፈቱ የሚችሉ መፍትሄዎች ናቸው። በእነዚህ ጉዳይ ክነሴቱ ከመበተኑ በፊት መወያየት አለበት የሚል ዘገባ አቅርቧል እስራኤል አዩም። ጋዜጦች ከሞላ ጎደል ዛሬ ለአንባቢያን ያቀረባቸው እርስ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ቆዩ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ጋዜጠኛ ፓይል ህብራቲ ማህበረሰብ ተንቀሳቀሽ አያናው ፈረደ ሰንበቱ ይገኛል። ወደሱንም እናልፈው። ጤና ይስጥልን አያናው እንደምን አደርክ?
1: ጤና ይስጥልኝ ወርገናችን። እንደዚህን ክብራና አድማጮች በእያላችሁበት እንዴት አድራችሁ እንደምን አላችሁልን? አጋጣሚ ትላንት እንግዲህ ትላንት ላይ እንትን ትላንትና ሰኞና ማስከኝ ጨረቃባል ስለነበረ ሆደሽቶ ወራራ ነው ዘከታሚ
0: እና መሰግናለን። ሆደሽቶ ብላንተም እና መሰግናለን። ጥሩ አያ ነው አንተ ጋር ምን ወያየው። እንግዲህ ማህበረሰባችን በሚመለከት እርሰ ጉዳይ ነው። በማህበራዊ ትስስር ገጽ በፌስቡክ በሌሎችም ሶሻል ሚዲያ አሳትፈዋል። ይሄን ነገር አጋርተዋል። ብዙዎች እየተቀባበሉት ነው። በየከተሞችም ሆነ በአጠቃላይ በአገር አቀፍ ደረጃ እንደው የኛን ማህበረሰብ የመወከል ሁኔታ በተለያዩ ኃላፊነቶች የሚመለከት ነው። በአብዛኛው ካንተን ሰማዋለን። እንግዲህ እንዴት ነው ትናንት ይመስለኛል እንግዲህ በፌስቡክ ያጋራ ሆርሰ ጉዳይ ምን ይመስላል?
1: ያልሽ ምን መሰለሽ እንግዲህ እኛ በችግሩ መሰለሽ አንድ በዚህ ሀገራችን ጥሩ ሀገር አለች እና ፈጣሪ አምላክ የተመሰገነው ብዙ ስቃይ ብዙ ምጽዋት ተብለን ደርሰንባታል። እስራኤል አምላክ የመጣው ትውልድንም ሀገሪቱ ወዶ ሀገሪቱ የሚያገለግልና ሀገሪቱ ዘላለም ኑሮ ያርገው። በዚህ ማስከተል ደግሞ መሰለሽ እቺ ሀገር እያለች ተራዩ እንግዲህ ዘር ነው ሲባል ኢትዮጵያ የበለጠን ጎልቶ ስናየው ማለት ነው። ይሄ ኦሮሞ፣ ትግሬ፣ አማራ እየተባለ አሁንም አለ ድሮም እኛ እያለ የተለያየ ስም እየሰጡን ስቃዩና መረሩን እኛ እናውቀዋለን። አሁን እዚህ ሀገር በተለያዩ ምክንያቶች እንግዲህ የተለያዩ ህዝብ የመጡባትኝ በማንም ሀገር ያልመጣ የለም እና በእኛ ደግሞ በመልካችን በተለያየ ምክንያት የተለያዩ ህግ የተደነገጓሉ በክነሴት እንደዚህ ለምሳሌ ይጹ ጎሌም በሌሎች የኢትዮጵያ በርሸት መቆምት ክብረት መምታለ መምሻል ትላል። እንግዲህ ለኢትዮጵያ ቤተ እስራኤሎች ለመጡት በከንቲባዎችና እንደዚህ ካምፓኒዎች በእነሱ መድሎ እንደመድሎም ተሆኖ በስራ ተቀባይነት እንዲያገኙ ነው ማለት ከፍ ያለ ደረጃ እንዲያገኙ ማለት ነው።
0: ቅድሚያ እንዲሰጥ።
1: አዎ ቅድሚያ እንዲሰጥ። ችግሩ መሰለሽ ይህ ነገር በእኛ ድካም ነው። ሁሉም መሰለሽ ሁልጊዜ አንድ ሰው ራሱን የሚያምን ሰው ሁልጊዜ በሌላ ኃላፊነቱን ይጠራል። እዛ ይሄ የእኛ ድካም ነው። እንዴት ትምት በየከተማዎች እንግዲህ አንድ የስራ አስኪያጅ ወይም ሻቤን ምን ያህል ሻቤኖች ኮሀዳ ምናምን ባላለ እንግዲህ የስራ አስኪያጁ ይህን የሚወክለው ከንቲባው ነው። ይሄ ሆዜሽ ወይም ደግሞ የግል ሰራተኛ ቋሚ ሳይሆን በውል ሆኖ ነው የሚቀጠረው እና አንድ አዲስ ከንቲባ ሲፈጠር እነሱን ሲመረጥ እነሱን ስራ ገልሎ ሌላ ይቀበላል ማለት ነው። የዛን ጊዜ እሱን የመሰሉትን ይመለምና ይቀበላል። ግን ለፕሮቶኮል ሲባል ያው እንትን ጨረታ ይወጣል ማለት ነው። ለዚህ የኛ ህብረተሰቡ ትግል እያደረገ እዛ የኛ ሰዎች ቁልፍ ያሉ ቦታዎች እንደዚህ ህጉ ሲሰጠን ይህን ተጠቅመን የዚህ ጥሩ ቦታ እንዲሆኑና ለወጣቱም ለመጣው ትውልድም አራይ እንዲሆኑ ትግል የሚሆን የለም። ሁሉም መሰለሽ ሁለዚህ ስሙልኝ እኔ የከንቲባው እንደዚህ ነኝ እንደዚህ ይህ ዝም ብላ ዳዊት ታውቄ ዳቦ ፍሬዳው እንደሚባል እንደዛ ሆኗል። የኛ ህብረተሰብ ሹመት አይተን እንደማናውቅ ስልጣን አይተን እንደማናውቅ እንደው ዝም ብሎ አላ ብርቅ ነገር ሆነብን። አሁን ይጣል እንጂ አንዳንድ የኛን ህብረተሰብ ስታያችሁ ይሄ ታማጉች የሚባል ነበር የተወሰነ ጊዜ ዝም ብሎ እንደ በፕላስቲክ ሰውን ቀረጸሽ የተለያየ ነገር እንደሚፈጠረው እንደዛ ራሳችን በራሳችን እናቀራረባችን እንደዛ እናሳየዋለን እና ከዚህ ከፍ እያልን መሄድ ሳለ ዝቅ እያልን እናሳያለን። እነዛ ደግሞ ከንቲባውም እንደዛም አባል የሆኑትም በአነስተኛ ይሉናል። ይሄ ነገር ህግ እንግዲህ ህግ ሲደነገግ አንዳንድ እንግዲህ በየጊዜው የሚታደሷል። ለምሳሌ ብትዋህልም ህጎች በየጊዜው የሚታደሷሉ በተለያየ መመሪያዎችን እየወጡ ማለት ነው። ይህ ህግ ደግሞ ተግባሩ መሰልሽ አንድ ነገር ህጉ በህግ ይውጣ በእንትን በዚህ በህግ መጽሐፍ ተሰፍሮ ይገኝ እንጂ በተግባር እስከዚህ አይውልም። እንደ ይህን ነገር የምናውለው እኛው ነን። ይህ ምንም በየ እንግዲህ በተለያየ ከተማዎች እኛ አብራክ የተፈጠሩ ብዙ ሰዎች አሉ። ግን ዝም ብሎ እኛው ሰው የሚጠይቀውም ጥያቄም ይህም አስፈላጊ ነው። ማዶኑ አስፈላጊ ነው። ዞሮ ዞሮ ግን ለመጣው ትውልድ የምንፈጥረው ያሉትን ችግሮች የምወግደው እኛ ነን። ለምሳሌ ትላንት በስቲያ የወጣው በጣም የእኛ ቤተ እስራኤሎች እዚህ የመጣ ነው። ካደር ወጣቱ የፖሊስ ፋይል የተከፈ እያደገ ሄደ ይባላል። ይሄን እንግዲህ የሚባለው እንግዲህ የታወቀበት እንደዚህም የኛ ማብራክ የፈጠሩት የፖለቲካ አጀንዳ ይዘው ቀርቦ ነበር እስካሁን መፍቴ እንዳልወ እንደ ይሄን አጀንዳ ይዘው ተቀረው ለምን መፍቴ ያረጋግም ባለው የሁዝውነሱ መጠየቅ አለባቸው አለበት ማለት ይሄ ግን ምን መስይ የሚፈጠረው ምንድነው አንድ በየከተማው እንግዲህ የከሰዓት ምላሽ የተላዩ የትምርት አዘንትራ ዘርፎች አሉ ሁጊ ምን አንብባል ነገር አለ በማትናሲም በመርካዝም ኬላት ይባለው በዛ ለምሳሌ አንድ ሰው 5-6 ልጆች ካሉት በየወሩ 500 600 እየከፈለ ለመላክ ይከብደዋል ስለዚህ እነዚህ ልጆች ምንድነው ያለባቸው አማራጭላቸው ሲሆን በዛ በመዝናኛ ቦታዎች ጋኒት ቡሪን በዛ ሲሄዱ ቀስቀስ ይያሉ ወተላየ ቦታ ይወድቃሉ እና ከዛ ለፖሊስ መጥቶ ደግሞ ይሄም ወይም መጥቶ ሲጠይቃቸው ተላየ ጠይቀና ስሜት ስማቸው በተላየ ባረባ ነገር ፋይል ከፈተላቸዋል ወደ ስከፊል ለነሱ ለምባቸው እንቅፋት ይሆናል ይሄም ቢፈጠረው በእኛ ላይ ነው ወዲም ብልሽ እኛ አንድ ጊዜ ሁሉ ጊዜ ከለከለን ባልትሮ ይሄ ተስተት የኛ ነው ስተቱ ምንድነው ዋና ጥሩን አለማዎችን አታኩረን ወደ በጓን ነው ምንድነው ይሄ ነገር መፍትሄ ምን ሰጠው በቀላሉ ይሆን ነበር ይሄ ነዚህ ልጆች እንዳልኩሽ ለምሳሌ እንገልቸው ይችላል ሲሆን እኔ እዚህ የስፖርትና አባል ነበርኩ ኮሚቴው ማለት ነው እዛ ለምሳሌ ምን አስተያየት እንሽልት ይሆን ምኖር በዛ እንግዲህ በ2008 እስከ ወደ እንትን ነበርኩ ማለት አንድ ከደንዚያ ምን አረኩ መሰለህ እዛ ምን አልኩ እንዴ በብርኩ እንትን ከለ ኢትዮጵያ ምን ምሳሌ ምን አልኩ ግንት ዟሪ እንደዛ ብዙ ልጆች ላላቸው ሰው ብርኩ ሆቴል አዲም እነሱ የመክፈል የማይችሉ ስለሆነ ከዚህ አናሃ እንዲሆላቸው ብለን በጠየቅ ነው ማለት ያንን አጸደቀው ኮሚቴው ከዛ ደግሞ ያው የቦርዱ ደግሞ አጽድቆ አሁን በየማት ناس خبرا مسي خبرا መርከዝም ክለት በሚባለው በዛ ማስመሶች ማለት ነው ከዛ እንትን አላቸው አናካላቸው እንደዚህ ብሎ ማሳተፍ ይችላል ይሄን መፋፋት አለበት ሁሌ ጊዜ ከንቲባ እኛ ስራ ይዘን ማዱን ስተንታው ልጆቻችን የልጅ ልጁ ማን ቤተ ሰው እምናርግበት መንገድ መክፈት አለ ማዱንም ራሱ ከሰዓት ምላሽ ወጣ አማርኛ መስተመሩበት እንግሊዘኛ ያስተምሩተኛ ብዙ አዋቂዎች ችሎታ ያላቸው ህዝብ አለበት ግን የኛው ምንድነው በአማርኛ እንዳንዚህ ባለ በያጃዙት ምንድነው ካምባር ይቆጠራ የሚባል ነገር አለ እና ይህ ነገር መጠቀም አለብን ችሎታ ያለው ህዝብ አለን ፈጣሪ አምላክ ጥሩን ዝትላንት ፍየል ጠባቂ ነበርው ከብት ጠባቂ ነበርው ምናም ነበርው ዛሬ ከዚህ ልጆች ተከባከው ካሳደ ከነሱ ጋር ሆነ ወጅና ጓንተ ያገርት ለመራት እየተያገልን ያለ ይሄ ነው ያስደንቅ ነገር ነው
0: ግልጽ ነው ግን ነው ለአድማጮች የበለጠ ግልጽ እንዲሆን በየማዘጋጃ ቤቱ በጣም በርካታ መብቶች አሉ ነው ለኛ ማህበረሰብ ለኢትዮጵያ ይሁዳውያን መንግስት የሚሰጠው ድጋፍ በጀት አለ በየአመቱ በጣም ብዙ ገንዘብ ነው አሁን ያን ይሰጣል ይባላል ግን አንጠይቅም ተግባር ላይ መዋሉን አንቆጣ አንከታተልም ይመስለኛል አንዱ ሐሳብ ሌላው ደግሞ ይጽጎለም ያልከው አሁን ቅድሚያ መስጠት እንግዲህ ነበር ከተወሰኑ አመታት በፊት ጀምሮ ነው እንዳልከው የህግ የጸደቀ ይሄድም ያለ አሁን ቁጥጥርና ክትትል የለም ወይ ይሄ ማለት ምንድነው ለምሳሌ አንድ ኢትዮጵያ ማህበረሰብ የተገኘ ሰው እና ከአንድ ነጭ ወይም እንግዲህ እስራኤላዊ ነው የምንለው ነጭ ጋር ለውድድር ቢቀርቡ አንድ ስራ ወይም አንድ ኃላፊነት ለማግኘት እኩል ከሆነ አቋማቸው ኢትዮጵያውን ማስቀደም ማለት ነው
1: አው እንደዛ ነው
0: አሁን ይሄ በተግባር ይሄድ አይደለም ነው ያንተ ሐሳብ
1: ይሄ ልክ ነሽ ይሄ በተግባር አይሄድም ይሄን ነገር ማህድምና አረጎ ምን መሰለሽ እንዳልኩሽ አሁን አንቺ እንግዲህ በርፈልጽዮን ከንቲባውንሽ ነገ እንግዲህ የስራዋና ስራ አስካጅ ምትመርጩ አንቺ ነሽ እንደዚህ በየግ የስራቸው የውል ሳይሆን የቋሚ ስራቸው ውል በስምነት የሆነ ስለሆነ እነዛን ስራ ባባረሽ ሌላ መቅጠር መብት አለሽ በዚህን ጊዜ እንግዲህ ሰውዬ እንደዚህ መርጠሽ ይዛን ጊዜ አንቺ ነው መሰለሽ ተመለም ያለሽ እንግዲህ ዋና ስራ አስካጁ ወይ መሻቤኖች አላፊዋ አንቺም ተወክያት ስራ አስካጁ ከንቲባው ይሄን ማንካሉ እንደዛ ነው እንደዚህ ወዘተ ለዚህ የትምርት ቤቱ እንደዛ እና ይሄን ነገር ሲሆን ምንድነው የራሳችሁ መለመን ላይ የኛ ደግሞ ይዛን ጊዜ ምን ያረጋል ለአንድ ተላላኪ ወይም ደግሞ ዝም ብሎ
0: አራካኛ ይላሉ
1: አነስተኛ ነው ህመቹለታችን ያነሰ ነው እና ቹለታ ያያለነ ይሄን ነገር
0: አለመጠቀም ስለዚህ ዝም ይላሉኛ ተወካዮች ማለት ነው
1: የኛው ትዝም ይላል ህዝቡም ደግሞ እንደዚህም ከሀገር ማጻብታቸው መሰለሽ አንዳንድ ዘኛ ብረሰራችን ችግር አለ ማለት ይችላል እንግዲህ አሳችን በራሳችን መጠየቅም ደግሞ ጥሩ ይመስለኛል አንዳንድ እንግዲህ አማርኛ እኔም ራሴ ብሱን እንግዲህ አንዳንድ ሰዎችን የማይሆኑ ሰዎችን ማለት ነው ተሳስተም እናሳስታለን ማለት ነው እንግዲህ አንዳንድ ሰዎችን ህዝብ መወከል ራሳችን መወከልትን ህዝብ ይወክላል ብለና ያቀረብነው ሰውን ተሳስተናል እና ግን መሰለ መሰለሽ ይሄ ምን ማለት ነው?
0: አግም ያልሆነ አቅማቸው ነው
1: ያስፈልጋል። ልምድ ያስፈልጋል፣ ችሎታ ያስፈልጋል። ይዝም ብሎ አንተ ኢብራይስ ስለወራ አይደለም፣ ስልቱና ሀደቱ ማወቅ ያስፈልጋል። እኛ እንደ ኢብራይስ አማርኛ ያጠራ ወርቃና ነኝ አማርኛ በደንብ ህጄ ያውና አማርኛ አወራለሁ። ኢትዮጵያ ተጅኒ ምን ማከሳከስ ላልችል ይችላል። ምንድነው የሀገሩ ሲስተሙን ማወቅ አለብኝ፣ ሰዎችን ማወቅ አለብኝ፣ የሂደቱ ሁኔታ ማወቅ እና እዚህ ደግሞ
0: አብረማ አይደለም ነው
1: ባደለ እዚህ ደግሞ ሀበር ሟጣ ምናም ይባል ወይ ፍርድ ሽንጓ አባል ይሁንና ይህ እንትን በቂ አይደለም፣ የበሰሉ አይደለም። ችሎታ ሲባል እንግዲህ ጠለቅ ብሎ ማወቅ ያስፈልጋል። ይሄ ደግሞ ጊዜ የሰላቸው የበጎ አድራጎት ስለሆነ ይህ ነገር ዝም ብሎ ሲምቦል ወይም ደግሞ እንደ ፎቶ መቀመጥ ነው እንጂ እስከዚህ ለውጡ ነው አታዩም። ለምሳሌ የተለያዩ ቦታዎች አንድ ምሳሌ ቢገርምሽ፣ እኛ እስከ ዛሬ በዚህ ንግስት መንገሻ እሷ ብዙ የሰራች ሴትዮና ጥሩ ችሎታ ያላት ነው። እሷ ለምሳሌ ሮሻይን የምትባለው እሷ ናት አንደኛ ምን ሀይል ታጋ ሽኑክ ተብራ የቶክ ላይ ነበረው በእኛው ማለት ነው። ትልቅ እንግዲህ ስልጣን ነው የነበር። ይህ እንግዲህ ስራ አስኪያጅ ማለት እዛ ችሎታም ያስፈልጋል፣ እውቀትም ያስፈልጋል። ይህን ሁለቱ ስላለ ተመርጣ ነበር። ይሄ ደግሞ የመረጣት የፖለቲካ ሁኔታ ነው። ከንቲባው ተፈልገ ይመርቃል፣ ፈልገው አይመርጣትም ማለት ነው። እንደዚህ እነዚህ ስናደርግ ቁልፍ ቦታ ስነ ህብረተሰባችን እየሳብነ ወደ ላይ ከፍ እያልነ ህብረተሰቡ ጋር በአንድ እጅና ጓንት ሆነ መወዳድ በመኛው እንችላለን። ሁሌ ጊዜ ግን እኛ የምናተኩረው አንድ ማዶ ውስጥና አንድ ማዶ ውስጥ ማዶ ማስፈለግ ብዙ ገመናዎችን ይሸፍንልናል። ሆኖም ግን ዝሮ ዝሮ ይህ ነገር ወደ እስከፊት እዛ ገመናውን ሳንደርስ በተለያየ ምክንያት የሚፈጠሩትን ነገሮችን ለማቆም ያስፈልገው በተለያዩ ቦታዎች ሰው ቁልፍ ሲኖሩልን ብዙ ለፍረስባችን መርዳትና ለሀገሪቱ ማገልገል እንችላለን። ይህን ነገር ደግሞ በህግ ያለውን ነገር ህግ የሌለውን እኮ መስራት አለብን። እንኳንስ ህግ እየገደፈን ማለት ነው። ይህን ህግ እንዲገድፍ ህዝቡ ደግሞ ሆሎ መነሳታል በየከተማው መጠየቅ አለበት። ይህ ደግሞ ህጉ ነው እኮ እኛ አንድ ሰው በጎ አላረገልን ህጉ መጠቅመን መብታችን መጠቀማል። አሁን ባልችው ደግሞ ባጀት ለእኛ ህብረተሰባ ስታዩ በባጀት ስታዩ ብዙ ባጀት ተጥፎታለች በወረቀት ላይ ማለት ነው። በተግባር ግን ከ100% 40% አይጠቀምበት ብዙ ማለት ነው። ይህ ምንድን ነው የሚያደርገው መሰለ፣ ለምሳሌ አንድ ሰው ከሆነ አውራጃ ሰራተኛ ከተማ ሰራተኛ ያንን ይጠይቃል ያቀርባል አይደለም። ከዛ ወደዛ ቀስቀስ ያለ እነዚያ ጥቅሙ ህዝቡ መሳተፍ ይችላል። ይህ እኮ ዝም ብሎ አለ አይደለም ይስሙልኝ ነው እንጂ በተግባር ለማዋል ህዝቡ ደግሞ ገለጻና ይህን ደግሞ ጥቅሙን እንዲያውቅ ያስፈልጋል። ይህንም እያንዳንዱ ይህ እንግዲህ እያንዳንዳችን ኃላፊነት አለብን። ምንድነው ኃላፊነታችን? ይህ በይህ ነገር ተግባር ነው መታገል አለብን። ነገ እንዳልኩሽ እዚህ አንቺ ከንቲባ ከሆንሽ ብዙ ሰዎችን መንገድ ትከፍያለሽ፣ ከፍተሽ እንደዚህ አራይቶኛለሽ ብሎ ማየት አለብን ችሎታ አለብን ብለው ነው እንጂ ወይም አንቺ ስላወቅኩሽ ወይ ዝምድና መሆን የለበትም። ይህኛ ብረስ ይበልጡ ምንድን ነው
0: አቅም ያለው ሰው ይወከል ነው በየከተማው
1: እንደ ሰራተኞች ችሎታ ያላቸው አሉን። በቂ ችሎታ ያላቸው ህዝብ አለን። ያለንበት ኑሮ ስታዩ፣ በትምህርት በእውቀት ስታዩ በቂ ህዝብ አለን። ፈጣሪ አምላክ እስራኤል ለመልክ የተመሰገነ ይሁን እና ይህን ደግሞን ተግባር አሉን የሚባሉ ነገር በተግባር በጥሩ ቦታ ስናያቸው መሆን አለበት። ይህን ደግሞ የምንሰጣቸው እኛውንን ህዝቡ ማለት ነው። ህዝቡ ይህ ክነስ እንትን ማጣ ሀገር ማጣ ምናምን ባለው ነገር አይበልጡ ነገር ሲምቦል ነገር ነው። ስታየው በተግባር ውጤቱን ነው ማየት ያለብን። እንዲያው ዝም ብሎ
0: እንግዲህ ጥሩ የሚሰሩ ይኖራሉ። እንዳልከው ደግሞ ዝም ብሎ ቋንቋም ስለተቻለ ያውቃል ብሎ ህዝቡ መገመት የለበትም ነው ያንተ አሁን ጥቆማ። አዎ ብዙ ልንወያይበት የሚገባ ነገር ነው። ዞሮ ዞሮ ትልቁ ጥቅም ያለው ከተሞች ላይ ነው፣ ህዝቡ የሚገኘው ቦታ ላይ።
1: አዎ ይሄ ደግሞ በቂ ይኸውልሽ ክንስ ምናምን ሳይሆን ብዙ ሩቅ እንሳነት በየከተማው የሚሰራው ሰው ነው እያንዳንዱ ማለት ነው። በየከተማው ይህ ህግ ደግሞ ወይም አፉላ ልዩናት አይሆንም የማይባል በርሸባ አይሆንም ርሾ ይሆናል ይባላል። በየከተማው ህጉ ነው በሀገሯ ማለት ነው። የሀገሩን ህግ ተጠቅመን በቁልፍ ቦታዎች እንዲደርሱ
0: ህዝቡ ተወካዮችን መጠየቅ አለበት። ተመድቦ በጀት ተጠቅመንበታል ወይ ተርፏል ወይ የሚለው መታየት አለበት። ከንቲባም
1: ራሱ ስንት ከዚህ እንደዚህ ህግ አለ በዚህ ህግ ምን የተሰረት ስንት የኛ ኢትዮጵያ መጤ ሰዎች ምን አይል ቦታ ደረሱ በዚህ ህጉስ እንዴት በተግባር አሏል ብሎ መጠየቅ አለበት ህዝቡ።
0: እንግዲህ ስርጭታችን የተጠናቀቀ ጊዜ ገደበን፣ ግን ብንወያይበት በተከታታይ እንደው አድማጮች ማስተያየት ቢሰጡበት ጥሩ ሀሳብ ነው።
1: ሀሳቡ ለእኔ ብቻ ሰው ለእያንዳንዱ መናገር አለበት። እኔ ግል ሁኔታ ሳይሆን
0: አይደለም፣ የህዝቡን የሚጠቅም ሀሳብ ነው፣ የህዝቡ ጉዳይ ነው
1: እና ህዝቡ እንደወያየት አለበት ብዬ ነው ማምነው።
0: በጣም እናመሰግናለን። አያነው ፈረደ ሰንበቱ፣ መልካም ቀን ይሁንልህ። መልካም ቀን። አድማጮቻችን እንግዲህ ስርጭታችን ተጠናቀቀ። ቀን አንድ ሰዓት ላይ እንደገና እንገናኛለን። ለቴክኒክ ባለሙያው ለሮኔ እንደሃን ምስጋና ይድረሰው። መልካም ቀን ይሁንላችሁ።

0: ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተ ሐሙስ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ መልካም ቀን እንዲሆንልን ለቱ እንደ እብራን ዘመን አቆጣጥር ዮም ኻሚሺ ጊሜል በታሙዝ ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጥር ጁን 18 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጥር ደግሞ ሰኔ 11 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሄሌል ጉትማን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽቴና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜናና ቅርብነት ወቅታዊ ዘገባ የመዝናኛ ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር ይሁን። አሁን የሰዓቱ ዜና በወርቅነሽቴ ይቀርባል።
3: አመሰግናለሁ ሰጠኝ። አርእስተ ዜና በሊባኖስ በሚካሄደው ውጊያ ተጠባባቂ 50 አለቃ አሌክሳንደር ፔሊን የህይወት መስዋዕትነት መክፈሉ ታወቀ። አሜሪካና ኢራን ከደረሱበት የስምምነት ሰነድ ላይ ባሳለፍነው ሌሊት በዲጂታል በርቀት ተፈራረሙ። የእስራኤል ውጭ ጉዳይ ሚኒስትር ኢየሩሳሌምን ከደቡብ አፍሪካው አፓርታይድ ግዛት ጋር ካነጻጸረችው የአውሮፓ ህብረት የውጭ ጉዳይ ኃላፊ ካን ካላስ ጋር ግንኙነቱን ማቋረጡን አስታወቀ። ካን ጊሜል የሙዚቃ ሬዲዮ ጣቢያ 50ኛ ዓመቱን እያከበረ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በሊባኖስ በሚካሄደው ውጊያ ተጠባባቂ 50 አለቃ አሌክሳንደር ፔሊን የህይወት መስዋዕትነት መክፈሉ ታወቀ። አሌክሳንደር ፔሊን በ29 ዓመት የእድሜ ክልል የሚገኝ የሃይፋ ከተማ ኗሪ ሲሆን በ36ኛው ክፍለ ጦር ተዋጊ ነበር። የህይወት መስዋዕትነት የከፈለው በደቡብ ሊባኖስ በሊታንያ አካባቢ የተቀበረ ፈንጅ ፈንድቶ መሆኑ ተገልጿል። ነፍስ ይማር የቀብር ስነስርዓቱ የሚፈጸምበት ጊዜ ገና አልታወቀም። የእስራኤል መከላከያ ሰራዊት በአሜሪካና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት ተግባር ላይ መዋል ከጀመረ በኋላም በሊባኖስ ማጥቃቱን እንደቀጠለ መሆኑ ተገለጸ። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ሊባኖስን የሚያካትት መሆኑ ይታወቃል። የእስራኤል መከላከያ ሰራዊት ንባቲያ በተባለው አካባቢ በአንድ ተሽከርካሪ ላይ ዛሬው ጠዋት በወሰደው እርምጃ አንድ ሰው መገደሉን የሊባኖስ መገናኛ አውታሮች ዘግበዋል። ይህ በዚህ እንዳለ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አካባቢ እንቅስቃሴውን እንዲቀጥል የሚያደርግ ስምምነት ላይ ለመድረስ እስራኤል ከአሜሪካ ጋር ድርድር እያካሄደች መሆኑን አንድ የእስራኤል ባለስልጣን ገልጸዋል። አሜሪካና ኢራን ከደረሱበት የስምምነት ሰነድ ላይ ባሳለፍነው ሌሊት በርቀት በዲጂታል ተፈራረሙ። የአሜሪካው ፕሬዝዳንት በፓሪስ ከፈረንሳዩ አቻቸው ጋር እራት በሚበሉበት ስነ ስርዓት ላይ ከኢራን ጋር በተደረሰው ሰነድ በዲጂታል መፈራረማቸው ታውቋል። የተፈረመበት የስምምነት ሰነድ በእንግሊዘኛና በፋርስ ቋንቋዎች የተጻፈ ሲሆን ቅጂው ለኢራንና ለአደራዳሪ ሀገራት ተልኮላቸዋል። ትራምፕ በኢራን የሚገኘው የተብላላ ኡራኒየም ለማውጣት አስቸጋሪ ስለሆነ ብዙም እንደማያሳስብ ቀደም ሲል አስታውቀዋል። ትራምፕ በተጨማሪም ኢራናውያን አካሄዳቸውን ካሳመሩ ለ60 ቀናት የተደረሰው የድርድር ጊዜ ሊራዘም እንደሚችል ገልጸዋል። ይህ በዚህ እንዳለ ፕሬዝዳንት ትራምፕ በኢራን ላይ ጠንካራ አቋም እንዳልነበራቸው የሚሰነዘረውን ትችት በድጋሚ ውድቅ አድርገዋል። ትራምፕ በማህበራዊ ገጻቸው ላይ በጻፉት መልእክት የአክሲዮን ገበያ እና የነዳጅ ዋጋ እየወደቀ ሲመጣ ዝም ማለት አልነበረብኝም፣ የሚተቹኝ ደደቦች ናቸው፣ የሚቀኑ ወይም መጥፎ ሀሳብ ያላቸው ናቸው በማለት ጽፈዋል። ካን ጊሜል ሬዲዮ የሙዚቃ ሬዲዮ ጣቢያ 50ኛ ዓመቱን ዛሬ እያከበረ ነው። በረሽት ጊሜል የሙዚቃ ሬዲዮ ጣቢያ በቀደሙት ዓመታት ያሰራጩትና አሁን በማሰራጨት ላይ ያሉት አዳዲስና አንጋፋ ጋዜጠኞች ዛሬ በልዩ ዝግጅት ስርጭቱን እያሰራጩ ይገኛሉ። የእስራኤል ውጭ ጉዳይ ሚኒስትር ኢየሩሳሌምን ከደቡብ አፍሪካው አፓርታይድ ግዛት ጋር ካነጻጸረችው የአውሮፓ ህብረት የውጭ ጉዳይ ኃላፊ ካያ ካላስ ጋር ግንኙነቱን ማቋረጡን አስታወቀ። የውጭ ጉዳይ ሚኒስትር ጊዶን ሳር ካላስ ይቅርታ እስክትጠይቅ ድረስ እርምጃ ለመውሰድ የሚገደዱ መሆናቸውንና ምርጫ እንደሌላቸው አስታውቀዋል። ጊዶን ሳር በተጨማሪ እንዳሉትም ካላስ በእስራኤል ላይ ከልክ ያለፈና የተጋነነ ሐሳብ ማራመድ ከጀመረች ጊዜያት ተቆጥረዋል ብለዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ94 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ38 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ የሙቀቱ መጠን ቀንሷል። ነገም ተመሳሳይ ሆኖ እንደሚቀጥልና ቅዳሜ ግን ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም፣ በቴል አቪቭ እና በሃይፋ ተመሳሳይ በመሆን 28 ዲግሪ ሴንቲግሬድ፣ በቤርሸባ 32፣ በኢላትና አካባቢዋ 36 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን እንግዲህ ወቅታዊ ዘገባ መናቀርብበት ሰዓት ላይ ደርሰናል። የተለያዩ ርዕሰ ጉዳዮች አሉን። ሰጠኝ በሰሜን እስራኤል ያለው ሁሉ ተጨባጭ ሁኔታ ከሂዝቦላ ድርጅት ጋር በሚካሄደው የተኩስ ልውውጥ ከባድ የሆነ ዋጋ እየተከፈለ ነው። እንዴት ነው ያለው ሁኔታ? ምን ይመስላል?
1: አሁን ትልቁ ችግር የተኩስ አቁም ስምምነት አለ እየተባለ ወታደሮች የሚሞቱ ከሆነ ወደ ሰሜን እስራኤል አልፎ አልፎ የሚተኮስ ከሆነ ምንድን ነው ጥቅሙ የሚለው ነው። የተኩስ አቁም ስምምነት ማለት ያው እንግዲህ ጸጥታው የዛ አካባቢ ሁኔታ መረጋጋት አለበት። አንቺም አሁን በዜና እንደተመለከትሽው በተጠባባቂ ጦር የሚያገለግለው ሻምበል ባሻ አሌክሳንደር ቢሊን በፈንጅ ጥቃት በፈንጅ ፍንዳታ የተገደለበት ሁኔታና ከጥቅምት ጀምሮ እንግዲህ የደረሰው በወታደሮች መስዋዕትነት የመክፈል ሁኔታ እስከ ዛሬ መቀጠሉ ነው። ወደ 957 ወታደሮች የህይወት መስዋዕትነት የከፈሉበት ሁኔታ ለእስራኤል ትልቅ ዋጋ ነው፣ ትልቅ ነገር ነው እና ይሄ ነገር የሚታሰብበት ይገባል። የተኩስ አቁም ስምምነት ተደርሷል ከተባለ የተኩስ አቁም ስምምነት ነው። ሰላም መሆን አለበት፣ አካባቢ መረጋጋት አለበት። ኢኮኖሚው ያው እንግዲህ ከሁለት ዓመት በላይ ወደ ሶስተኛ ዓመት እየተቃረብን ያለንበት ሁኔታ ስላለ የአካባቢ በኢኮኖሚ ተጎድቷል። አሁንም ጦርነቱ የሚቀጥል ከሆነ ሂዝቦላ የሚተኩስ ከሆነ እዛም ፍንዳታ የሚከሰት ከሆነ ምንድን ነው በመጨረሻ ውጤት የምናመጣው የሚለውን እስራኤል መንግስት ቆም ብሎ ሊያስብበት ይገባል። ሀሳቡ ጥሩ ነው። በሊባኖስና እስራኤል መካከል የሰላም ስምምነት መፈረሙ ግን ሂዝቦላስ ተገዢ ይሆናል ወይ ነው እንግዲህ። ሂዝቦላ ደግሞ ያው እስራኤል እንቅስቃሴ ታደርጋለች በደቡብ ሊባኖስ፣ እኛም አናቆምም፣ የእስራኤል ጦር ከደቡብ ሊባኖስ ለቆ መውጣት አለበት በሚለው አቋሙ የጸና ነው። በእስራኤልና ሊባኖስ መካከል የሚደረግን ድርድርም ሆነ ስምምነት አያምንበትም። ስለዚህ እየተከፈለ ያለው መስዋዕትነት በጣም ተገቢነት የሌለው ነው። አንዳንድ ጊዜ ተኩስ አቁም ስምምነት ተብሎና ይሄ በመንግስት በኩል ለየት ያለ ውሳኔ መሰጠት ያለበት መስሎ ይታያል። ሂዝቦላም ብቻ ሳይሆን የሊባኖስን መንግስትም ማጥቃት የሚያስፈልግበት ጊዜ ያለ ይመስለኛል። ይህ ነው የኔ ሀሳብ። እንግዲህ ምጨምሬው ካለ ወርቅነሽ በዚህ ጉዳይ
0: ምናልባት እንግዲህ ስምምነቱ አሁን ከኢራን ጋር አሜሪካና ኢራን የደረሱበት ስምምነት ሊባኖስን የሚያካት ነው ይባላል። እንግዲህ ሊባኖስን ካካትት እስራኤል በሂዝቦላ ድርጅት ላይ እርምጃ አትወስድም ነው የኢራንም ትልቅ ጥያቄ ነው። ይህን ቆየት ብለን እናየዋለን መሰለኝ በሰፊው። የእስራኤል መከላከያ ሰራዊት ምናልባት እኛው እንዳ ውስጥ ስለሆን እንደሆን እንጂ ይህን ሀሳብ በቀላሉ ተቀብሎ እጅግሩን አጣጥፎ የሂዝቦላ ድርጅት የሚያደርሰውን ጥቃት እንደ ሰላም ተቀብሎ ማስተናገድ የሚችል አይመስለኝም። እስራኤልን ላትቀበል ትችላለች። ምናልባት በደቡብ ሊባኖስ ያለው የእስራኤል መከላከያ ሰራዊት ሊቆይ የሚችልበት ሁኔታ እንደውም አሁን ማስቀድሞ እየተመቻቸ እንደሆነ እስራኤል አሜሪካን እየጠየቀች እንደሆነ ነው የሚነገረው። በእርግጥ የለየለ ጦርነት ካልሆነና የሂዝቦላ ድርጅት ላይ ቆራጥ እርምጃ ካልተወሰደ ቀላል ላይሆን ይችላል። እንግዲህ እስራኤል ሁለት ለሶስት ዓመት ጦርነት ውስጥ ነው የቆየች። እንዲህ አይነት ከባድ እርምጃ ስር ነቀል ለውጥ ለማምጣት በአጭር ጊዜ ሊከብድ ይችላል እንጂ እንደው ባለ ሁኔታ የሚቀጥል ነው የሚመስለኝ። ነገሮች አስቸጋሪ ናቸው። የሁሉ መስዋዕትነት መክፈሉ ይኖራል። በዚህ ሁኔታ ይቀጥላል እንጂ ግን የእስራኤል መከላከያ ሰራዊት እንደው አሜሪካ ስምምነት ላይ ስለደረሰች ወይም ሊባኖስን አትንኩ ስላለች ዝም ማለት ይኖራል ብዬ አላስብም።
1: ይወጣል ብዬ ነው ማሰብ። ምክንያቱም አሜሪካ ጫና ታደርግበታለች። ስለዚህ ሂዝቦላም አርፎ አይቀመጥም፣ ኢራንም ተጽዕኖ ታደርጋለች። ስለዚህ አሜሪካ የራሷን ጥቅም ለማስከበር ስትል የእስራኤል መከላከያ ሰራዊት ደቡብ ሊባኖስን ለቆ እንዲወጣ ታደርጋለች። አንዳንድ ቦታዎችም እኮ ባለፈው መለቀቅ ጀምረው ነበር። ስለዚህ ይሄ ደግሞ መውጣት መግባት በአሜሪካ ትዕዛዝ በአሜሪካ መመሪያ የሚሆነው ነገር ወይ ጦሩ ተዋግቶ ሰላም ማምጣት አለበት፣ ወይ ጦሩ ወጥቶ ሰላም መከበር አለበት። ከሁለት አንዱ እስካልሆነ ድረስ አሜሪካ የራሷን ጥቅም ለማስከበር ስትል አሁን የምታወስደው እርምጃ እስራኤልን እየጎዳ ያለ ይመስለኛል።
0: አሜሪካ የምትሰራው በእርግጥ ለራሷ ስትል ነው። አሁን ከኢራን ጋር በተደረሰው ስምምነት የአሜሪካ መሪዎች ምን ያህል እፎይታ ተሰምቷቸው ይሆናል? አንድ በር ዘጋን፣ አንድ ጦርነት አቆምን ብለው እንግዲህ ትልቅ እፎይታ እንደተሰማቸው ነው የሚገባን። የአሜሪካ ሕዝብ ጥያቄ የሚሆነው ምን በወጣው ነው ስንት ኪሎ ሜትር ተጉዞ መካከለኛው ምስራቅ ላይ በሚፈጠር ችግር የአሜሪካ ኢኮኖሚ የሚወድመው መከላከያ ሰራዊቱ የአሜሪካ ልጆች የህይወት መስዋዕትነት የሚከፍሉት ብዙ ጥያቄ አለ ቤታቸው ውስጥም እና ያን ጥያቄ ለመመለስ ነው ቅድሚያ የሚሰጡት። ታላቅ እፎይታ እንደተሰማቸው፣ የልብ ልብ እንደተሰማቸው ትራምፕ አሁን ጦርነት ያካሄዱ መሪ ሳይሆኑ እውነትም የዓለም የሰላም አባት አይነት ነገር ነው የሚያሳዩት ንግግር ሰሞኑን በዚህ ሁለት ሶስት ቀናት ውስጥና እንደተባለው ለከነ አሜሪካ ለእስራኤል ለአሜሪካ ጥቅም እንጂ ለእስራኤል ጥቅም አይደለም ሰራው ዞሮ ዞሮ ግን እስራኤል ስለምታስፈልጋትም ነው መካከለኛው ምስራቅ ውስጥ የሁሉ የጋራ ትብብር የነበረ የኢራን ዛቻም ያው በአሜሪካም ላይ ጭምር ያንጃበበ ስለነበረ ዞሮ ዞሮ ግን እንዳልከው ወደ መፍትሄ ሐሳቡ ሲመጣ መጀመሪያ አሜሪካን ነጻም ያወጣ ሐሳብ ላይ ነው ትኩረት የሚያደርጉት እንደው እስራኤል ግን ጅግሯና ጣጥፋ አንዳንድ የአሜሪካ ግዛት ሁሉ ነገር ተቀብላ ዝምትላለች ሚለው ነገር በሂደት ምን ያየው ነው እኔ አይመስለኝም እና ያለን እኔ አይመስለኝም በግል ምክንያቱም እንደዛ ከሆነ እስራኤል እንግዲህ ህልውና ቀጣይ ሁኔታ ጥያቄ ውስጥ ነው የሚሆነውና እስራኤልን ተቀበላለች ያላስብም
1: በጋዛ ሰርጥም ጦሩ አብዛኛውን ቦታ ለቆ ሲወጣ በደንበር አካባቢ ነው የሰፈረና ይሆናል
0: ለከነ ግን አሁን እኮ ከ60 በላይ ማልፎ ወደ 70% እስራኤል መከላከያ ሰራዊት ጋዛን እንደያዘ ነው የሚነገረው ይሄ ማለት መከላከያ ሰራዊቱ እንግዲህ ግዛቱን ያሰፋ ነው ሐማስ ይፎክራል አለ ይባላል ግን ሐማስ ከሁለት ከሶስት አመት በፊት እንደነበረው ለእስራኤል ስጋት አይደለም አሁን ጋዛ ውስጥ
1: አንድ ወርቅደሽ መርሳት የለብንም እስራኤል ጦር በደቡብ ሊባኖስ እስካለ ድረስ ይዝበላ ጉዳት ማድረሱን ይከተላል ይደግሞ
0: ሌላ መስዋዕት ይከተላል ለከና አሁን ያለው ነገር ቆይ ይከተላል አዎ
1: ይሄ መስዋዕት ነው ማይቻልበት ሁኔታ በየቀኑ ዝም ብለው ወታደሮች ሳይዋጉ መስዋዕት የሚከፍሉበት ሁኔታ መከተል የለበትም
0: እሱ ነው ችግሩ እንጂ እንዳልከው ይሄ ያለው ሁኔታ ይከተላል ነው እንጂ እስራኤል እንደው ለቃት ወጣለች የሚለው ነገር ትንሽ አው ይሄ ሊሆን ስለማይችል ነው እንከተላው አዎ ወደሚከተለው ሐሳብ
1: ጥሩ ወደሚከተለው سنልፍ ያው በአሜሪካና ኢራን መካከል እንግዲህ የተፈረመው ጊዜያዊ መግባቢያ ስምምነት ዘላቂ ማድረግ ነገ ያው በስዊዘርላንድ ጀኔቫ ከተማ ውይይት ይጀምራል ተብሏል ቀደም በዜና እንደተመለከተው ሁኔታው አሜሪካውያንን ያስደሰተ ይመስላል ያለው ተጨባጭ ሁኔታ እንዴት ነው ከእስራኤል ሳንጻር ሲታይ
0: ሁኔታው አሜሪካን እንዳልነው ልክነ ያስደሰተን የሚሆነው እንግዲህ አንድ ምዕራፍ ዘጋን ብለው ስለሚያስቡ ኢራንን ደግሞ የበለጠ ያስደሰተ እንደሆነ እየተነገረ ነው ከእስራኤል አንጻር ስምምነቱን እየተቃወሙት ነው ያለ ለኢራን መልካም ስምምነት ሊሆን ይችላል ለእስራኤል ግን መጥፎ ነው የሚባለው ብዙ ስጋት አለ እንደኛ እስራኤል በቀጥታ ተሳታፊ አይደለችም በዚህ የሰላም ድርድር ሂደት እስራኤል የራሷን ጥቅም ይጎዳትም ይጠቅማትን ሐሳብ በድርድር ጠረጴዛ ዙሪያ ቁጭ ብላ አላቀረበችም አልተቃወመችም አልደገፈችም አሜሪካም ያን ያደረገች አይመስልም ሁሉ ነገር በርቀት ነው ያለቀው ነገ ነው እንግዲህ በጄኔቫ ተገናኝተው በስዊዘርላንድ ይፈራረማሉ ባካል የሚባለው ያለፈ ነው ለሊት መቼም ዘመኑ ምቹ ነው አሁን በዲጂታል በረቀት ሁሉም ፈርመዋል ትራምፕም ፓሪስ ሆነው ፈረንሳይ ሆነው እንደፈረሙ ነው ያየነው ፈርመዋል ደስ ብሏቸዋል ያው ትልቅ ድል እንዳደረጉ ነው የተሰማቸው ምንድነው ያሉት ትራምፕ ያለ ሰው የሚበሩ አውሮፕላን ድሮን ከሊባኖስ ተወርሮ በረሃ ላይ በወደቀ ቁጥር እስራኤል ቤሩት ላይ ህንጻ ማፍረስ የለባትም ስለዚህ ያው እስራኤል መታደርገውን አጻፋ ምላሽ ሁሉ እንደሚቃወሙ
1: ከደት እኮ ነው ባንድ በኩል እኮ እንደው የለየለት ክደት ነው ማለት ይቻላል እኛ ምን ዋጋው በህልውናችን ለመጣ ነገር ይሆነ እሳቸው የሚናገሩት ንግግር ለሌሎች ለጠላት እንደውም ቦታ የሚሰጥ
0: አሁን ያልከው ነገር ሰጠኝ ህልውና የሚለው ነገር እስራኤልን ምንም ብታደርግ ልክ ነኝ ብላ እንድትዋጋ ያደርጋታል እስከመጨረሻው የእስራኤል ጦርነት መቼም ይሁን እስራኤል ስትቋቋም ጀምሮም ሆነ አሁን ከመቋቋማ በፊትም በተለያየ ሀገር ህዝባ ተበትኖ የህልውና ጦርነት ነው ህልውና ደግሞ ለመኖር ስትል ሰው ማያደርገው ነገር የለም እና ይሄ ስለሆነ ነው እንግዲህ እስራኤል መከላከያ ሰራዊትም ትዛዝ ተቀብሎ እንደው ጨርቁን ማቆን ተቀሎ ይነሳል የሚለው ነገር ትንሽ አጠያቂ የሚሆነውና ለማንኛውም ያለው ሁኔታ ይቀጥላል ትራምፕ ግን አቋማቸው እዚህም እዛም ይያለ ነው ወጥ የሆነ ነገር እየሰማን ያያየን አይደለም እንደው አንተም ጨምረው ነገር ካለ
1: እኔ አሜሪካ እንግዲህ እስራኤል ላይ እሳቸው ብቻውን ቀደም ተሰሽዋል እስራኤል ለምን አልተሳተፈችም እንዴ ከ600 በላይ ሚሳኤል ድሮን እኮ የተተኮሰ ወደ እስራኤል ነው እና ድርድር ከሆነ ዋናው ህልውናዋን ለማጥፋት ምትዝተው ኢራን ወደ እስራኤል ነው እና እስራኤል ያልተሳተፈችበትም ሁኔታ ትክክል ነው ብዬ አላምንም ከዛ ውጭ ግን አሜሪካ ቢያንስ እንኳን አብራ አጋር ሆና አሁን እንደሄደችው ብዙ እንዳገዘችው መርሳት የለብን ብዙ ታግዛለች ግን በመጨረሻም ደግሞ እስራኤልን ያጠቃለለ አካባቢውን የሚያረጋጋ እንጂ ለእስራኤል በጥያቄ ምልክት ሆኖ የሚቀር ስምምነት መሆን የለበትም ዞሮ ዞሮ አሁን ወደ ጦርነቱ ሲወጣ የአያቶላዎችን አስተዳደር መቀየር ተባለ ፕሬዝዳንቱም ጠቅላይ ሚኒስትር ናታንያሁም ተናግረው ነበር እኛ እንነግራቸዋለን ወደ አደባባይ ትወጣላችሁ ይሄ ተረሳ የአያቶላዎች አስተዳደር ሰዎች በሰዎች ተተኩ ኢራን በነገራችን ላይ በጣም ምሁር የሆኑ ህዝቦች ያሉበት ሀገር ስለሆነ አንዱን በትገዩ ሌላው ይመጣል አንዱን ቢረሽን ሌላው የሚተካበት ሀገር ነው ለመጥፎ ተጠቅመውበት ነው እንጂ ህሊናቸውን ለጥሩ ቢያደርጉት እውቀት ያላቸው ህዝቦች ናቸው ታሪክ ያላቸው ናቸው ኢራኖችና ያንን በመደምሰስ ብቻ ውጤት እንዳልመጣ ያየነ ነው ከን ርምጃ ተወስዷል ተደምሰሰዋል ብዙዎች ጥሩ ነው ግን ያጓትት ይችላል ነገር ግን ለመበቀል ደግሞ እድሉን የሚሰጣቸው ሁኔታ ነው ያለው ስለዚህ አሜሪካውያን ሲፈራረሙ አጋር የሆናቸውን አካል ይዘው መፈራረም አለባቸው አሁን ፕሬዝዳንት ትራምፕ እኔ ነኝ ፈላጭ ቆራጭ እኔ ባልኖር እስራኤል ተጠፋ ነበር የሚሉት እሳቸው እኮ አሁን ቅርብ ጊዜ ነው ሁለት ጊዜ ፕሬዝዳንት ሆኖ እንጂ እስራኤል ከ1948 ጀምሮ እኮ ራሷን በራሷ ጠብቀ የኖረች ሀገር ነችና ዛሬ እሳቸው ለምንድን ነው እኛን ህልውና አስከባሪ ብቻ ነኝ ብለው የሚናገሩትና ይሄ ለጠላት እንደውም ቦታ የሚሰጥ ነው አሜሪካ ባትኖር እኮ እናጠፋቸው ነበር የሚል ነውና ስምምነቱ ከጦርነቱ አላማ ጋር ምን ያክል አስፈጻሚ ሊሆን ይችላል የሚል መሆን አለበት ብዬ ነው ማስብ ይሄ ደግሞ ሩቅ እንደሆነ ነው ጠቅላይ ሚኒስትር ናታንያሁም ስጋቱን አራቅ ነው እንጂ ስጋቱን አጠፋ ነው አላሉም ስለዚህ አሁንም ትልቅ የቤት ስራ ለእስራኤል አለ
0: አው እንግዲህ የቤት ስራ ዞሮ ዞሮ ኢራን አርፋ ተቀመጣለች ሚለው ነገር አስቸጋሪ ነው ማመን አይቻልም ኢራንን ግን ደግሞ እስራኤል አሜሪካንም ተመክታ እኔ ከዚህ በፊትም ተመክታለች በያላስብም ግን በጋራ ይሰራሉ እንደው ሌላው ሀገር የኔን የቤት ስራ ይሰራልኛል ሌላው መንግስት ብላ ዝም ትላለች በያላስብም
1: ግን እጇን ደግሞ ምንድነው አሳስራ ይዛታለች እንዲያታርጊ እንዲያድርጊ
0: ምናልባት እንግዲህ ከዚህን ስምምነት አሜሪካ ብቻዋን ካረገችው አሜሪካ በኢራን ላይ አካሄደ የነበረው ጦርነት ተብሎ ይጠናቀቃል እንግዲህ እንዳልከው እስራኤል ከባድ ቢስራ ይጠብቃታል
1: በመካከለኛው ምስራቅ ያሉ የአሜሪካ የጦር ሰፈሮች በዚህ ጦርነት በ40 ቀኑ ጦርነት ብዙ ተጎድተዋል
0: አዎ ሀገራቱስ ቢሆን አሁን የተባበሩት የአረብ ኤሚሬት እኮ ከእስራኤል በላይ ነው እንድትጎዳ የሚነገረው
1: ሀገራቱም ተጎድተዋል እነዚህ ሀገራት ሀብታም ናቸው ውስጥ ለውስጥ ፕሬዝዳንት ትራምፕን ይገፋፋሉ አስቆሙልን ነው ኢራንን መፈካከር እንደማይችሉ ገብቷቸዋል እነዚህ የአረብ ሀገራት ስለዚህ በጸጥታ ሰላም እንዲሰፍንና ወደ ኢኮኖሚያቸው መመለስ ነው የሚፈልጉ እንጂማ በሳውዲ አረቢያ እኮ በቢሊዮን የሚቆጠር ገንዘብ አውጥታ ከአሜሪካ ጦር መሳሪያ ገዝታ ነበር ለምን እንደተጠቀመችበት ባናውቅም እና ያለው ሁኔታ ፕሬዝዳንት ትራምፕ አሁን ምርጫ ማለ የማሟያ ምርጫ በዚህ የኮንግረሱም የዛም ሌላ አካባቢያዊ ምርጫም ስላለ ከዛ ፓርቲያቸው እንዳይጎዳ እንደገናም በሀገር ውስጥ የሚገጥማቸውን ችግር ለማስቀረት እና ከዚህ ከጦርነቱ የገቡበት ጦርነት ለመውጣት የሚያደርጉት ጥረት ያለ ነው መስሎ የሚታየው ነውአለን ምን ያክል
0: ከባድ ነው አው የተባበሩት አረብ ኤሚሬት ምንድነው የሚባለው እንደውም ለበይፋ ለጣም እንጂ እንደ ሀሜት ከኢራን ጋር ለመስማማት ኢራን እንግዲህ በጣም ጎርታታለች በዚህ ጦርነት በጣም ብዙ ገንዘብ ለኢራን ድጋፍ ሰጠዋል ጦርነቱን ያቆሙልን እንጂ ያ በሰላም ነው ኖር ምንፈልግ ዓለም አቀፉ ማህበረሰብም ወደ ዱባይ እንዲመጣ እንደገና ዱባይ እንድታብብ እንፈልጋለን ጦርነቱ ይቁም በማለት የሚባል ነገር ሁሉ አለ እንዳልከው
1: ይስማማሉ
0: ስምም ገንዘብ ደግሞ አላቸው
1: አው ይስማማሉ
0: እና መልሶ ለማቋቋም ለኢራን ምናልባት ገንዘብ ስለሚያስፈልጋት እንዲህም ይባላል እና እንግዲህ ያለ ሁኔታ ብቻ በሂደት የሚታይ ነው እንዳልከው ስንደርስበት እንዴት ነው እንግዲህ 23ኛው የዓለም ዋንጫ ጨዋታ እንዴት እየሄደ ነው እሱንም እስኪ ባጭሩ እንመልከተው ሰጥ
1: አዎ እንግዲህ አንደኛው ዙር የማጣሪያ ጨዋታ ተጠናቋል ትላንት ምሽት 8 ሰዓት ጀምሮ ፖርቱጋል ከኮንጎ ጋር የታደረጉት ጨዋታ ብዙዎችን አስገርሟል ምክንያቱም ሮናልዶ ለሀገሩ ብዙ ያደርጋል ተብሎ ተጠብቆ ነበር እንደተጠበቀው አልሆነም ሜሲ ሌላ ታሪክ እየጻፈ ሲሄድ ሮናልዶ ደግሞ እንግዲህ እንደድል ነው
0: መሰለኝ ሌላ ታሪክ
1: ሮናልዶ አሁን በዚህ ዋንጫ በዚህ 3ኛው የዓለም ዋንጫ ላይ አሁን ገና መጀመሪያም ቢሆን ብዙም ስኬታማ
0: አልሆነም ነው እንደተጠበቀው አይደለም ትንሽ ታሪኩ ጋር
1: የሚያያዝ አይደለም አዎ ከታሪኩ ጋር ግን ሜሲ ቀንቶታል ሮናልዶ አልቀናውም አንድ ለአንድ ተለያይተዋል አሁንም እድል አለ ሌላው እንግሊዝ እና ክሮሽ ያደረጉት ጨዋታ ለሊት ላይ በጣም የሚጠበቅ ነበር እንግሊዝ እንደተጠበቀችው ክሮሽም በጣም ጠንካራ ቡድን ያላት ስለሆነች ደም በአራት ለሁለት ያሸነፈችበት ሁኔታ አለ አሁን አንደኛው ዙር የተጠናቀቀበት ነው ለሊት ደግሞ ጋና ከፓናማ 1-0 ኮሎምቢያ ከኡዝበኪስታን ጋር ተጫውተው 3-1 የተጠናቀቀበት ሁኔታን አይተናል አንደኛው ዙር የማጣሪያ ጨዋታ አሁን አድርገዋል 48ቱም ሀገራት አሁን ሁለተኛው ዙርና እንግዲህ 67 ከመቶ የሚሆነውን ሁኔታ የሚወስነው ከዛሬ ምሽት ጀምሮ ይካሄዳል። ምሽት 7 ሰዓት ላይ ቼክ ሪፐብሊክ ከደቡብ አፍሪካ ሁለተኛ ዙር ነው እንግዲህ አሁን የሚያደርጉ። ከዛ በኋላ ደግሞ
0: እንግዲህ ደቡብ አፍሪካ ወዮላት አሁን።
1: አዎ ደቡብ አፍሪካ ዛሬ ከተሸነፈች
0: ያለቀላት።
1: ያው እንግዲህ ትኬቷን ሻንጣዋን ማጠቃለያ ምናልባት የሌሎች ቡድን ውጤት ሊወስን ይችላል፣ ግን የመሰናበቷ
0: ትልቅ
1: ሰፊ ነው። ሌላ 10 ሰዓት ላይ ስዊዘርላንድ ከቦስኒያ ጋር ይጫወታሉ። ሌሊት 1 ሰዓት ላይ ካናዳ ከካታር፣ እዛ ሌሊት 10 ሰዓት ላይ ሜክሲኮ ከደቡብ ኮሪያ ጋር ይጫወታሉ። እንግዲህ በየምድቡ ሁለተኛ ዙር ጨዋታ የሚካሄድበት ነው። እዛ በኋላ 67 ከመቶ ውጤቶችን እናውቅበት ሊሆን ይችላል፣ ምክንያቱም ሶስተኛ ዙር ጨዋታ ስለሚኖር ያኔ ማን ነው የሚያልፍ የሚለውን
0: ሸናፊ ማን ይሆናል የሚለው ግምት

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ሳምንታዊ የመዝናኛ ዝግጅታችን ጀመረ። እናንተን ያዝናናሉ ብለን ያሰብናቸውን የተለያዩ ጥንክሮች ይዘን ቀርበናል። ወርቅነሽ እሸቴ ነኝ፣ አብራችሁን ቆዩ። ታላቁ ፍጡር ሰው በዚህ ዓለም ላይ አሳዛኝም አስደሳችም ነገሮችን ያደርጋል። እስትንፋስን ከመመለስ ውጪ የሰው ልጅ ምን የማይሰራው ነገር አለ? ሰው ያዘኑትን ሲያጽናና፣ ለብቸኞች ፈጥኖ ሲደርስ፣ ልብስ ጉርስ ላጡት ተባብሮና አስተባብሮ ሲያግዝ፣ መልካምነቱ ገኖ በወጣ ቁጥር ጣር ላይ ላሉት በገሞራ ለተከበቡት ፈጥኖ ሲደርስና ተስፋ ሲሰጥ፣ ሰው መልካም ሲሆን እውነትም ታላቅነቱን ያሳያል። እናም ሰው በዚህ መልኩ ለዓለማችን አስፈላጊ መልካም ፍጡር ሆኖ እናየዋለን። ይሁን እንጂ በአንጻሩ ደግሞ የሰው ልጅ ዓለምን በክፋቱ ማጥፋት ይችላል። ሰው ከከፋ በዙሪያው ላሉት ሰዎች እንደ ሾህ ነው፣ ምቾትን አይሰጥም። በሰዎች ደስታና እድገት ስለሚያዝን ለሚያድጉና ለሚሰሩ ሰዎች መንገዳቸውን እየዘጋ ለማስቆም ያለ ረፍት ይሰራል። ሰው ሲከፋ ለሰዎች በሚፈጥርባቸው ትኩረትና ክፋት ተከልለው ሰዎችን ብቸኛ እንዲሆኑ፣ ከሌላው እንዲነጠሉ፣ ስለሱ ክፋትና በደል ብቻ እያሰቡ እንዲጎተቱ፣ እንዲጨነቁ፣ እንዲያስቡ ያደርጋቸዋል። አንዳንዴ ሰው ክፋቱ ገዝፎ ሲወጣ በሰዎች ላይ ምንም ለማድረግ ሲጨክን ይታያል። አይ ሰው፣ ሰው ማለት እንዴት አስቸጋሪ ፍጡር ነው! ረሰው ስለ ሰው ብዙ ነገር ተብሏል። ብዙ ግጥሞችም ብዙ አባባሎችም ተነግረዋል። አይ ሰው፣ ነገር ግን በሰው ተስፋ አትቁረጥ የሚል አባባል አለ። ምክንያቱም የመጨረሻው ተስፋ እሱ ነውና። ሰው ሲያሳዝንህ፣ ሰው ሲበድልህ፣ ሰው ተስፋ ሲያስቆርጥህ ወደ ሌላኛው ሰው ትሄድና ምክር ትጠይቃለህ። ጆሮና ልባቸውን ሰጥተው ለሚሰሙህ ደግሞ በደልህን ሁሉ አውጥተህ ተነግራቸዋለህ። በደልህን የሚሰማ ሰው የመፍትሄ ሐሳብ እንኳን ባይኖረውም ከልቡ ጸጥ ብሎ ከሰማህ ግን ችግርህን፣ በደልህን ይረዳልሃል፣ እናም ስሜትህን ይጋራሃል። ስለዚህ ሰው ክፉ ነው? ሰው ጨካኝ ነው? ሰው መልካም ነው? ሰውም ተስፋ ይሆናል። ሰው ሁሉንም ነገር ነውና ተስፋ አትቁረጥ። የዘውትር አድማጫችን ስለ ሰዎች ጸባይ የላከልን አጫጭር አባባሎች አሉ። ጥሩ ሰዎች ደስታን ይሰጡሃል፣ መጥፎ ሰዎች ልምድ ይሆኑሃል፣ ክፉ ሰዎች ማስጠንቀቂያ ይሆኑሃል፣ ቅን ሰዎች ትዝታና ፍቅር ያወርሱሃል፣ ደካማ ሰዎችን መልሰህ እርዳቸው። በመጨረሻም አንተ ደግ ከሆንህ ዘርህ ይረባል፣ ይበዛል። እንደ አብርሃም ዘር እስከ ዘላለሙ የተባረከ ይሆናል።

ስናነብ ያገኘናቸው አስተማሪ አባባሎች። ትምህርት የማይነጥፍ ሀብት ነው። በልጅነት ጊዜ የተማርከው ዕውቀት በጉልማሳነት ጊዜ መደገፊያ ይሆናል። ዕውቀት ብርሃን ነው። ችግሮች የሚፈጠሩብህን ድንግስታም ያስደፍራሃል። የሚጠይቅ የበለጠ ይማራል፣ የማይጠይቅ ግን እንደ ተሳሳተ ይቀጥላል። መጽሐፍ የማይዋሽና የሚታመን ጓደኛ ነው። ትናንሽ ትምህርቶች ታላቅ የዕውቀት ድልድይን ይፈጥራሉ። በስራ ሂደት መሳሳት የመማር መጀመሪያ ነው። ትጋትና ብርታት የስኬት ቁልፍ ናቸው። ዕውቀት ያለው ሰው ለራሱም ሆነ ለሌሎች ብርሃን ነው። በጥያቄ የሚጀምር አእምሮ በዕውቀት ይጨርሳል። የሚያነብ ሰው ዓለምን በሰፊ መነጽር ማየት ይችላል። ዕውቀት ሌባ የማይሰርቀው የዘላለም ሀብት ነው። ዕውቀትን ከሌሎች ጋር በመካፈል የበለጠ ታበዛዋለህ። እምነት የማታየውን ነገር በልብህ የምትቀበለው ተስፋ ነው። እምነት በጨለማ

ጨለማ ውስጥ እንኳን ብትሆን የብርሃን መንገድ ያሳይሃል። የሚያምን ሰው መሸነፍን አይፈራም፣ መፍትሄንም ይጠብቃል። እምነት ባይዳሰስም ታላቅ ኃይል አለው። እምነት ልብን ያጠነክራል፣ ተስፋንም ይሰጣል። ጉዞህ ሲደናቀፍ፣ ሰዎች ሲሸሹ እምነት ካለህ ግን ብርሃን ይታያል። እምነት በህይወትህ የሚያጋጥምህ አውሎ ነፋስን የሚያሻግር መርከብ ነው። እምነት በቃል ጋጋታ ሳይሆን በዝምታ ውስጥ በተግባር የሚገለጥ ነው። እምነት ከትግስት ጋር ሲጣመር ድልን ያመጣል። የመልካምነት መጨረሻ መታመን ነው። እምነት ያለው ሰው በውድቀት ውስጥም ሆኖ መሳሳትን ይረዳል። በእምነት የተጀመረ ጉዞ በተስፋ ይቀጥላል። ትዝታ፣ ገጣሚ ቴዎድሮስ ካሳ። መቃብር ምሰው፣ አፈር አልብሰው፣ ደረት ደልቀው፣ ፍምን ባፍስሰው፣ ደናሁን ብለው የመጡትን ሰው ድንገት በር ላይ ጥላውን ቢያዩት፣ ድምፁን ቢሰሙት ምንድን ነው የሚሉት? ጨርቁን አጣጥፈው፣ ስንቁን ሰንቀው፣ አንገቱን አቅፈው፣ ደረቱን ዳብሰው፣ ከእንግዲህ ስቻው ያሉትን ፍቅር ከልብ ቆርጠው የሸኙትን ሰው ድንገት አልጋ ላይ ጋደም ብሎ እጅ እግሩን ሰቅሎ ሐሳቡን ጥሎ ሲስቅ ቢያገኙት ምንድን ነው የሚሉት? ይኸው እንግዲህ ዳግም ብቅ አለ ይሄ ትዝታ ብቸኝነቴ። ተሰነባብተን ካንዴም ሁለቴ፣ ለካስ እንደ ልጅ አዲስ እንግዳ እቤት ሲመጣ ሮጦ ጓዳ እንደሚገባው፣ እንግዳው ሄዶ እስከሚወጣ እያጮለቀ እንደሚያደባው፣ ይሄ ትዝታ አይሄድም ጥሎ ያደፍጣል እንጂ የሞተ መስሎ። አድማጮቻችን፣ በዝግጅታችን ዘና እያላችሁ እንደሆነ ተስፋ እናደርጋለን። አሁን አንድ ሙዚቃ እንጋብዛችሁና መልሰን እንገናኛለን።

በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። አሁን ስናነብ ያገኘናቸውን ቅኔዎች እናቀርባለን። ምን ያሉ ቄስ ናቸው ተስካር የለመዱ አስታርቁኝ ብላቸው ፍታት ብለው ሄዱ። ተመጣለህ ብዬ አሻግሬ ባይ አንተ ልጅ ማለፊያ መንገድ አጣ ሆይ አላህ ካደረሰ ለረመዳን ቀን መልበስ ይገባሃል የሱፍ ኮትህን ነድፌ ባልጋ ከመር ያለው የዛሬ ቀን ከብዷል ባላለ ብያለሁ ምን ነው ብታስጠሪኝ እኔን አስተውሰሽ እደጄ ቁጭ ብዬ እቤቴ ሳመሽ መሸ በሩን ዝጉት ከቀረ ልማዴ ተከፍቶ ማደሩን አይወደውም ሆዴ ሁልጊዜ ባሬራ ትበያለሽ ወይ አንዳንድ ቀንማ ወጣትም ወይ አጥር አልታጠረ አልጠፋ መንገድ ምን ያደርግልሃል በሰው ላይ ሄድ የዘመዶች ቤት ግድግዳው ምን አለኝ ባጣቸው ነው እንጂ እኔ ነኝ ቸገረኝ ጣና ዳር ለዳሩን ብዝቀው ባካፋ ጉርጥ ብቻ ሆኗል አሳም ነው ጠፋ መጥቼ ባስጠይቅ አላገኘሁህም ምክንያቱን ባላውቅም አንተ ቤት የለህም መዳኔት ማራ አይደል እንዴት ይጣፍጣል ያሞት እንደሆነ ከሁሉም ይመራል አንተ ብትመጣ ያው ምን ታደርጋለህ ሐኪሙን ላክልኝ ሂዳድናት ብለህ ያማረ የኮራ እልፍኝ ይያለህ አረ ለምንድነው አዳራሽ ይሆንህ ትንሹን አጎዛ ሸጠችው በብር ትንሽ ለምዳ መጣች የሚቆረቆረ ያችን ጠይማሽከር ልቤ እንዳው ሲወዳት ትናንት በዘነበው በራሰው ወሰዳት።

እናት ትዝታ ናት ገጣሚ ያደል ትዛዙ ይጨልማል ያልኩት በድምጽሽ ይነጋል ሊወጋኝ የመጣው ባይኖችሽ ይወጋል ሊገርፈኝ ያሰረ ልቦናሽ ሲገርፈው ይረግፋል ከጥፍሬ የሚያስረኝን ሁሉ አስር ያስቀመጥኩት በስምሽ ጠፍሬ እናት ትርጉሙ ጥልቅ ነው ይሄ ቃል ሲጠራ ሕያው ሆና ምትኖር በልጆቿ ዙሪያ መልከጥፉም ቢሆን ረጅም ማጭር ዳማ ጠይም ጥቁር ላንቺ ግን ልጅሽ ነው የሚያሳሳ ፍጡር ድቡልቡሉን ሁሉ ውብ ብለሽ ጠራሹ ዓለም አምሮ ያውቅም አንቺ ካልሰራሹ ከፍ ብዬ ብታይ ከሊባኖስ ዝግባ ጎጆሽን አልፌ ከእልፍኝ ብገባ ቢቆለል ዕድሜ ቢመጥቃ ሐሳቤ እልፍ ቢያተርፍጄ ያንቺው ነው እናቴ የተትረፈረፈው ጥሪት ምርቃትሽ ቢሞላ በደጅ አረሙን ነቃቅላ በሞገሴ ታየች ነፍሴ በፍቅር ወስታ ዜማው አሁነሽ ነው እናቴ የዛሬ የነገ የትናንት ትዝታ ሕያው ነኝ ለማለት ልቤ ሲያንሰራራ ባንቺ ቅኝት ላይ ነው ዜማዬ የሚሰራ።

የተከበራችሁ አድማጮቻችን የዛሬ መዝናኛ ዝግጅት ይህን ይመስል ነበር። ስለምትከታተሉን ስለምትሰጡን አስተያየት ከልብ እናመሰግናለን። በሚቀጥለው መዝናኛ ዝግጅት እስክንገናኝ ቸርን ሰንብት። ወርቅነሽ እሸቴ ነኝ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከአቶ ሸቱ ሰማኝ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልኝ አቶ ሸቱ።
1: ጤና ይስጥልኝ ጋሽተኝ ወርቅነሽ፣ ሁላችሁም የሬዲዮ ሰራተኞች በሙሉ እናመሰግናለን እድሉ ስለተሰጠኝ። እኔ በመግቢያ ላይ እንደተናገርኩት ለእኛ ትምህርት ቤታችን ናችሁ እናንተ። ምክንያቱም አቅጣጫ አስፈላጊ በሆነው አቅጣጫ ሁሉ ስለምትከበሩ ማለት ነው። አሁን እኔ እንትን የነበርኩት ያው በሀገሪቱ በጸጥታ ሁኔታ ነበረ እሱ ልተውና፣ ግን አሁን በህዝባችን ላይ በህዝባችን በሚደርሰው የሰሞኑ መነጋገሪያ ሆኖ የሰነበተው በፖለቲካውም ቢሆን በህብረተሰባችን በየዋጣቡ በየንትኑ ሁሉ መነጋገሪያ ሆኖ የሰነበተ ርዕስ አለ። እሱ ርዕስ ምንድን ነው? አንድ ተንኮለኛ ሀይዌይ ጠፍቶ እየፈለገ ዛፍ ዝናብ መጥቷቸው ቁጥቋጦ ተሸጉጠው አገኛቸው እና ምን በጠፉት ታዝናላችሁ ያሉት ስ መቻ መነዛሉ ብሏል ይባላል። ይሄ ያልኩት ምንድን ነው? የቀሩቱ እያልን ለቀሩት እንቆረቆራለን። ጤፍና ማሽላ ተብለው የተፈረቁት ዘመዶቻችን በመጡት ህዝቦቻችን ተለውጠው የመጡት ናቸው። ይህ ውስጥ ነገር
0: ማነው ጤፍ ማነው ማሽላ አለ ማንን ነው? ማን ማሽላ ነው ጤፍ ነው ያለ?
1: እንግዲህ ጤፍና ማሽላ የተባለው ማሽላው ከተጋለጠ ይቀራል አይሄድም ነው። ጤፉ ግን የመጨረሻ ጊዜ ንጹሆቹ በመጨረሻ ጊዜ ቦታቸውን ስለማያጡ ይሄዳሉ የሚል ነው። እንግዲህ በህዝባችን ላይ የተተረጉም ትርጉም ነው። ይህን ያልኩበት ምክንያት ምንድን ነው? አንዲቱ በፖለቲካ እንዲያውም በፖለቲካ ውስጥ ገብታ ለመወዳደር ብዙ ጥረት አድርጋ ያው እንዳልተሳካ እየተረዳ ነው። አንድ ደግሞ ያው አሁን በቤት አጠቃላይ የሚባለው ቦታ ያለ ሰውዬ ስንነጋገርበት ሰምተናል። ይሄ ሁሉ ነገር የተደረገው ምንድን ነው? ህብረተሰባችን ከዚያ የሚመጣው ህዝብ መምጣት እያለው የተወሰኑት መጥተው ለሀገሪቱ ምን ያህል እንቅፋት እየሆኑ እንደሆነ ለህዝባችን መምጣት ምን ያህል እንቅፋት እንደሆኑ የሚያሳይ ነው።
0: ግልጽ አልሆነልንም። እነሺ ሀሳቡ እንግዲህ በህብረተሰባችን ሰሞኑ የሚታዩ ብለናል። እስኪ ግልጽ ለማድረግ ለእኛም ለአድማጮችም
1: ግልጽ ለማድረገውማ ግልጽ ለማድረግማ በሃይማኖቱ በኩል እያየ ነው ነው። ለምሳሌ አንድ ቄስ ነኝ አንድ የሆነ ቄስ ነው ተብሎ ኢየሩሳሌም የሚኖር አንድ ቤታ ጥቅላ ተቀማጭ ኢየሩሳሌም ቤት እንትን ገፍቶ ስንት ህዝራችን ሲያነጋግር ለሰነበተ ምናልባት እናንተ አልተረዳችሁት ሊሆን ይችላል።
2: ሌላ ሃይማኖት ነው ማለት ከይሁዲ ውጭ የሆነ
1: ለህን የተቆሙት ምንድን ነው?
0: ይህን የምናውቀው ነገር የለም። እኛ በሬዲዮ ጣቢያችን የተነገረ ነገር ሀሳቦች ሲቀርቡ እናወያያለን።
2: አላወቅን ምን ይህንም አልሰማሁም። ግን አቶ ሸቱ መቼም ሀሳቡን ካነሳው ይቅርታ፣ አንዳንድ ጊዜ አንተ አንዳንድ ጊዜ አንተ እንላለን አንተን በደ ሀሳቡን ካነሳ ነው አይቀር እንግዲህ ልጁን በስሙ ጥራው ነው የሚባለው። ልጁን በስሙ ጥራው የሚባል ነገር አለ በዕብራይስጥ። እንግዲህ በሌላ ስም ዞር ዞር አታድርጉ ነው። ግልጹን ስንነጋገር ወደ እስራኤል ሀገር የመጣው ሰው አንዳንድ ሰው እኔ ከሞትኩ ሰው ሰርዶ አይብቀል አይነት ነገር እዛው ራሱ ከገባ የራሱ ኑሮ ይኖራል። በዛ ምክንያት ደግሞ ቢመጡም እንደዚህ ነው የሚሆኑ እየተባለ መንገዱ ይዘጋል። ስለዚህ ለሌሎች አለማሰብ እንዲህ ነኝ ብሎ ተገዝቶ መጥቶ አይ እንኳን ገባው እንጂ እንዲሆናለሁ ሲባል እንግዲህ መቼም ሰው የራሱን እምነት የራሱን ኑሮ እኛ በዚህ ውስጥ አንገባም። ግን እዛ ለሚመጣው ሰው ለምንድን ነው ማናስብ ነው?
1: እኔም እኮ እያልኩ ያለሁት ሰዎች እኮ እነዚያን ሰዎች ያመጧቸው እኮ ለእነዚያ እንቅፋት እንዲሆኗቸው ያውቃሉ እኮ በእነዚያ ሰዎች። እንዲያውም ምን የምነግርሽ አንዲት አክስት የሞተች አክስት ከመጣች ስንት ጊዜዋ ነው እስራኤል ሀገር ገብታ የለ ተብላ በእሷ ስም ተጭኖ እሷ ሴት ቤቱ አዲስ አበባ ተቀብራለች። በእሷ ስም ሰው መጥቷል ማለት ነው። ገብታ የለ እስራኤል ሀገር ተብላ ያው እንደዚህ የተደረገ ነገር ነው። ሌላው ትናንት ከሞሼ ሰለሞን ጋር ስትነጋገሩ አዳምጫለሁ። በጣም ለወደፊቱ ያለው ሁኔታ እንደዚህ አይነት መሪዎች ካሉ እንደ አይነት ሀሳባቸው ግልጽ የሆነ ለህብረተሰባችን ያገለግላሉ የምንላቸው ከሆነ እንደዚህ ያሉትን ብንደግፋቸው በጣም አስፈላጊ ነው። ጥያቄውን ሰምቻለሁ። ሞሼ ሰለሞን ጋር ያደርጋቸው ጥያቄ
0: አንድ ሀሳብ እንጠቅልለውና በመጀመሪያ እንግዲህ አቶ ሙሼ እሳቸው የራሳቸው ውሳኔ ነው። እንግዲህ አቶ ሸቱ የመደገፍም የመቃወም መብት ነው፣ ችግር የለብንም በዚህ። ሌላው በአጠቃላይ በህብረተሰቡ በተባለው መጀመሪያ ባነሳው ጉዳይ እንግዲህ ወደዚህ ስንመጣ የመጣንበትን አላማ ያለ መርሳት በአዲስ ገብነታችን ያለ ፈተና ይኖራል ያንን የማለፍ እና በአጠቃላይ ህብረተሰቡን ባህሉን እምነቱን የመጠበቅ ሁኔታ ከፍ ይበል ነው።
1: እንግዲህ አጭሩንም አገራችን ትናንትና እንዲህ ትልቅ እናታችን ስትናገር ሰምቻታለሁ። የተናገረች ምንድን ነው? በእምነታችን ከጸናን እግዚአብሔር መንገድ የተከተልን ሁሉን ነገር እግዚአብሔር የሚዋጋልን እየሆነ እያለ በሌላ ቦታ ገብተን ንጹሁንም ሁሉንም አብረን ስለምንወጣው እግዚአብሔር ፊቱን አዙሮብናል። እኔ እዋጋላችኋለሁ እያለን እያለ እኛንን እንጂ በእንትኑ ባለእንትኖቹ እኛንን እያለ ይህ ሀገራችን ራቁቷ አልቀረች። ምክንያቱም መንገዱን ስተን ስለተገኘን ነው። ይህኛው እንኳ ብሶ ሶስት ሃይማኖት ህዝቦች ተከፋፍለን መከራ እያየን ነው ያለ። እግዚአብሔር ታዲያ ፊቱን እንዴት አይዙርብን?
0: ስለዚህ እንግዲህ የተሻለ ነገር ለማድረግ መነጋገር ያስፈልጋል። ሌላው በሃይማኖት ዙሪያ ያሉ ነገሮች አሁን በሬዲዮ ይመጣሉ፣ መዋያ ይሆናሉ። ከሬዲዮ ይልቅ በየሰፈሩ መነጋገርና በተለይ ሃይማኖት መሪዎች፣ ቀሳውስት፣ ራባናት የእነሱ ትልቅ ድርሻ አይደለም ወይ ህብረተሰቡን የማስተማር በዚህ መንገድ ሂዱ በዚህ ሁኔታ ሁኑ የማለት? በሬዲዮ
1: ህብረተሰባችን ሳይማር የተማረ ነው። እኔ በእውነት መሆነ አውቆ ካላጠፋ በስተቀር ህብረተሰባችን ራሱ ያወቀ ህዝብ ነው ያለና፣ ግን
0: ቢሆንም የሃይማኖት መሪዎች አሉ። የሃይማኖት መሪዎች ጠልቀው ያውቃሉ ያለውን ሁኔታ፣ አቅጣጫ የሚያስይዙ እነሱ ናቸው።
1: እነሱ መጠበቅ የለብንም? በየደረሻችን፣ በየቦታችን፣ በልጆቻችን፣ በቤታችን፣ ሚስት ከባሏ፣ ባል ከሚስቱ ይሄ ነገር ምን ይጎዳናል፣ ምን ይጠቅመናል ብለን እኛ ተመካከርን፣ ሌላ ሰው ገብቶ እንትን ልለን አይችልም። ከእኛ ውስጣችን ግን ባልና ሚስቱ፣ ሚስቲቱ ሌላውን፣ ባልየው ሌላውን፣ ደግሞ ልጆቹ ሌላውን ከሆነ ይሄ ነው አገሪቱን እያጠፋት ያለ እንጂ ራባናቶች ይናገራሉ። ራባናቶች ያስተምሩናል፣ ካህናቶችም ሁሉ ነገር እኮ ይነገራል እኮ። ሰሚ ነው የጠፋው። ምክንያቱም እግዚአብሔር ፊቴን አታዩትም፣ ስትገቡ፣ ስትበሉ፣ ስትጠጡ እኔን አምላክን ትረሱኛላችሁ እና ከዚያ በኋላ ግን ፊቴን አዞርባችኋለሁ ብሏል። አሁን በእውነት ይሄ ሁሉ የሚዘንበው ዝናብ የእግዚአብሔር በረከት የእግዚአብሔር ከለላ ነው እንጂ ያ ኸይራን የመጣው ያን ሁሉ ጉድ የእግዚአብሔር ከለላ ባይኖር አገሪቱ ሰው ቀርቶ ምድሪቱ አትችለውም ነበር።
0: ጥሩ እንግዲህ እንጠብቅ ነው። እንግዲህ ወደ ደቡብ እስራኤል ደግሞ
1: ሌላው ደግሞ እኛ ሰላማዊ ሰልፍ አድርገን ከህግ በላይ ከሆናችሁ እናንተ የሚል ቃላት ተነግሮናል። አሁን ከህግ በላይ የሆኑ ሰዎች ምን ያህል ከኛ በላይ ሰው ቤት ገብተው እንኳን ሰው ለመግደል ሁሉ ይኸው ጎዳና መንገዱ ሁሉ እየዘጉ ይኸው ሁሉ ይደረጋል። ለምሳሌ ሞሼን አሁን ሶስት ደረጃ ሰጣችሁ ነው ያለው። አለም ነው ሁሉ ነገር አለው። ከእርሱ የበላይ ተምረው ነው ወይ እነዚህ ሰዎች የሀገሪቱን ገንዘብ? ይሄ እነሱ እኮ ሁሉም ያደርጉበት ገንዘብ የህብረተሰቡ የድሃው ገንዘብ፣ ድሃው ሰርቶ የሚጠራቀመው ገንዘብ ለእነሱ የግል እየተመደበላቸው ነው ሁሉ ነገር የሚያደርጉ። መንግስት ግን ይህን ነገር
0: እንዴት እስኪ ለማንም ገንዘብ የሚመደበው
1: እነዚህ ካሬዲሞች የተለየ ባጀት ለእነሱ ብቻ ይመደብላቸዋል። ሌላው ህብረተሰብ ይሞታል። አንድ ልጅ ኖሮ ያን ልጅ ይሰጃል፣ ይካተላል
0: ነው።
1: አዎ እነሱ ግን በጀትም የተለየ ይመደብላቸዋል። በውትድርናውም እንዳይሄዱ ብዙ ነገር ጥረት እየተደረገላቸው ነው ያለ። ከሰው በላይ የሆኑበት ምክንያት እነዚህ ለምሳሌ እንደ ሞሼ ያለው የተማረው እንዴት ከእነሱ እንዴት ነው አንሶ እሱ እንዲዘምት እነሱ እንዳይዘምቱ የተደረገው?
0: ስለዚህ መዝመት አለባቸው።
1: በጣም በሀገሪቱ ላይ እየቀለሩ ነው ያለ እነሱ ዳክተሩ ላይ እየቀለሉ ነው ያለ። እስከ ሞት ቢካ ድረስ አሁን እኮ እንጃ እንግዲህ ከየት ቦታ እንደሚደርስ ያለው አቅጣጫና ሁኔታ በጣም የሚያሳዝን ነው። የሚያሳዝን በጣም አምስት ልጅ ስድስት ልጅ ያላቸው የእነሱ ልጆች አንድ ልጅ ሳይዘን አንዲት እናት አንድ ወልዳ ሰዳ ራቁቷን የቀረችበት ጊዜ ነው የደረስ ነው።
2: እነሱ እኮ በመዝመቱ እኮ ስለ ገና እኮ አላመኑበትም። ያው በቶራ ትምህርት ነው የይሁዲ ህዝብ ተጠብቆ የኖረው ለወደፊቱ የሚጠበቀው ነው። ቶራ ከሌለ ትምህርት ካልቀጠለ እንግዲህ ይሁዲነቱ ያስባል ነው።
1: ሌላው ሰው የሚጸልየው ለምሳሌ ቅድም ምሳሌ ያደረስታለ ሌላው ሰው የሚጸልየው ሌላው ሰው የተማረው እግዚአብሔር አይተናል ማለት ነው።
2: አይ ምግያን እነሱ ሚሉት ነው እንግዲህ ያንዳንዱ ሰው እንዳመለካከቱ አመለካከቱ ነው እንጂ እንግዲህ እኮ እየተባለ ነው ዛሬም እኮ ተሙቷል አንድ ወታደር ተጠባባቂ ሲያስተኛ ማለት
1: እኮ ነው ቀድምም እርሱ እንደጀመሪያ ለጥልብዬ ነበረው ለዚህ ነው እርቅ ተባለ ተወሰነ ተኩስ አቁሞ ተባለ በኋላ ወታደሮቻችን ነው እንደቅጠል እየረገፉ ነው ያለ።
2: ምንም ጥያቄ የለውም። እስራኤል ሀገር የምትኖረው ያው በልጆቹ አደምና ጥንት ነው በየቀኑ እያየን ነው። ግን ደግሞ ብዙ እንዳመለካከቱ ነው
0: አግባብነት ያለው መስዋዕት ግን መሆን አለበት ደግሞ የተኩስ አቁም ስምምነት ተብሎ
1: አግባብ ያለው አይደለም። ይሄ የፖለቲካ ጉዳይ ነው።
0: ህዝቦቻችን መስዋዕትነቱ በሰሜን እስራኤል ያው እንዳለው ውጊያ የሚከፈለው መስዋዕትነት አግባብነት በጦርነት ውስጥ መስዋዕት ይከፈላል። ግን የተኩስ አቁም ስምምነት ነው ተብሎ መሳሪያ የሚተኮስ ከሆነ ዜጎች እንቅስቃሴያቸው ማድረግ ከሆነ የለት ከለት አካባቢውን በውጥረት ከሆነ ምንድነው ጥቅሙ ነው?
1: አሁን እኮ እንደ ቁጣራ ከዚህ ለህዝብ መልስ ካለ ሀገራችንም ልጆች ላይ እንደዚህ ቦታ ሆነዳ እገርፋለሁ እንደ ተባለው ሁሉ በዚህ ቦታ አተስማሩ እንገርፋቸዋለሁ እየተባለ ነው እኮ። አሁን ወደዚያ ቦታ አትድረሱ እጃችሁንም አታንሱ ቃላትም አትናገሩ እየተባለ እኮ ነው አሁን።
2: ጥሩ
1: ከልጅነታችን ተቆርቆረን እንዳደግንበት ሁሉ እኔ ቀድሞ ልክቼ ተናግሬ ያለው እስራኤል ራሷ ከእግዚአብሔር ጋር ሆና ራሷን መመከት ራሷን መከላከል ትችላለች። ከሰው ጠበቀች ግን የእግዚአብሔሩን ትንተረሳ ማለት ነው። እግዚአብሔርን አምኖ ቢዋጉት እግዚአብሔርን አምኖ ቢከላከሉት ግን ከሁሉ ነገር ይዳናል። እና አሁን እያመን ያለው እኛ አሁን ቅድም የተናገርኩት እምነታችን ከሰው ጋራ ነው ማለት ነው።
2: አሁን እንግዲህ ጊዜያችን እየተጠናቀቀ ስለሆነ ነው አቶ ሸቱ በሚቀጥለው ደግሞ በእናንተ በኩል ያለውን በደቡብ እስራኤል ያለውን ሁኔታ እንወያያለን በሰፊው። ሐማስ ያለበትን ሁኔታ ያው በቅርብ እናንተ ስለምታደምጡት እንዴት ነው እንወያያለን። ለዛሬው በጣም እናመሰግናለን።
1: አመሰግናለሁ። እኔ እንግዲህ ከመግቢያው ላይ እንደተናገርኩት እያንዳንዳችሁ ጠርቼ እናንተ ለማመስገን እኔ ስገባ አጭሩን አድጌ ለመውጣት ነው። በጣም እኔ ያለ ምስጋና ከፍ ያለ ነው ከእናንተ ጋር በየአዳዳችን በየሀሳባችን እንድንገባ ሀሳባችን ሁሉ እንዲያውም እርማት ሁሉ እየተቀበልን እንዳለ ይገባኛል። አስፈላጊዎቹን እንድንቀርብ በአስፈላጊዎቹ እንድንገባ ይህ ሁሉ የእናንተ ትምህርት ነው። እኔ በጣም ነው የማመሰግነው።
2: እሺ፣ እኛም እናመሰግናለን ስለምትሳተፉ። መልካም ቀን ይሆንልህ አቶ ሸቱ።
1: እናመሰግናለን።
2: እሺ፣ መልካም ቀን። እንግዲህ ስርጭታችን እያለቀ ነው።
0: ስርጭታችን እየተጠናቀቀ ነው። ሁለት ደቂቃዎች ይቀራሉ። እናመሰግናለን። ለቴክኒክ ባለሙያችን ኢሌል ጉትማን እናመሰግናለን። እንግዲህ እዚህ ስቱዲዮ ያስተናገድናችሁ ሰጠኝ ዘመንና
2: ወርቅነሽ እሸቴ ነበርን።
0: መልካም ቀን።
2: መልካም ምሽት። መልካም ቀን።

0: Вкусно и выгодно с Маданей Мани. Блинчики с мясом 22,90 за 600 граммов. Сардельки Винер Новый 5,90 за 100 граммов. Креветки XL очищенные 44,90 за килограмм. Масло французское Флешарт 12,90 за 300 граммов. В соответствии с условиями мероприятия.
1: Мада. Уже падают листья.
2: Он покорил сердца миллионов. Олег Погудин с программой «Вертинский». Фортепиано Олег Вайнштейн с 16 июня в Израиле. Билеты 03-5-260-260.
3: Меня зовут Давид Таубкин. Я родился в Минске в 1932 году. Во время оккупации я спасся под вымышленным именем. Мое свидетельство увековечено. Сегодня я, как сопредседатель Всеизраильской ассоциации узников гетто и концлагерей, обращаюсь к вам, чтобы и ваша история сохранилась в Яд Вашем для потомков.
4: Давида Таубкина не стало в 2021 году. Его свидетельство сохранено в архиве Яд Вашем. Договоритесь об интервью у вас дома. Позвоните в Яд Вашем по номеру 02-644-3888.
5: Оболонь безалкогольная. Благодаря особой технологии приготовления пиво сохраняет премиальное качество, приятный вкус и не содержит алкоголя. Оболонь.
6: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ
7: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
6: ከምሽቱ 7 ሰዓት እስከ 8 ሰዓት
7: የሚያሰራጨው ዝግጅት እነሆ ጀመረ
8: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ ለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ ከሁሉ አስቀድመን መልካም ምሽት መልካም ጊዜ እንዲሆን እንመኛለን ለቱ እንደ ብራን ዘመን አቆጣጥር ዮም ካሚሺ ኪሜል በታሙስ ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጥር ደግሞ ጁን 18 ቀን 2016 ዓመተ ምህረት ነው እንደ ኢትዮጵያውያን ዘመን አቆጣጥር ሰኔ 11 ቀን 2018 ዓመተ ምህረት ሲሆን የቴክኒክ ባለሙያችን ኢቫሊሶድ ነው የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የወጣቶች ፕሮግራምና ቃለ ምልልስ እናቀርባለን ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን ምን ጋብዛለን አሁን የሰዓቱን ዜና በቅድሚያም ማረስተ ዜና እስራኤል በሰሜን ያግሪቱ ክፍል ሰላም ለማስከበር ስትል ከደቡብ ሊባኖስ ለቀማ ተወጣ መሆኑን ጠቅላይ ሚኒስትር ቢንያሚን ናታንያሁ አስታወቁ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሲመረጡ በድምጽ መስጠቱ ሂደት ችግሮች ስለነበሩ ክኔሴቱ እንደገና ምርጫ እንዲያደርግ ከፍተኛው ፍርድ ቤት አስተያየቱን ለገሰ የኢራን ፕሬዝዳንት ባስጊስታን ሀገራቸው ከአሜሪካ ጋር ከመግባቢያ ሰነዶች ላይ የተፈራረመችበት ሂደት ሰላም በመከባበር የሚፈጸም መሆኑን ለዓለም መልእክት የሚያስተላልፍ ነው በማለት ተናገሩ። የ23ኛው ዓለም ዋንጫ ሁለተኛ ዙር የማጣሪያ ጨዋታዎች ዛሬ ምሽት መካሄድ ጀመሩ የሚሉት የሰዓቱ ዋናና ዜናዎች ናቸው ዝርዝሩን ነው። እስራኤል መከላከያ ሰራዊት በሂዝቦላ ድርጅት ይዞታዎች ላይ ጥቃት መፈጸሙን እንደቀጠለ መሆኑ ተገለጸ። ምንም እንኳን በአሜሪካና ኢራን መካከል የመግባቢያ ስምምነት በዘመናዊ ቴክኖሎጂ በኩል የተፈረመ ቢሆንና የተኩስ አቁም ስምምነቱ ሊባኖስንም ቢያጠቃልልም መሆኑ ቢነገርም የእስራኤል መከላከያ ሰራዊት በሊባኖስ እርምጃ መውሰዱ እንደቀጠለ ነው። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያሰማራውን ኃይል ሁኔታም ዛሬ ይፋ አድርጓል። በተለይ ከእስራኤል ድንበር እስከ 10 ኪሎ ሜትር ርቀት ጦሩ የሰላም ቀጠና የመመስረት ፍላጎት እንዳለው ገልጿል። ቃል አቀባያችን ካርሜላ ምናሽ ካደረሰችን ዘገባ መረዳት እንደቻልነው የሰሜን እስራኤልን ሰላም ለማስከበር የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ተጨማሪ ቦታዎችን የመያዝ እቅድ አለው ተብሏል። እስራኤል ጦር በደቡብ ሊባኖስ የሚያካሄደውን ወታደራዊ እንቅስቃሴ እንደቀጠለ መሆኑንም ጨምሮ አስታውቋል። ወደ ሰሜን ሊባኖስ የሄዱ የአካባቢ ነዋሪዎች ለቀቁ ወደ ተባሉበት ቦታ እንዳይቀርቡ አስጠንቅቋል ጦሩ። ይበንዲ እንዳለ እስራኤል የጦር ኃይሏን በደቡብ ሊባኖስ በማሰማራቱ ዙሪያ ከአሜሪካ ጋር ድርድር እያካሄደች ነው ተብሏል። አንድ እስራኤል ከፍተኛ ባለስልጣን ለሮይተርስ ዜና ወኪል እንደገለጹት እኛ በአቋማችን እንደጸናን ነው እስራኤል ጦር በደቡብ የሊታኒ ወንዝ አካባቢ ይቆያል ብሏል። ጠቅላይ ሚኒስትር ናታንያሁም እስራኤል በደቡብ ሊባኖስ ጦሯን አታስወጣም ልክ በደቡብ እስራኤል ባዛ ሰርጥ ሰላም እንዳሰፈን ነው በሰሜን እስራኤልም እናሰፍናለን እስራኤል ደቡብ ሊባኖስን ሰላም ለማስከበር ስትለቃት ወጣን በማለት አስገንዝበዋል። በሌላ በኩል አንድ የኢራን መንግስት ባለስልጣን እንደገለጸው አሜሪካና ኢራን በደረሱበት የመግባቢያ ሰነድ መሰረት እስራኤል ከደቡብ ሊባኖስ ጦሯን ማስወጣት አለባት የሚል አንቀጽ አለው ብሏል። የአዲስ ገቢዎች ጉዳይ ሚኒስትር ኦፊር ሶፌር በአሜሪካና ኢራን መካከል የተደረሰበት የመግባቢያ ስምምነት በእስራኤል አንድም አካል አላስደሰተም የሚል ግምት ያላቸው መሆኑን ገለጹ። ሚስተር ኦፌር ሶፌር ከረሸት ፔት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ በአሜሪካና ኢራን መግባቢያ ስምምነት ዙሪያ በእስራኤል ደስተኛ የሆነ ባለስልጣን እንደሌለ ግምታቸውን ገልጸው በእስራኤልና አሜሪካ መካከል ጥሩ ግንኙነት ቢኖርም እስራኤል አንዳንድ ጊዜ አሜሪካ ለምትለው ነገር አይቻልም የሚል ምላሽ መስጠት አለባት ብሏል። በደቡብ ሊባኖስ የእስራኤል ጦር ደህንነትን ለማስከበር በያዘው ቦታ ተገቢነት አለው። እስራኤልንም ይህን ቦታ ትለቃለች የሚል ግምት የለኝም። የጥቅምት ሰባቱ አይነት ክስተት እንዳይፈጸም በአካባቢው ደህንነት አስከባሪ መኖሩ ተገቢነት ያለው ነው ብለዋል ሚኒስትር ኦፌር ሶፌር። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሲመረጡ በድምጽ አሰጣጡ ሂደት ችግሮች ስለነበሩ ክኔሴቱ እንደገና ምርጫ እንዲያደርግ ከፍተኛው ፍርድ ቤት ውሳኔ አስተላለፈ። ጠበቃ ሚካኤል ራቬሎ ለመንግስት መስሪያ ቤቶች ዋና ተቆጣጣሪነት ሲመረጡ በድምጽ አሰጣጡ ሂደት ላይ ችግሮች ነበሩ፣ በተለይ ክኔሴት አባላት ራሳቸውን በካሜራ እንዲቀርጹ ተደርጓል ተብሎ ለፍርድ ቤት ይግባኝ መቅረቡ ይታወሳል። ፍርድ ቤቱ ክኔሴቱ እንደገና ምርጫውን እንዲያካሂድ አስተያየቱን ካቀረበ በኋላ ምላሹን እስከ ፊታችን እሁድ እንዲያቀርብ ጠይቋል። የከፍተኛው ፍርድ ቤት ተጠባባቂ ፕሬዝዳንት ኖአም ሶልበርግ በምርጫው ሂደቶች ችግሮች ነበሩ፣ የክኔሴት አባላት ከክኔሴት የህግ አማካሪዋ መመሪያ ውጭ ተንቀሳቅሰዋል፣ በአዲሱ መመሪያ መሰረት በካሜራ ማንሳት ይቻላል፣ ግን በህጋዊ መንገድ መካሄድ አለበት ብለዋል። ቃል አቀባያችን ታማር አልሞግ ካደረሰችን ዘገባ መረዳት እንደቻል ነው የከፍተኛው ፍርድ ቤት ውሳኔ ትኩረት ያደረገው ከአንድ ሳምንት በፊት የመንግስት መስሪያ ቤቶች ዋና ተቆጣጣሪ ለመምረጥ በነበረው ሂደት ላይ እንጂ። ለዚህ ስልጣን የተመረጡት ሚካኤል ራቬሎ የጠቅላይ ሚኒስትር ናታኒዮ ግል ጠበቃ ስለነበሩ አይደለም ብሏል። በዚህ ጉዳይም የተላለፈ ውሳኔ ለጊዜው የለም ተብሏል። እስራኤል በሶማሌላንድ ግዛት የጦር ሰራዊቷን ብታሰማራ ሀገሪቱ የማትቃወም መሆኑን የሶማሌላንድ ውጭ ጉዳይ ሚኒስትር አብዲራህማን ዳሄር አዳም ገለጹ። የእስራኤልና ሶማሌላንድ ግንኙነት የበለጠ እየተጠናከረ የሁለቱ ሀገራት ከፍተኛ ባለስልጣናት ጉብኝት እያደረጉ መሆኑ ይታወቃል። እንዲሁም ሶማሌላንድ በኢየሩሳሌም ኤምባሲ ጽህፈት ቤቷን ለመክፈት የመሰረት ድንጋይ በፕሬዝዳንቷ በኩል ማስቀመጧና የሶማሌላንድ ፕሬዝዳንትም ከእስራኤል ከፍተኛ ባለስልጣናት ጋር ሰሞኑን ተገናኝተው መወያየታቸው ይታወቃል። የሶማሌላንድ ውጭ ጉዳይ ሚኒስትር ዛሬ እንደገለጹት እስራኤል በሀገራቸው ጦሯን ብታሰማራ መንግስታቸው ውድቅ እንደማያደርገው ገልጸው እስራኤል ለሶማሌላንድ የሰጠችው እውቅና ሌሎች ሀገራትም ተመሳሳይ እርምጃ እንዲወስዱ የሚያደርግ ነው ብሏል። ቃል አቀባያችን ሮይ ኬስ ካደረሰን ዘገባ መረዳት እንደቻል ነው የእስራኤል አየር ኃይል በኢራን ላይ ጥቃት ለመፈጸም የሶማሌላንድን ግዛት ተጠቅሟል የሚሉ ዘገባዎች በአካባቢው ሀገራት በኩል ተገልጿል ብሏል። የኢራን ፕሬዝዳንት ፓዘሽኪያን ሀገራቸው ከአሜሪካ ጋር ከመግባቢያ ሰነዶች ላይ የተፈራረመችበት ሂደት ሰላም በሁለትዮሽ መከባበር የሚፈጸም መሆኑን ለዓለም መልእክት የሚያስተላልፍ ነው በማለት ተናገሩ። የኢራኑ ፕሬዝዳንት በተጨማሪ እንደገለጹት የኢራን እስላማዊ ሪፐብሊክ የራሱን ክብርና ነጻነት በመጠበቅ የዓለም ሰላም እንዲከበር ግዴታ አለበት፣ እንዲሁም የጋራ ትብብርና እድገት ሊኖር ይገባል ብለዋል። በአሜሪካና ኢራን መካከል የተፈረመው የመግባቢያ ሰነድ የአካባቢውን ጦርነት የሚያስቆም፣ የሆርሙዝን የባህር ወሽመጥ እንደገና የሚያስከፍት፣ ለኢራን እስከ 300 ቢሊዮን ዶላር በመስጠት በጦርነቱ የደረሰባትን ጉዳት እንድታካክስ የሚያደርግ፣ ኢራን ነዳጅ ለዓለም ገበያ ያለ ገደብ እንድታቀርብ የሚያግዝና ማዕቀቦችን የሚያስነሳላት እንደሆነ ይነገራል። በሌላ በኩል ደግሞ ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን የሚያግድ ነው ተብሏል። ይሁን እንጂ በጦርነቱ ተይዘው ከነበሩ ዓላማዎች መካከል የኒውክሌር እቅዱን ብቻ ትኩረት ማድረጉና የኢራንን የኒውክሌር እቅድ ለማስቀረትም የሚኖረው ቁጥጥር በምን አይነት እንደሚሆን በግልጽ ስላልተነገረ ስምምነቱን ብዙዎች በጥርጣሬ እየተመለከቱት ይገኛሉ። ያም ሆኖ ይህ የአሜሪካና ኢራን የደረሱበት የመግባቢያ ሰነድ ዙሪያ የበለጠ ለመምከርና ቋሚ ለማድረግ ነገ ውይይቱ በስዊዘርላንድ ሀገር ጄኔቫ ከተማ ይካሄዳል ተብሏል። የአሜሪካና ኢራን እንዲሁም የአደራዳሪ ሀገራት ፓኪስታንና ካታር ባለስልጣናትም ይገኛሉ ተብሎ ይጠበቃል። የ23ኛው ዓለም ዋንጫ ሁለተኛ ዙር የማጣሪያ ጨዋታዎች ዛሬ ምሽት መካሄድ ጀመሩ። በአሁኑ ሰዓት በእስራኤል ሰዓት አቆጣጠር 7 ሰዓት ላይ ጀምሮ ቼክ ሪፐብሊክ ከደቡብ አፍሪካ ጋር ሁለተኛ ዙር የማጣሪያ ጨዋታቸውን እያካሄዱ ይገኛሉ። ቼክ ሪፐብሊክ 1-0 እየመራች ነው። ምሽት 10 ሰዓት ላይ ጀምሮ ደግሞ ስዊዘርላንድ ከቦስኒያ ሄርዞጎቪና ጋር ይጫወታሉ። ሌሊት 1 ሰዓት ላይ ካናዳ ከካታር ጋር ይጫወታሉ። ሌሊት 4 ሰዓት ላይ ሜክሲኮ ከደቡብ ኮሪያ ጋር ይጫወታሉ። ነገ ጠዋት 7 ሰዓት ጀምሮ ኦስትሪያ ከዮርዳኖስ፣ ነገ ምሽት 8 ሰዓት ላይ ይጫወታሉ። እዚህ ላይ ማስተካከያ አለ። ሌሊት 1 ሰዓት ላይ ካናዳ ከካታር ጋር ይጫወታሉ። ሌሊት 4 ሰዓት ላይ ሜክሲኮ ከደቡብ ኮሪያ ጋር ይጫወታሉ። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቀል ከ92 ሳንቲም ሲመነዘር፣ አንድ ዩሮ በ3 ሸቀል ከ38 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ፣ በነገ ዕለት ሙቀቱ በመጠኑ ይቀንሳል። ቅዳሜ ሙቀቱ በመጠኑ ይጨምራል። እሁድ ከቅዳሜው ጋር ተመሳሳይ የአየር ጸባይ ይኖራል ብለዋል የዘርፉ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴላቪቭ በተመሳሳይ ሁኔታ 27፣ በሃይፋና አካባቢዋ 28፣ በብኤርሸባና አካባቢዋ 31፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃም።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወጣይ ዘገባዎች የምንመለከትበት ጊዜ ነው። ወጣይ ዘገባውን እንዲመለከትልን የጋበዝነው ቀድሞ ክነሴት አባላቶች ለመሞላ ነው። ጤና ይስጥልን። እንዴት አመሻችሁ? ለሞ
1: ጤና ይስጥልና ተወሰጣይ እንደምን አለ? ደህና ነህ ሆይ?
0: እኔ ደህና ነኝ። በጣም እናመሰግናለን።
1: በደስታ
0: ጥሩ። እንግዲህ እንደው አሜሪካና ኢራን መካከል የመግባቢያ ስምምነት ተፈርሟል፣ ነገ ውይይት ይቀጥላል እየተባለ ነው። ይሄ ጉዳይ ለእስራኤልም ለአካባቢው ሀገራት የሚኖረው ጥቅም ምን ያክል ነው? ጉዳቱስ እንዴት ይገለጻል?
1: በመጀመሪያ ደረጃ በእውነት የአሁን ያለውን የስምምነቱን ከማድረጋችን በፊት የእኛ ጀግኖች ወታደሮቻችን፣ የእኛ አውሮፕላን አብራሪዎች ያደረጉት ተግባቦት በኢራን ላይ የወሰዱት እርምጃ በጭራሽ ሊረሳ የማይችል እርምጃ ነው የወሰዱት። በዓለም ደረጃ ገና በብዙ ትምህርት ይማሩታል ብዬ ገምታለሁ። ይህን ካልኩ በኋላ ግን ብዙ ጊዜ በአንድ ጦርነት ጊዜ የጦርነት ውጤቱ ወታደራዊ ተጋድሎ ያመጣውን ውጤት ወደ ዲፕሎማሲ ተቀይሮ በዲፕሎማሲ ደረጃ ፖለቲከኞች ወስደው ተጠቅመው የሀገራቸውን ክብር ወይም ደግሞ ጥቅም ማስከበር ነው። እዚህ ላይ የሆነው እንዴት ነው? ሁለቱ ሀገሮች እስራኤል እና አሜሪካ በጥምር ወደ ጦርነቱ ቢሄዱም የእኛ የእስራኤል ወታደሮች ወይም የእስራኤል ሀገር ያላት ጥቅምና የአሜሪካ ጥቅም ከአንድ ላይ ሊሄድ አልቻለም እና በዚህ ምክንያት አሜሪካ የሚፈልጉት ገንዘብ ብቻ ነው። በኢኮኖሚ ላይ በዓለም ኢኮኖሚ ምን አይነት ውድቀት መጣ፣ ምን አይነት ጥቅም አገኘን። ትራምፕም ራሱ ፕሬዚደንቱ የራሱ የግሉ ካምፓኒዎች አሉ። የእኔ ካምፓኒዎች በኦማን ከሌሎችም ሀገሮች ያሉት በኩዌት ያሉት ወይም ደግሞ ኳታር ያሉት ካምፓኒዎች ምን ሆኑ የሚለውን ነገሮችን ሁሉ በታሳቢነት በመውሰድ መጨረሻ ላይ እንደሚታወቀው በጦርነቱ ምክንያት የነፍት ዋጋ በመጨመርበት ጊዜና ብዙ የኢኮኖሚ ኢንተርናሽናል ዓለም አቀፋዊ ኢኮኖሚ ኬዎስ በሚያመጣበት ጊዜ እና የራሱ ውስጥ አገሩ ውስጥ ትራምፕ በከፍተኛ ደረጃ ውግዘትን በሚመጣበት ጊዜ እኔ ማለት የምችለው እንደት ነው ወዳጅነቱን የእስራኤልን ሀገር ወዳጅነት የጠቅላይ ሚኒስትር ቢንያሚን ናታንያሁን የጓደኝነት እንደ ኳስ ወርውሮ ጥሎ መጨረሻ ላይ ይህን ስምምነት አድርጎ ዛሬ ሙሉ በሙሉ ኢራኖች ደክመው ወድቀው ሙጥናን ሲሉ የነበሩትን ዛሬ ኢራኖች አሸናፊ ሆነዋል ማለት ይችላል። በጣም ነው የሚያሳዝነው። ማለትም እኔ አንዳንዴ ከሚገባው በላይ ሰውን እናደንቃለን፣ ከሚገባው በላይ እኛ እናሞግሳለን። በትራምፕ ላይ የነበረው ማሞገስ በተለይ ባይደንን የሰኛውን ፕሬዚዳንት በማሸማቀቅ ሲነገር የነበረውና ክነሰት ሁሉ መጥቶ የእኛ የክነሰት አባላት እጃቸውን ሁሉ እስከሚያማቸው ድረስ እያንጨበጨቡ መጨረሻ ላይ ደግሞ በማይገባው ነገር እንኳ ጣልቃ ገብቶ ጠቅላይ ሚኒስትር ቢንያሚን ናታንያሁ ክሱ ይቁምለት ምናምን በማለት ያኑድ እየተናገረ መጨረሻ ላይ ግን በሀገራችን የብሔራዊ ጥቅም ላይ ነው የቀለደ ማለት ይችላሉ። የምናገራቸው ቃላቶች በጣም ከባዶች ናቸው፣ ግን ቀልድ ነው ያደረገው ትራምፕ። እና አሁን እስራኤል ይኸውልህ፣ እስራኤል ቀይ መስመር ብላ ያስቀመጠቻቸው 4 ነጥቦች ነበሩ ሰጠኝ። እኔም በዚህ በእናንተ መገናኛ አውታርም በተለያዩ ተናግሬያለሁ። አንዱ የኒውክሌር ቦምብ ኢራኖች እንዳይኖራቸው እና በተለይ ለኒውክሌር ቦምብ ማሸከቢያ የሚሆነው ኡራኒየም የሚባለውን እናቱ ያመረቱትን 430 ኪሎ ግራሙን ወይም ከሀገሪቱ እንዲወጣ ማድረግ ወይም ደግሞ ማቃጠል ነው አንዱ ዓላማ የነበረ። ሁለተኛው ዓላማ ሚሳይሎችን የሚተኮሱትን ከኛ ለረዥም ተምዘግዛጊ ሚሳይሎች እስራኤል ሀገር የኛ ያሸከሸፍናቸው ነው እንጂ የሚወድቀውን አንዳንድ አልፎ አልፎ ያደገውን ድጋፍ እናያለን። እንደዚህ አይነት ሚሳይሎች እንዳይኖሯቸው ፋክተሪያቸው ሁሉ እንደገና እንዳያመርቱ። ሶስተኛ ደግሞ ሂዝባላ፣ ሐማስ፣ የወተት ዝንቦችን የምላቸው ሁቶች፣ እነዚህ ሶስቱ ጠላቶቻችን መቼ ያደርጉብንን ማዕት እናያለን። እነሱን ኢራን ድጋፏን እንድታቆም የገንዘብን እርዳታ እንዳትሰጣቸው፣ ወታደራዊ እርዳታ እንዳታደርግላቸው፣ የዲፕሎማሲያዊ ውጥ እንዳታደርግላቸው። ሶስተኛ አራተኛው ደግሞ የኢራኑ መንግስት የሰብአዊ መንግድን የማያርፍ መንግስት ስለሆነ አላማውን እስራኤልን አጠፋለሁ ከሚለው ወደኋላ ስለማይል መንግስቱ እንዲገረሰስና የመንግስት ተቃዋሚዎችን ማጠናከር ነበረ። እነዚህ አራት ነጥቦች አልተተገበሩ የሰጠኝ ለዚህ ነው። የኛ እነ ሐሜናይ ቢገደሉ ምሳላቸው ቢደበር ብዙ ነገሮች ተደርጓል። ወታደራዊ ስራቸው ተግባራቸው በጣም የሚገርም ነው። መጨረሻ ላይ አሁን ምንድን ነው የሆነው? እንኳን ሌላው ቀልቶ ሂዝበላን እስራኤል የምትዋጋውን ማቆም አለባት ሊባኖስ ነው አንዱ ስምምነት በሀገሪቱ መጣልቃ መግባት የለባትም እስራኤል ነው።
0: ከሊባኖስ ጦሩ ይወጣል ወይ? አሁን በስምምነቱ ኢራን እንደምትለው በስምምነቱ መሰረት የእስራኤል ጦር ከደቡብ ሊባኖስ ይወጣል ነው። ጠቅላይ ሚኒስትር ናታንያሁ እንደውም መግለጫ የሰጡበት ደግሞ አይወጣም ጦራችን ነው። እንዴት ነው
1: ጠቅላይ ሚኒስትር ቢንያሚን ናታንያሁ ማለት በህዝብ ቁጣም ስላለ ይላሉ? እኔ ስምምነቱን በነገራችን ላይ ከመፈራረማቸው በሁን አንብቤዋለሁ የሆነ ሰው ልቆልኝ ማለት ነው። ያው በነበረ ግንኙነት አግኝቼ አንዴ ገርሞኝ ነበር ነው የምልህ። እና ትናንትና የተፈራረሙ በማይበት ጊዜ አንድ ማለት ግልጽ ከዛ የተቀመጠ እንደሆነ እስራኤል ወታደሯን ከሊባኖስ ታስወጣለች ነው፣ ምንም ጥያቄ የለውም። አሜሪካ ደግሞ እስራኤል አሜሪካ ተመልሳ ወደ ጦርነት እንድ ስለማትፈልግና የአሜሪካ መንግስት ደግሞ ትራምፕ ደግሞ የራሱን የበላይነትን ለማጎናጸፍ ጥረት ስለሚያደርግ ጥረቱን አያቋርጥም። ስለዚህ ምንም ቢሆን እስራኤል ወታደሮቿ ወደ ኋላ እንድታፈገፍግ የሚለው ውሳኔ እንደሚወሰድባት ምንም ጥያቄ የለውም። እስካሁን ድረስ ትራምፕ የሚለው እንደት ነው፣ እኔ ናታንያሁን አዘዋለሁ፣ እኔ ካልኩት ቃሉ አይወጣም። ናታንያሁም እንዲያውም እየሰደበ እያዋረደ፣ ስለዚህ ይህ ባለበት ሁኔታ ይህ ስምምነት ማይሆንበት ምንም ተግባር ነገር የለ ይሆናል። አሁን እስራኤል የሚጠበቅባት አንድ ነገር ነው አቶ ሰጠኝ። አሁን የሀገራችን የብሔራዊ ጥቅም ስለሆነ በትራምፕ አማካኝነት እስራኤል ክህደት ስለተፈጸመባት የእስራኤል ፖለቲከኞች የምርጫ ጊዜ ቢሆንም ተቃዋሚ ፓርቲም ደጋፊ ፓርቲዎችም አንድ ሆነው የሀገሪቱን የብሔራዊ ጥቅም የሚከበርበትን መንገድ መፈለግ አለባቸው። በጋራው ነው ማለት ነው። ናታንያሁን እሱን ለመሰል መቃወም ወይም ደግሞ ቤኔትን ወይም አይዘንኮትን ደግሞ እነሱ ኦፖዚሽን ናቸው እነዚህኞች እነዚህን ከመወንገል እነዚህኛን ከመወንጀል ሁለቱም አገር ወዳድ የሆነ ህዝብ ሁሉ ይህ ስምምነት ወይ የሚጣስበትን ወይ ደግሞ ስምምነቱ እንዳለ ሆኖ እስራኤል ራሷን ኃይሏን አጠናክራ ችሎታዋን እስካሁን ቀደም ስላስመሰከረች የጦር መሳሪያ ራሷ እየገነባች ጉድጓድ የሚቆፍር የጦር መሳሪያ በመስራት ካስፈለገ እስራኤል ወታደሯን አዛ እንደገና ወደ ጦርነት የምትሄድበት መንገድ እስራኤል መፈለግ አለባት። ያን ካላደረገች አሁን ባለንበት ሁኔታ በትራምፕ አማካኝነት ክህደት ተፈጽሞብናል ማለት ይፈልጋል።
0: ጥሩ እንግዲህ የሚሆነውን እናየዋለን። ቀላል አይደለም። ለማንኛውም ነገስ የሚደረገው ውይይት አሁን ይሄ እንደው ስምምነቷን በኢራንና አሜሪካ መካከልስ ሰላማዊ ግንኙነት ይፈጥራል ወይስ እንዲህ እንደተሸካከሩ ብቻ ነገሩን አድበስብሶ መተው ነው?
1: ትራምፕን ማመን አይቻልም። ነገ ምን እንደሚያደርግ ማወቅ አይቻልም። በነገራችን ላይ ትራምፕ በመጀመሪያው ጊዜ ፕሬዚደንት በነበረበት ጊዜ ታስታውስ እንደሆነ አቶ ሰጠኝ፣ በእርግጥ አዳማጮቻችን ያስታውሳሉ፣ አሜሪካ አፍጋኒስታንን ታሊባንን ልትዋጋ ገብታ ነበር። አሜሪካ በጣም ብዙ ጊዜ ከዛ ስትኖር ነበረ። ምንድን ነው ያደረገው ትራምፕ? የሴቶችን መብት እንዲከበሩ አስደርጋለሁ ብሎ አስፈጽመ፣ ወታደሮቹን አወጣ። ዛሬ ታሊባን አገዛዝ ከድሮ ከነበረው ታሊባን የበለጠ አክራሪ ሆኗል። የታሊባን ህዝብ ታሊባን ተመልሳ ሄደ አፍጋኒስታን የታሊባን ፊቶቻቸውን ፊታቸውን ሸፍነው መብት የማይከበርባት ከበፊተኛው ከነበረው ከ25 ዓመት እና ከ15 ዓመት በላይ በፊት ከነበረው አይነት አፍጋኒስታን የበለጠ አክራሪ ሆኗል። አሁን ደግሞ ኢራንን ወደዛ እያመጣቸው ነው። ትራምፕ አደገኛ ሰውዬ ናቸው። ትራምፕ
0: ግን ደግሞ ድጋፍ አድርገዋል ሙሉ በሙሉ።
1: ምን አይነት ድጋፍ ያደረገልን? ተላቪቭ የነበረውን አምባሲ ወደ ኢየሩሳሌም ስላመጡ ምናኸን በግን እውቅና የሰጡትን ራማታ ጎላን እውቅና ሰጥቻለሁ ብላቸው ስለተናገሩ አሁን በጦርነቱ በእርግጥ ጦር በነገራችን ላይ የዛሬ አመት 12 ቀን የተካሄደውን ጦርነት የትራምፕ የተቀላቀሉት በመጨረሻው ቀን ብቻ ነው። ቢቱ የሚለውን አውሮፕላናቸውን የእስራኤል በለመነች መሰረት እስራኤል ጋር ባላት ስምምነት መሰረት ነው እሱ ሰዶ ያችንም አንድ ቀን ብቻ ነው እነሱ እንትን እንትን የተዋጉ ኒውክለር ምን አለ አሸንፈናን አሜሪካኛ ኢራንን አንበርክ ከተናታን ጥለናታን አሸንፈናን ያንዳ ያቸው ኢራን አይደለችም ሲዛት የነበረው ዛቻ እኔ እኮ የሚገርመኝ ነገር አቶ ሰጠኝ ምን አይነት ዛቻ ነው ሲነዛ የነበረው እና ዛቻውንና ተግባሩን በመታይበት ጊዜ ሰማይና መሬት ነው በጣም የሚገርም እኮ ነው ያ ብቻ አይደለም ነገራችን ላይ የኛም ጠቅላይ ሚኒስትር ቢንያሚን ናታንያሁ ንግግር በሚያደርጉበት ጊዜ ኢራንን እኛ አሸንፈናታን ወደ ኋላ መልሰናታን ከእንግዲህ በኋላ የኒውክሌር ፕሮግራም አይኖራትም ኡራኒየሙ ይወጣን ሊባኖስን አንለቅም ሐማስን የጦር መሳሪያቸው እናፈታለን ይህ ሁሉ ዛቻ የት ደረሰ ምንም
0: ብዙ ጥያቄዎች የሚነሱበት ነው ይሄ ጦርነት ሁኔታ ጥሩ እንግዲህ ካለን ጊዜ አንጻር ደግሞ በሚቀጥለው ምን እንደሚሆን እናያለን ሌላው በመንግስት መስሪያ ቤቶች ዋና ተቆጣጣሪ ዙሪያ የተደረገው ምርጫ ላይ ፍርድ ቤት ዛሬ የተመለከተበት ሁኔታስ እንዴት ነው
1: ያውለ እንደሚታወቀው እስራኤል ሀገር አራት ተቋማት አሉ ተቋማት እያንዳንዱ ተቋም የራሱ የቻለ ማለት ነው። አንዱ የመንግስት ተቋጣጣሪ ተቋም ነው አንዱ። አንዱ ክነሴት ነው ህግ ደንጋጅና የመንግስት ስራ ተቋጣጣሪ። ሶስተኛው ተቋም መንግስት ነው ስራ አስፈጻሚው። አራተኛው ረሹታ ሾፌታት ወይም ደግሞ የፍርድ ቤት ጉዳዩ። እነዚህ አራት ተቋማት እያንዳንዱ ተቋም ራሱን የቻለ ኢንዲፔንደንት ነው። እና አንዱ ጣልቃ ይገባበትም አንዱን አንዱ በርግጥ የሥራ ብሮ መስራት ሊኖር ይችላል ግን ጣልቃ ሊገባበት አይችልም እና የሀገሪቱን የኮንትሮለር ወይም መባከራ መዲናው ሀገሪቱን ተቋጣጣሪ ዋና የሚመርጠው ክነሴት ነው ክነሴት የሚመርጥበት ምክንያት አለው የክነሴት 120ዎች የህዝብ ተወካዮች ናቸው የህዝብ ተወካዮች መንግስት በሚያቀርብላቸው ፕሮፖዛል ወይም አንዱ የክነሴት አባል በሚያቀርበው ፕሮፖዛል መሰረት ያ ሰው የእጩ ሆኖ ይቀርባል እና ምርጫው ደግሞ አመራረጡ መሆን ያለበት በሚስጥራዊ አመራረጥ ነው የተደረገው ምንድነው ጠቅላይ

0: ሮ ሁለተኛ ዙር ግን በምርጫ በሚደረግበት ጊዜ ያው የሚሰጠው ውጤት በዚያ ብዙ ድምጽ ያገኘው ይመረጣል ማለት ነው። ግን ምርጫው የሚደረገው ያንዳንዱ የክነሴት አባል ማንን እንደመረጠ ማሳየት መናገር የለበትም። ቆሪብ ለዘ ፍሮት ሐሻ ይወት ዮም ምስራዊ ምርጫ ይባላል። እና ሰው ያንዳንዱ የክነሴት አባል የሰው የሚፈርጠውን ምርጫ ወስዶ ከቦክስ ከወሳጥን ለማስገባት የሚገባው። እዚህ ላይ ምን ሆነ መሰለ አቶ ሰጠይ እንደሚታወሰው የሊኩድ የክነሴት አባላት በተለይ ጠቅላይ ሚኒስትር ቢናሚን ናታሪያውን እኛም ይሁን ልመርጠናን ለማለት ሲባል የምርጫውን እንትን በቪዲዮ እና በስልካቸው አሳዩ ማለት ነው። አሳይተው ይፋ አደረጉት። ያ ማለት ለምሳሌ ጊላ ጋምሌል፣ ሜጎላን፣ ሊቪንስኪ የሚባሉት አንድ ኒያስ አምስት ነው ስድስት የክነሴት አባላት ለምሳሌ ራሳቸው ፎቶ እያነሱ የሰውየውን ምርጫ የመረጡትን በፖስታ እያስገቡ ከቁም ሳጥን አስገቡ ያዳጃ። ይሄ የግልጽ ምርጫ ሆነ ማለት ነው። እያንዳንዱ የክነሴት አባል ምን እንደመረጠ መታወቅ አልነበረበትም። እና አሁን የቀረበው ጥያቄ የምርጫው ሂደት የተበላሸ ነው፣ ህግ የተጣሰ ጥሰት ያለበት ነው ብለው ያው ክስ ቀርቧል። ምክንያቱም በዚህ ምክንያት ይግባይ ወይም ጉዳዩ ይታይልን የሚባለው ከፍተኛ ፍርድ ቤት ላይ ነው። ስለዚህ በዛ መሰረት ዛሬ ከፍተኛ ፍርድ ቤቱ በችሎት ጉዳዩን ሳይዋለ እኔ እንደሚመስለኝ ከሆነ በፊት ተናግሬ ያለው ከዚህ በእናንተ መገናኛ ሳይሆን በሌላ መገናኛ አውታር ይህ ምርጫ ከፍተኛ ፍርድ ቤቱ ይሰርዘዋል ብዬ ነበር። አሁን ዛሬ የሰጡት መመሪያ እንዴት ነው? እስከው ድረስ ወይ አዲስ ምርጫ ታደርጋላችሁ እኛ ብይን ሳንሰጥበት፣ ካልሆነ ግን ወደ ብይን እንሄዳለን ብለው ከፍተኛ ፍርድ ቤቱ ወስኗል። ያ ማለት እንደመስለኝ ከሆነ እንደገና ምርጫ ይደረጋል፣ እንዲደረግ ተወስኗል ማለት እችላለሁ። ይሄ የአንዲት ሀገር የዲሞክራሲና የህግ ጉዳይ ለማስከበር ስለሆነ እንደዚያ ይሆናል ብዬ ገምታለሁ። ግን ሂደቱ በአጠቃላይ የክነሴት አባላቶች የሚያደርጉት ተደራጎት ግን እነሱ ህግ አስከባሪ መሆን ሲገባቸው ህግ እየጣሱ በጣም የሚያሳዝን ነገር ነው።
1: ጥሩ እንግዲህ ሁለተኛ ዙር ሊካሄድ ይችላል ነው። በጣም ጥሩ
0: እንዲያው ባጭሩ እርግጠኝነት ይሆናል ነው አቶ ሰጠ።
1: ጥሩ ሌላው ሶስተኛው ርዕሰ ጉዳያችን የሶማሌላንድና የእስራኤልን ግንኙነት እንዴት አየኸው? ሶማሌላንድ ለእስራኤል ምን አይነት ስትራቴጂካዊ ጥቅም ይኖራታል?
0: ጠቅላይ ሚኒስትር ቢንያሚን ናታንያሁ በዚህ ጊዜ አሁን ባደረጉት በእውነት የፖለቲካ ሂደቶች አንዱ እኔ ናታንያሁ እንደምታውቀው ብዙ ጊዜ እቃወማለሁ፣ ግን ጥሩ ስራ ሲሰሩ ደግሞ ጥሩ ስራ አላለሁ። እና ሶማሌላንድን እስራኤል እውቅና መስጠቷት አስፈላጊ ነው። እውቅና መስጠቷ እስራኤል አንደኛ የእስራኤልን የብሔራዊ ጥቅም ለማስከበር ሶማሌላንድ ሆነ እስራኤል ወታደራዊ ቤዞችን ገንብታ እንደ ማንኛውም ሀገር ለምሳሌ ቱርክ ሞጋዲሾ አካባቢ እንዳላት ሁሉ ወይም ደግሞ የአምስቱ ትልልቅ ሀያላን ሀገራት ራሻ፣ ቻይና፣ አሜሪካ፣ ፈረንሳይ ልክ ጅቡቲ ላይ ወታደራዊ ካምፖች እንዳሏቸው ሁሉ እስራኤልም ደግሞ የዚህ አካባቢ ተጫዋች ስለሆነች ማዕከለኛ ተጫዋች ስለሆነች ሶማሌላንድ ላይ የራሷ ወታደራዊ ካምፕ እንዲኖራት ያስፈልጋል። ያ እንዲሆንላት እስራኤል ለሶማሌላንድ እውቅና መስጠት ይገባታል፣ ሰጥታለች። በነገራችን ላይ ሶማሌ ራሷን የሶማሌላንድ የራሷን ኢንዲፐንደንት ወይም ደግሞ የሀገርነቷን ካወጀች 50 ዓመት ሆኗል። ግን የሶማሌ አገር ተቃውሞ ስለሚያቀርብና የአረብ ሊጎች እንዲሁም የተባበሩት መንግስታት ላይ ተጽዕኖ ስለሚያደርጉ በዚያ ምክንያት እስካሁን ድረስ ሶማሌላንድ እውቅና ሳትቀበል ቆይታለች። በጥቅሉ ግን በምናይበት ጊዜ እስራኤል አሁን የሰጠችው እውቅና በእርግጠኝነት ከአሜሪካ ጋር በመነጋገር ሆኖ ይመስለኛል። ይህ ሁኔታ ግን ለዛች ሀገር እውቅና መስጠትና የዛችን ሀገር ኢኮኖሚ እንድትዳብር ማድረግና እኛ ደግሞ የብሔራዊ ጥቅመናችን በዚህ አማካኝነት ለማስከበር ሲባልና በተለይ ከዛ አሻግሮ እነዚህን እንትኖችን ሁቲዎችን እንዲሁም የሙስሊም ሀገሮችን በሙሉ ለመቆጣጠር በጣም የተመቻቸ ስትራቴጂካዊ ቦታ ስለሆነ ለሀገራችን ጥቅም ጥሩ ነው። የእኛ መንግስት የወሰነው ውሳኔ ወዘም እርግጠኝነት ከዚህ በኋላ ሌሎች ሀገሮች ለማንሳት የተባበሩት ኤሚሬት እንዲሁም አሜሪካ እንዲሁም የምዕራብ ሀገሮች ቀስ ቀስ እያሉ የሶማሌላንድን እንደ ሀገር እውቅና ይሰጧታል። ለሶማሌላንድም ጥሩ ነው። አሁን በዚህ ሳምንት ውስጥ የሶማሌላንድ መሪ ፕሬዚደንቱ ካቢኔውን ይዞ መጥቶ የተደረገላቸው አቀባበል፣ ከዚህ ደግሞ የእስራኤል ሀገር መንግስት ብዙ ባለሀብቶች ሶማሌላንድ እንደዚያ ብዙ ነገሮች መሰራት

0: ገባቸውና በኢኮኖሚ ደረጃ ሀገሪቱ እንድትበለጽግ የኛ ካምፓኒዎች ከዛ እየሰሩ ገንዘብ እንዲያተርፉ እየተሰራ ስለሆነ ሶማሊላንድ ጋር ያለው ትስስር የተሰራው ስራ በዚህ ላይ ጠቅላይ ሚኒስትር ቢናሚን ናታንያሁ መደነቅ አለባቸው።
1: በጣም ጥሩ አቶ ሽሎሞ በጣም እናመሰግናለን። መልካም ምሽት።
0: መልካም ምሽት። አመሰግናለሁ።
1: እናመሰግናለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንዲሁም በፌስቡክ እና ዩቲዩብ በመተከታተሉን ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም በጤና ጥበቃ ሚኒስቴር ጽፈት ቤት ስር የስነ ልቦና ችግር ላለባቸው ዜጎች የምክር አገልግሎት ከሚሰጠው አካል ከምትሰራው የማህበራዊ ጉዳይ ሰራተኛ ወይዘሮ ወርቄ ያለው ጋር ቃለ ምልልስ እናካሄዳለን። ወጣቶችን በተመለከተ እንድታብራራልን ነው ዛሬ እንግዲህ የጋበዝናት። ወርቄ እንደምናለሽ?
1: እስከበር መስገን አመሰግናለሁ።
0: እና መሰግናለን። ጣቶች እንግዲህ ያው ብዙ ማህበራዊ ችግሮች አለባቸው። አንቺ እንግዲህ የማህበራዊ ጉዳይ ሰራተኛም ባለሙያ ነሽ፣ ብዙ ታውቂያለሽ። ወጣቱ ክፍል ማሁን ያለበትን ሁኔታ ከኛ የበለጠ በደንብ ትረጃለሽ። እና አንዳንዴ በወጣቶች ዘንድ የስነ ልቦና ችግሮች አሉ ይባላል። በተለይ በውትድርና ቆይተው የመጡት ወጣቶች ብዙ ችግሮች ያጋጥሟቸዋልና እንዴት ነው ይህን ቤተሰብ ማገዝ የሚችለው? እስኪ ያለሽን ሙያ አካፊን።
1: እሺ፣ በውትድርና ቆይተው ሲመጡ ለሚጎዱ ወጣቶች ወይም የሚያሳድርባቸው ጭንቀትን በተመለከተ የውትድርና አካል ነው ሕክምናውንም ሁኔታውንም መከታተል ያለበት። ግን ደግሞ አንዳንድ ጊዜ ችግሩ የሚታየው ልጁ ውትድርናው ተመለሰ በኋላ፣ ስለዚህ ችግሩ መዛ እንደተገለጸ አይታወቅም። ህብረተሰብም ደግሞ እሱ ደግሞ ያው በዚህ ልጠቅስ የምፈልገው አንደኛ የቋንቋ ችግር እና ደግሞ የሃይምሮ ችግር መኖሩን ጭንቀት መኖሩን ወጣቶች ለወላጆች ሊጠቅሱ ይከብዳቸዋል። ወላጆች ደግሞ ምን ሆኖ ነው ወይም ያልፋል ተዘግቷል ሄደሩ በማለት ነገ ያልፍለታል በማለት የሚያልፍ ይመስላቸዋል። ይሄ ነገር አንገብጋቢ ነው። ብዙም ምሳሌ ልጠቅስ ፈልጋለሁ። ግን አንደኛ ወላጅ የልጁን ባህሪ ፊት ያውቃል። ውትድርና መሄድ ነበረና አሁን ውትድርና አደረገ በኋላ ያለውን ገጽ ባህሪ ሲያይ መንቀት አለበት። መንቀት ሲባል አንደኛ ከቤት እሱን አለሁህ ማለት ምሁነህ ነው ማለት በትግስት መቅረብ በትትና እኔ የምለው ነገር አለ። ህብረተሰብ ውስጥ አለ አንድ ሰው የምትቀርበው ሰው ወንድሙን ሊሆን ይችላል፣ አባቱን ሊሆን ይችላል፣ እህቱን ሊሆን ይችላል። በዛ በሚቀርበው ሰው መንገድ መቀጠል ለመቅረብ ያለበትን ችግር ለማወቅ ያለበትን ሁኔታ ለማወቅ እሱ ደግሞ ችግር እንዳለበት አድርጎ ደግሞ አያየውም። የድካም ይመስለዋል፣ ዝም ብሎ በቀላል የሚያልፍ ይመስለዋል፣ ብቻውን በመገለል የሚያሳልፈው ይመስለዋል። ይሄን መንቀት ያስፈልጋል። እነዚህ ነገሮች ህክምና ካልደረሰ ህክምና ስል እርግጥ የክኒና ህክምና አይደለም፣ የመርፌ ህክምና የሐኪም አይደለም፣ የራሱን የመገንዘብ ራሱ እኮ እዛ ውትድርና ሳለ የነበረውን ያጋጠመውን ችግር በራሱ ስለሚመጣ ከእንቅልፍ ሁላ ሊረብሸው ይችላል፣ በትቶ ሊነሳ ይችላል። አንዲት ምን አለችኝ እንደዚህ በምክር በጦርነቱ በአዛካው ከኛ በፊት በሮ ሊሄድ ይችላል ዝም ብሎ ሄደሩ የሚውለው ልጅ አለች። እሱ እኮ የሃይምሮ ጠባሳ ስላጋጠመው ነው። እንደዛ ሲል የት አባትህ ነው የምትደርሰ ማለት እቅፍ አርገሽ አይዞህ እኛ ጋር እኮ ነው አይዞህ ብለ ማረጋጋት ያስፈልጋል። እና አንዳንድ ጊዜ የቤተሰብ አመራሩ ያነጋገሩ መሰረት ትንሽ የተለያየ ነው
0: ያረዳዱም ሁኔታ።
1: አዎ። እና ይሄን መገንዘብ ያስፈልጋል። ትኩረት ስለህ እንግዲህ የባህሉ ጉዳይ ስለሆነ የእኛ ህዝብ እየተማረ ነው። ጠንካራ ህዝብ ነው፣ ታታሪ ህዝብ ነው። ሌላውን ነገር እንደሚማረውም የንግግርን የእውቀት አድማስ የማስፋፋት የማታለልን መልመድ ያስፈልጋል። ያውቅበታል እኮ ተግባር በለታዊ መጠቀም።
0: አሁን ወጣቶች ጋር ታዳጊ ልጆች ጋር ምንድን ነው የባህልም ልዩነት አለ። አሁን ኢትዮጵያ ባደግንበት እኛ ባደግንበት ወላጅ ያው ይናገራል እንሰማለን፣ መልስ እንኳን አንሰጥም። የዚህ ሀገር ልጅ ደግሞ እዚህ የተወለደም ሆነ ኢትዮጵያ ተወልዶ የሚመጣ እንዳለ ቀለማቸው ነው እንጂ እነሱ እንደ ነጮቹ ናቸው። እና የመረዳት ሁኔታ ልጆቹን የማቅረብ ሁኔታ የለም። መብታቸውን ይጠይቃሉ ገና በሶስት አመታቸው በአምስት አመታቸው። በጣም የሚያስደምም ነገር ነው የሚናገሩ። እና ልዩነት አለው። ያን እንዴት ነው ማጣጣም የምንችለው?
1: አንደኛ ህዝቡ ቤተሰቡ ወላጅ ያንን ሁኔታ መገንዘብ መቀበል ያስፈልጋል። ቤተሰብም እኮ አሉ የሚሉ ትልቆቹን ልጆች እንደዚህ አድርጌ ያሳደግኳቸው ትንሾቹን ግና እነሱ ቀጡ የሚሉ ነገር አለ። ለምን ሰዎች ስለተገዙ ነው። ማለትም እየተማሩ አስተያየት እየተቀየረ ሽኑት
0: ፊስ
1: ተሳሰብ ሲቀየር ሁሉን ነገር እየተረዳ ይሄዳል። ወጣቱ ክፍል ደግሞ እንዳልኸው አዎ ብዙዎች አሉ ወይም አንዳንዶች አሉ። ሁሉም ነገር እንደዚህ ሀገር ነው። ግን ደግሞ አንዳንዶች ደግሞ ከባህሪ ጋር ሁኔታዎች ስለሚሄዱ እዚህ ሀገር ቢወለዱ የቤተሰብን ጸባይ እየለመዱት ይሄዳል። ባይፈልጉም እያደረባቸው ይሄዳል። ስለዚህ ቤተሰብን አለማሳተፍ ይፈጠራል ችግር። የሚያስቡት ሌላ ሰው የውጭ ሰው ነው የሚያውቀው ችግር ለመፍታት ወላጆቹና ቱ የሚከፍት የሚፈታ አይመስላቸውም ወላጆቹ የሚረዱ አይመስላቸውም ወላጆቹ የቋንቋ ማጠር ነው እንጂ እንዲያውም እኛ ህብረተሰብ ሳይማሩ የተማሩ ናቸው እኔ ምንድን ነበር ምል ኪሎራፋ ከሰሰራሳለ የትልቆችን ወግ ነበር መጣብቅ ለምን መሰለህ አዎ ለምን ትልቅ አተሳሰብ ትምርት መቀበል ይችላል ይሄን ትልቁ ራሱ መረዳትና ለልጅ ጉምብስ ማለት ያስፈልጋል ጉምብስ ማለት ስል ለክብርህን ማውረድ አይደለም ጅጋር መጫወት ማቅረብ
0: አዎ ለምሳሌ ታዳጊ ልጆች እስከ ወጣት ከ12 አመት ጀምሮ ያሉት ራሳቸውን የሆነ ቡድን ይዛሉ እና ትልልቁ ሰው አይገባው ማለት ግንዛቤ ያላቸው እኛ ደግሞ ልጆቹ አይረዱንም የዚያገር ልጆች እንደዚህ ናቸውና ከመሃል ክፍተት ይፈጠራል ያ ክፍተት ደግሞ ዞሮ ዞሮ ለቤተሰብ ነው የሚመጣ እስከ 18 አመት የሚሆነውን ልጅ ወላጅ ነው ኃላፊነቱን የሚወስድ ችግሩ ሲመጣ ግን እንሳተፋለን አብረነው እንሆናለን ችግሩ ሳይደርስ ግን የመቅረብ ሁኔታ የለም ከክፍሉ ተዘጋ በቃ ጥሩ ነው ብለን ነው እናስብ የሚያሳልፈውን ነገር አንጠይቅ ምን ያደረገ ነው አንልም እና እዚህ ላይ እንዴት ነው መስራት ያለብን በሙያሽ
1: ያው እንዳልሁታይ የመነጋገርን ባህሪ ከቤት መትግበር ያስፈልጋል በቀን በቀን ከጠረጴዛ ምግብ ሲበላ እንዴት ሆነ ነው ዋል ኻፊሉ ትልቆሽና ትልቆሽ መነጋገር እንዴት ነበር ኻባያ ይባላል ቤቢ ያንን ነገር ሲያሳትፍ ልጆች ይማራሉ ለወላጆችም እንዲያሳትፉ ከዛም ደግሞ ወላጅ ወድሃለሁ በህብረተሰባችን ውስጥ ይሄ ነገር ይፈታለበረም ስለነበር ዛሬ ግን አለ ግን ይጉላ
0: አዎ ያንሳል ግን አሁን
1: አዎ ይጉላ
0: ወዳለው ብሎ መናገር እኮ በእኛ ባህል አንዳንዴ እንደንትን ይቆጠራል የሚያሳፍር መስሎ ይታያል ጥሩ ነገር ነው ግን ልጅንም ምስትንም ባልንም ወዳለው ብሎ መናገር ምን ችግር አለው
1: አዎ እና ይሄ እኔ ምን ብምለዋለ ይሄ የመንፈስ ምግብ እኮ ነው የስሜታችን ምግብ ነው አዎ ለአካል ምግብ እንደምንለው ይሄ ደግሞ የሚያበረታቱ ነገሮችን ቀልድ መቀለድ ለሁሉም ነገር ቦታ መስጠት ለልጅ ቦታ መስጠት ለምሳሌ በኢትዮጵያ አሁን እዚህ ሀገርም ትልቅ ሰው በስሙ ነው የምትጠራው እንትም ሆነ እኔው ግን ወጣቶች ልጆች በትልቅ ስም ነው የሚጠራው ለምሽ እኔ አጎት ሆና ክስት ሆና በትንሽ ስሙ አይልም
0: አክብሮት ባለበት
1: አዎ ያገሩ ሁኔታ ስለሆነ እንደዛ ነው ይሄን ደግሞ አሁን አንዳንድ ጊዜ እህቶቼ ጋር ስንቀላለድ እኛ እኮ እዛ ኢትዮጵያ አልተወለድንም ኢትዮጵያ ስላልተወለድን አይደለም ስላልተነገራቸው ነው
0: አዎ ጋሼ ብለው የሚጠሩት ነገር በጣም አሁን ወላጆቻችንም አባቴ እናቴ በሌላ ስም ነው የምንጠራቸው እንዳልሽው እዚህ ሀገር ስለተወለዱ ሳይሆን እኛ ስላላስተማርናቸው ነው
1: ይሄ ራሳችን ለወቅስ ብዬ ሳይሆን ሁሉ ዘመን ትኩረት የነበረው ነበር ላለፈው ክረምት ቤት አይሰራም አይደልሚባል አባላለው ግና የነበረው ማስተካከል የነበረው መተግበር ማድረግ መቅረብ ትልቅም ቢሆን ራሱ አሁን አንተ አባትህ ወድህ አለው ቢል ዘቶቭ ይም እናትህ ኪሉ ያስቃል እንዴት ያለመድ ግን ደስታይ ያሰማሃል
0: አዎ የሆነ ፌስቡክ ላይ መሰለኝ ሳነብ ያየሁትኝ ልጆች ወይም ባልና ሚስት ሌላ ይቅርና ሰላም ወይልኝ ሰላም ዋልልኝ ብሎ በሰላም ከተላዩ በሰላም ደናዋል ከተባባሉ ጥሩ ቀን ነው የሚያሳልፉ በአምሯቸው የሚይዙት ነገር የለም ልጆቻችንም ሲወጡ ሰላም ዋልልኝ ይቅናህ ፈተናም ካለ እንደዛ አይነት ስሜት ካሳደርንባቸው በደስታ ነው የሚሄዱ ከውጥረት ይልቅና በተለይ እነዚህ ታዳጊ ልጆች አስቸጋሪ ሁኔታ ውስጥም ያሉና እነዛንም የመቅረብ መፍትሄ ለመፈለግ ጥረት የማድረግ ሁኔታ ከፍ ብሎ መሰራት ያለበት ይመስለኛል።
1: አዎ አንደኛ ራስህ ማዘጋጀት ሁለተኛ ለባለሙያ ለመሄድ ማዘጋጀት ለልጅ ህጅ ደግሞ እንትን ሊሉት ነው ማለት ምክር መስማት አስፈላጊ ነው። አንዳንድ እኮ ጋም አዲስ ሆነ ማጥተው ታታሪዎች አሉ ኪሉ አተሳሰባቸው ተቀየራሉ ለምሳሌ አከለ አንዲት አዲስ ገቢናታይ ልጇን ይፍኹን አድርግላት አሉ ተገና የ8 አመት የሁለተኛ ክፍል ደሳለ እሷ ጥርጣሪ ቢኖራት በሰፈሩ በትምህርት ቤቱ ለግልህዳ አደረገሽለት ለግልህዳ ምንም ጥርጣሪ ሳይኖር ገንዘባን ከፍላ ነው ያነ ባለሙያ ያለውን ችግር ስለሰረዳ በዛ መሰረት በሰፈሩ ሁዳ ልጅ እንደዚህ እንደዚህ ነው እነሱ በጣም ደነቃቸው እንዴት አወቅሽ? አጥቅጣጫችሁና አየሁኝ እንደዛ አደረኩ ነው ለልጄ ለረዳ ዝግጁ ነኝ። ይሄ ዝግጁ መሆን ያንን ሲነግር ድረስ አለመጠበቅ ይሄ ውጤት ያመጣል። አሁን ትንሽ ወጣቶች ስትል 12 አመት በበላይ ይሄ የጉርዝምስና እድሜ ቁንጅና እድሜ ስለሆነ አንዳንዶች ራሱ ህይወት ድጋፍ የሌላቸው ወደ ውጭ ፍቅር ስለሚፈልጉ ህይወት ስለጎደላቸው ግምኛ ይወድቃሉ።
0: መጥፎ ቦታ ይወድቃል። ማንኛውም ወላጅ ልጆቹ ጥሩ ደረጃ እንዲደርሱለት ነው የሚፈልግ። ምናልባት አቅም ሲያንሰው ይሆናል ልጆቹ ሁኔታ ይችላል የሚችለው አንዳንዴ። ግን ያም ሆኖ ደግሞ ብዙ ሲንከባከባቸው ልጆች በተቃራኒው ደግሞ የሚበላሹበት ሁኔታ አለ።
1: አዎ፣ በጣም ሲንከባከባቸው ሲባል ለሁሉም ገደባሉ። ተንከባክበህ የሚያደርግበት ኃላፊነት ያለውን ኃላፊነት መስጠት አስፈላጊ ነው። ለምሳሌ አክል ምግብን እንውሰድ። ጠረጴዛ ሲዘጋጅ ሽንበል ሀግ ልጅም ይህን አድርግ እናንደርግ አብረን ማሳተፍ፣ ጫና የሚያሳድርበት ነገር ስራ ለማድረግ ግን ያለውን እንዲያውቅ ኑሮ ምን እንደሆን እንዲያውቅ ማስለመድ ያስፈልጋል።
0: አዎ፣ እኔ በጥበቃ ስራ ስራ ሳለ የሀብታም ልጆች መስተንግዶ ሲያስተናግዱና መጥቶ የሚወስዳቸው መኪና በጣም ምንድን ነው ብትነኪው ያድፋል የሚባል አይነት ነው። እና እንዴት እንደዚህ ሊሆን ይችላል ብዬ ስጠይቃቸው አንዳንዶችን ከአሁኑ ህይወትን መልመድ አለበት ይላሉ። ችግርን ተቋቁሞ እንዲያደግ ነው፣ ገንዘብ አጠው ሳይሆን እንዲህ ነው የሚኖር ብለው ከአሁኑ ራሳቸው እንዲያጠነክሩ ነው። ለምሳሌ የቤት ውስጥ ስራ እንዲሳተፉ የማድረግ የተመገቡበትን ሳህን ይመጣል የማጠብ ሁኔታ፣ ሌሎች ቤት መስራት ያለባቸውን ትንንሽ ነገር ሁሉ እንዲያደርጉ እኛም መገፋፋት አለብን እንጂ እንደው አልጋ ላይ ቁጭ ብለው ብቻ ይህን አምጣልኝ ይህን እበላለሁ ይህን እጠጣለሁ አልጋው ላይ ቢበላሽም እኛ ልንቀይርላቸው አይገባም።
1: ስለዚህ ለሁሉም ገደብ አለው እንዳልሁት፣ ልጅም ጫና ሲያድርበት ቤተሰብ ይህን አርግ ይህን አርግ ስራ በጣም ሲሰጠው ይህም ደግሞ በተቃራኒው አንድ ነው። ልጅነቱን ሳያውቅ በስራ እንደተወጠረ የሚያድግ ልጅ አለ። እንደዚህ ልጅነቱን ደግሞ ምንም ነገር ምን እንደሆን ሳያውቅ ደግሞ በጣም ቀልጦ ያደገ ደግሞ እሱ ደግሞ
0: እሱም ይቸገራል። ስለዚህ እዚህም እዚህም
1: በስራ እንዳልነው ደግሞ በሀይምሮ ሁኔታዎች ደግሞ ማስረዳት፣ ወሬ ለማውጋት፣ ጥቅመ ነገሮችን ማሳወቅ፣ አደጋ ነገሮችን ማወያየት፣ ራስ እንደ ምሳሌ አድርጎ ያጋጠመህን ችግር አይነት እኮ ቀለል ያሉትን ማሳተፍ። ዝም ብሎ ደርሶ አይደለም ወላጅ እዚህ የደረሰ ይሄ ማጋጠም ማለቱ። ይሄ ማሳተፍ አንደኛ ያቀራርባል፣ ያዝናል። አንዳንድ ጊዜ እኮ ወጣቶች ኢትዮጵያ ደርሰው ሲመጡ እንዴት ነው የሚሉ እንደዚህ ለካ እንደዚህ ብሎ ወላጆች እንደዚህ መጥተው እንደዚህ አድርገው የሚያሳድጉና የሚሉ ያውም ሩሩ የሚያረጋቸዋል እሳሰባቸው የሚቀይር።
0: ሌላው ደግሞ እንግዲህ ቅድም ብለናል ጎርመስ ሲሉ ከ12 ዓመት በላይ ሲሆኑ ጾታዊ ፍቅር ሁኔታም ይታይባቸዋል እና ወንዱ ሴት የመፈለግ ሴቷ ደግሞ ወንድ የመፈለግ ሁኔታ ይኖራል። እኛ ደግሞ ካደግንበት አንጻር በ13 በ14 በ15 ዓመት ጓደኛ ያዘች ያዘ መባልን በጣም ነው የምንፈራም አንፈልግምም። ግን ከመጀመሪያው አንስቶ አናለማምዳቸውም። እንደዚህ ነው እድሜ ሲደርስ ነው 18 ዓመት ሲያልፍሽ ነው እንደዚህ የሚሆን አንላቸውም። በኋላ በድብቅ ጓደኛ ይዘው ይገኙና ችግሮች ይመጣሉና እንደው እዚህ ላይ ወላጆች ምን መገንዘብ ይገባናል? እስኪ ምክርሽን ለግሽን።
1: እንዳልከው እንደ ወቀሰተ ሳይሆን እንደ ምንቃት ያክል እንዳለ ሆኖ ሁኔታው ለወጣቶች ከሆነ መቅረብ ያስፈልጋል። ሴትም ሆነ እናቲቱ ቀሳር ጋር የሚሆኑ የሚያጋጥሙ ነገሮችን ለሴቶች ራሱ የወራ በባ
0: በጣም
1: ይህን ነገር ሲያጋጥም ምን ማድረግ እንዳለባት ምን እንደሚያስከትል ብዙ ነገሮች እርግጥ በትምህርት ቤት ይሰጣል። ግን ደግሞ እንደ ቤተሰብ የለም። ለሴት ልጅ እናት ናት ቀራቢዋ። ሽንበል ምግብ እንደምታስተምራት ይህን ነገር ደግሞ ትኩረት ቢሰጠው ጥሩ ነው።
0: በጣም ጓደኝነት ነው ሁኔታ
1: ሁሉንም እርግጥ ኢትዮጵያ ተድረው የመጡ እንዴት አድርገው ራሳቸውም ሳያውቁ የተዳሩ አሉ በዘጠኝ ዓመታቸው። ግና ቢሆንም ደግሞ እንዳንጻሩ እዚህ ሀገር እኔ አላውቅም ወይም እንትን አላልሁም ሳይሆን ከባይ አመታኪነት የሚባል አለ። ራስክን የምታርምበት ነገር ልጅህ ላይ የምታደርገው ራስክን የምታርምበት ነው። ስለዚህ ምክር መውሰድ
0: ምክር መስጠት አሁን እኛ በነበርንበት ጊዜ እንዲህ ነበረና አሁን ልጆቹም እንደዛ ይሆናሉ ብሎ ከመጠበቅ አሁን ችግር ደርሶ እያየን ነው። አንዳንዴ ሳይፈልጉ በሁለተኛ ደረጃ ትምህርት ቤት እያሉ ሁሉ ያረገዙ ልጆች እንዳሉ እንሰማለን። ዩኒቨርሲቲ መግባት የሚገባቸው በ20 ዓመታቸው ተደረው በ18 ዓመታቸው ተደረው ልጆች ወልደው ብቻ ልጅ ማሳደግ ብቻ ሊኖር ይችላል። እንደዚህ እንዳይደርሱ ማስተማር፣ በግልጽ መወያየት፣ ባለሙያዎችን ማማከር፣ ምንም አማራጭ የለም ከዛ ውጭ እዚህ ሀገር እና ያን ለማለት ነው። እናመሰግናለን። ማጠቃለያ ካለ እንግዲህ በወጣቱ ዙሪያ
1: ትንሽ ጠቃቅሰነዋል። እኔ ለመደምደሚያ ልናገር የምፈልገው እንደ ትኩረት ለመስጠት ለወላጆች ውትድርና ካደረጉ በኋላ ከቤት ዝም ሲሉ ወይም ከቤት ስራ የሌላቸው ሲሆኑ በትትና መቅረብ ያስፈልጋል። በትትና ማውጋት ያስፈልጋል። የተለያዩ ምክንያቶች ሊሆን ይችላል፣ የውትድርናም ሊሆን ይችላል፣ በዚህ እድሜ ጓደኛ አሁን የጠቀስነው አይነት ነው መለያየት ሊሆን ይችላል። የሚለያዩባቸው መንገዶች ደግሞ ይለያያሉ። አንድ ለምሳሌ አክል ምሳሌ ለስጥህና በዚህ እንደምድም አንድ ወጣት ውትድርና አድርጎ ጓደኛ ነበረችው ውትድርና እንደጨረሰ አልፈልግም አለችው። ብዙ ጊዜ ነበሩ ጓደኞች ናቸው። ሀዛ ቀናንስቶ ህቤት እንደዚህ በደረቱ ነው የሚተኛ ነበር።
2: ዋው!
1: አራት አመት በኋላ አምስት አመት በኋላ ወደኛ መስሪያ ቤት መጣች። አሁን ምክሩን ስለግስላት ሁኔታው የራሱ የስሜት ጉደት ያለበት ነው። ባፍጠረኑ ነው አልፈልግም ያለችው። ከዛ ጉሮሮ የሆነ ችግር ኑሮታይ እሱ አኪማ ማክር ስራ የሚፈልግ የናግ ማሳይት የመሆን ሰው ሲያናግር ደግሞ በርቀት አሁን እኔ ሌላ ሰው ጋር የቤት ጉብኝት አደረግነ እንደዛም ሆኖ ፊቱን ትሽፍንፍን ብሎ ነው ያወጋና አሁን አወጋ ነው እንደዚህ እንደዚህ የቤተሰብ አኪም እኮ ሁዶ መናገር ያስፈልጋል። አንዳንድ ጊዜ ያለ ቤተሰብ የቋንቋም ሆነ የማፈርም ሆነ ባጭሩ ሁዶ አወጋና አሁን እንዳጋጣሚ ሲሄድ ሱካሩ በጣም ገቦ ነበር 400 እንደዛ ሆኖ ማማሽ ሀደጋ ላይ ነው ነበር። ከዛ ኪሚቱ ተሎ ይሄን አድርግስት ነው እዛ ኪሙታክሞ ከወር ከሁለት ወር በኋላ ህይወቱን መራ።
0: ያም ጠረኑም ጠፋ።
1: ይሄን ባጭር ምሳሌ መስጠው ምንድነው አንዳንድ ነገሮች የጤና ሊሆን ይችላል የተለያዩ ነገሮች ናቸው። የሆነ ቃል ቅድም በመጀመሪያ እንዳልከው የማይጠበቅ ቃል ምን ጠብቃቸው ከቅርባችን በተሰው ውስጥ ከባድ ቃል ሲናገረና ያነ ሊሰብር ይችላል። እንደጋጣሚ እቺ ጓደኛው ናት የሚያፈቅራታት ምጣፍ።
0: ስለዚህ ከባለሙያም መቅረብ ያስፈልጋል፣ ግልጽነትን በቤተሰብ መካከል ያስፈልጋል ነው። በጣም ነው እናመሰግን። እንግዲህ በሌላ ጊዜ ደግሞ በሌላ ርዕሰ ጉዳይ እንነጋገራለን። ወይዘሮ ወርቅ ያለው በጣም እናመሰግናለን።
1: እግናለሁ እኔም
0: እሺ እናመሰግናለን።
3: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከመምህርና ጋዜጠኛ ትክልት ሞሉ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልና ትክልት፣ እንዴት አመሸ?
4: ጤና ይስጥልህ ታጠይ፣ ለአንተም ለአድማጮች እንደምን አመሻችሁ እላለሁ።
3: ጤና ይስጥልና እናመሰግናለን። ያው እንግዲህ ሞንዲያል እንደቀጠለ ነው። አሁን ሁለተኛው ዙር ጨዋታ ጀምሯል። ቼክ ሪፐብሊክ እና ደቡብ አፍሪካ አንድ ለባዶ እየመራች ነው። ቼክ እየተጫወቱ ነው፣ ረፍት ወጥተዋል። እንዴት አየው?
4: እንግዲህ በአጠቃላይ ይህ ሞንዲያል በየአራት አመቱ የሚመጣ ነው። ዘንድሮ ለየት ያደረገው ነገር 48 ቡድኖች በመካፈል ላይ ነው የሚገኙ በዚህ ላይ እና በሶስት ሀገሮች የተመደበ ነው። ለተመልካቾችም ትልቅ እንግዲህ እድል ፈጥሯል ማለት ነው። ለቲፎዞች፣ ለሀገራቸውን ለሚወዱ እዚህ ሞንዲያል ለሚካፈሉ በሙሉ ለዚህ ጨዋታ ከአንድ ሀገር ከመጓዝ በተለያዩ ሀገሮች ለምሳሌ እንደ አቅራቢያው እያዩ ጨዋታውን መመልከት እንዲችሉ ትልቅ እድል ፈጥሯል። በዚህ ሞንዲያል ውስጥ የሚገርመው ነገር የእኛ አካባቢ የሚገኙ ወይም በአካባቢያችን የሚገኙ ሀገሮች ጆርዳን፣ ኢራቅ፣ ሳውዲ አረቢያ፣ ካታር እነዚህ ሁላ ይካፈላሉ። እንግዲህ ከዚህ አካባቢ የማንካፈል ግብፅም እንደዚሁ ትካፈላለች። ለዚህ ድል ያጋጠመን እኛንን ማለት ነው። በአጠቃላይ የምናየው ጨዋታ በጣም አስደሳች ጨዋታ ነው የሚታየው። ሊዮን መሲ በ39 አመቱ ሶስት ጎሎች ባስቆጠሩ የፈረንሳይ ቡድንና የሴኔጋል ቡድን ሁለት ተመሳሳይ ሀገሮች ሁለት አንድ አይነት ወንድማማች ጨዋታ ማለት ይቻላል ሴኔጋልና ፈረንሳይ ያደረጉት ጨዋታ በዚህ ደመቅ ያለ ጨዋታ ታይቷል። በዚህ ላይ እንዳየነው ፔፔን የሀገሪቱን ከፍተኛ የሆነ የጎል ማስቆጠር ሪከርድ ሰብሯል። ይህ ከፍተኛ ጥሩ የሚያሳይ ሁኔታ ነው የሚታይ። ይህ ሞንዲያል እንግዲህ ብዙ አገሮች የሚካፈሉበት ስማቸው እንኳን ሰምተን የማናቃቸው አገሮች እዚህ ሞንዲያል ላይ ባንዲራቸውን እያውለበልቡና ሲካፈሉ በማየት በጣም ደስ የሚል ነገር ነው ነው በአጠቃላይ ነው። ጨዋታው እየተፋፋመ እየሄደ ነው። እንግዲህ የሚቀጥለው ጨዋታ የሚመጣው ግዴታ ከ48ቱ 24 አገሮች የተጠቁ አገሮች የሚጠቁ አገሮች ግዴታ አውሮፕላናቸውን ጠብቀው እንደኛ አቻው ጨው በማለት ሀገራቸው እንደኛ በቴሌቪዥን የማየት እድል የሚገጥማቸዋል ማለት ቤታቸው ነው ማለት ነው።
3: አዎ አሁን በአሁኑ ሰዓት ቼኪያ ወይም ቼክ ሪፐብሊክ እና ደቡብ አፍሪካ እየተጫወቱ ቅድም እንዳልኩት ሁለተኛው ዙር ነው። አሁን ደቡብ አፍሪካ በመጀመሪያው ተሸንፋለች። አሁን ዛሬ ከተሸነፈች ያው የመሄድ እድሏ በጣም ከፍተኛ ነው። እንግዲህ 3 ነጥብ ይዛ በቀጣዩ በሶስተኛው ዙር ጨዋታ የማለፍ እድሉም የላትም።
4: እንግዲህ ለዚህ የሚቀር የማትልቁ ድል የሚሆነው እንግዲህ ደቡብ አፍሪካ ወደ ኬፕ ታውን ማምራት ነው እንግዲህ የሚገኘው ድል ማለት ነው እና በአጠቃላይ በዚህ ጨዋታ ላይ ሁለተኛ ወይም ሶስተ ድል እንኳን ቢሰጠው የማያጠቁ አገሮች ወይም ፖይንታቸው ስለማይዘልቅ ግዴታ ወደ አገራቸው የሚመለሱበት ጊዜ ነው የሚገጥ በዛሬው ምሽትም ሌሎች ቡድኖችም የሚጫወቱበት ይሆናል ከንች ቦስኒያ ሄርዞጎቪና የምትጫወተውና ሽቫይስ ወይም ኒውዚላንድ የምትጫወትበት ምሽት ነው የሚሆን ከምሽቱ 10 ሰዓት እንግዲህ በሚቀጥሉት ጊዜያቶችም ብዙ ደመቅ ያሉ ጨዋታዎች የሚታዩበት ይሆናል ማለት ነው። በአጠቃላይ ግን የምታዩ ሁኔታ ለምሳሌ አሜሪካ ብዙ የእግር ኳስ አድናቂዎች ሳይሆኑ ግን 4-0 ባጥቃታቸው የሚያስገርም ነው። 4-1 ማጥቃታቸው የሚያስገርም ነው። በተለያዩ ለምሳሌ ካናዳ ስትመለከት እነዚህ ናቸው በእግር ኳስ ቡድን ተሰማርተው እዚህ ቦታ መድረሳቸው በጣም የሚገርም ነው። እስራኤል ስትመለከትና ለምሳሌ ኢትዮጵያ እና እስራኤል ስናወዳደር ደግሞ ለአፍሪካ የግርኳስ መስራች የሆነችው በእድነቃቸው ተሰማ ጊዜ የተደረገው የአፍሪካ አንድነት ፉትቦል ካፋ የሚባለ ተቋቋመ ሲሆን ኢትዮጵያ የዚህ እድል የማግኘቷ ሁኔታ በጣም የመነመነ ነው። እስራኤልም እንግዲህ በ1970 ሶስተኛ ዓመተ ምህረት ሜክሲኮ በነበረው ጨዋታ ተካፍላ ነበር። ከዚያም በኋላ ግን ኢድል ሊገጥማት አልቻለም። ለወደፊቱ ኢድሉ እንዲገጥመን እየተመኘነ
3: ምኞት ብቻ አይደለም መሰራት አለበት።
4: ትክክል መሰራትም ያለበት ሁኔታ ነው። ግዴታ ይህንን መጋፋፋት አለ። ምናልባት የኛ እዚህ እግር ኳስ የተሰማሩ ልጆች ምናልባት እንግዲህ ከብራዚልም ከተለያዩ ሀገሮችም በመመልከት የዚህ ወኔ ተነስቶባቸው ግዴታ እስራኤልን ወደፊት የመግፋት እና በዚህ እድል እንዲገጥባቸው ወደ ሞንዲያል የመገፋፋት ሁኔታ ይገኛል ብዬ አምናለሁ።
3: አዎ፣ ሌላው በዚህ የዓለም ዋንጫ እንደው ለየት ያለ አንተ ካሁን በፊት ያላየውና የተመለከትከው ለየት ያለ ክስተት አለ?
4: በተለይ ቅድም የገለጽኩ ነገር ነው። የአፍሪካ ብሔራዊ ቡድኖች ለምሳሌ ሴኔጋል፣ የተለያዩ የመጡ ሞሮኮን ስትወስድ ለምሳሌ ከፍተኛ ያላቸው ግብፅን ብትወስድ ከፍተኛ ጨዋታዎች የሚያሳዩበት ሁኔታ የታወቀ ባለፉት አመታቶች የሚያሳዩት ጨዋታዎች ለምሳሌ መጀመሪያ ጊዜ እድሉ እንኳን የማለፍ ሁኔታ አይገጥማቸው ነበር። አሁን ግን የሚያሳዩት ጨዋታ በጣም ጥሩ ጨዋታው ነው የሚያሳዩት። እንግዲህ በአፍሪካም የዚህ የእግር ኳስ ሁኔታ ከደቡብ አሜሪካ፣ ከብራዚል፣ ከኮሎምቢያ፣ ከተለያዩ ሀገሮች ከታዩት ጨዋታዎች የአፍሪካም የሚገኙት ሀገሮችም የሚያሳዩት ጨዋታ ከዚህ ያልተነሳ
3: ሮናልዶስ እድላል ቀን ነው።
4: እንግዲህ ሮናልዶ እንግዲህ እና ሜሲን ስናወዳደር ሮናልዶም ሊቀነው አይችል የሚችል አይመስለኝም። በአጠቃላይ ግን ስታየው በዚህ እድሜያቸው ተሰልፈው ለዚህ ጨዋታ መብቃታቸው ይህ ትልቅ ነገር ነው። ለምሳሌ ሜሲ በ39 ዓመቱ፣ ሮናልዶ በ42 ዓመቱ መሰለኝ። ግን ከዚያ በፊት ግን አንድ አፍሪካው ተጫዋች በ80ዎቹ ዓመተ ምህረት የነበረው ሞንዲያል የካሜሮን ተጫዋች የነበረው ሬጂ ሚለር ወደ 43 ወይም 44 ዓመቱ ነው።
3: አንድ ግብፃዊም በ45 ዓመቱ ተጫውቷል።
4: 45 ዓመቱ የተጫወተ ነው እና የሚያስደንቅም አይደለም እና አጠቃላይ አርጅቷል ማለትም አይቻልም። ግን ባላቸው
3: ሜሲ ከዚህ ጊዜ በኋላ ታሪክ እየሰራ መሆኑ ሮናልዶ እርግጥ ገና እድል አለው። ግን የሜሲ ግን አሁን የተሻለ አሁን ገና መጀመሪያ ጨዋታ ላይ 3 ማስገባቱ እዛ በኋላ እንግዲህ ሪከርድ የበለጠ እየሰበረ በእጁ የሚያደርግበትን አጋጣሚ ያገኘ ይመስላል።
4: ትክክል። እንግዲህ የሚያሳየው አንድ ስፖርታዊ ለምሳሌ አንድን ትልቅ ስፖርታዊ ስፖርተኛ የሚያደርገው አንድ ጊዜ ማጥቃቱ ሳይሆን ለብዙ ጊዜያቶች መቆየቱ ነው። በዚህ ስፖርት ላይ ለምሳሌ በዓለም ከሚደነቁት የኢትዮጵያ ሯጭ ኃይሌ ገብረስላሴ 27 ጊዜ የዓለምን ሪከርድ የሰበረ እና ለብዙ ጊዜዎች በዚህ አትሌቲክስ ውድድር ለብዙ ጊዜ በመቆየቱ ከፍተኛ ደረጃ ሊሰጠው ችሏል። እና አንድ ስፖርተኛ ትልቅ ስፖርተኛ ተብሎ የሚጠራበት ከነ ፔሌ ከነ ሚሸል ፕለቲን የፈረንሳዊ ተጫዋች የነበረው እና ትልቅ ሰዎች እድሜ ልካቸውን ስማቸው ታስሮ የሚኖረው ለብዙ ጊዜ በጨዋታ ላይ በመቆየታቸው ነው። ከዚያም ባሻገር እንግዲህ ሜሲ እና ሮናልዶ እነዚህም ለማይረሱ ሰዎች ነው የሚቀሩና ትምሳሌ የሚሆኑ ሰዎች ናቸው ማለት ነው። እና አንድን ትልቅ ስፖርተኛ የሚያደርገው ስንት ጊዜ በዚህ ስፖርት ላይ ቆይቷል ማለት ነው። እና ይሄ ነው ትልቅ ስፖርተኛ የሚያደርገው። በቅርጫት ኳስ ጨዋታም ስታይ ሌብሮን ጄምስ ሎስ አንጀለስ ሌከርስ የሚጫወተው እሱ እድሜው የገፋ ነው፣ ግን የሚያሳየው ጨዋታ በጣም ከባድ ጨዋታ ነው የሚያሳየው። እነዚህ ሰዎች ለብዙ ጊዜ ከመቆየታቸው የተነሳ ስማቸውንም አስረው የሚሄዱበት ሁኔታ አለ።
3: ጥሩ አትክልት፣ በጣም ነው እናመሰግን። ጊዜው ገደበን እንግዲህ፣ ገና ነው ጨዋታው የሚካሄድበት ጊዜም ብዙ ነው። ያኔን ወያያለን በሚቀጥለው ጊዜም። በጣም እናመሰግናለን። መልካም ምሽት።
4: አሜን። ለአንተም ለአድማጮችም
3: አመሰግናለን። ቻው ቻው። የተከበራችሁ አድማጮቻችን፣ የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክኒክ ባለሙያችን ይቫሌሶድ ምስጋና እናቀርባለን። በፕሮግራማችን ለተካፈሉት ሁሉ ለአትክልት ሙሉ፣ አቶ ሽሎሞ ሞላ እናመሰግናለን። መልካም ሌሊት፣ በደህና ደሩ። ነገ 6 ሰዓት ላይ እንገናኛለን።